0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

የተከበራችሁ አድማጮች ጤና ይስጥልን እንደምን አደራችሁ? ሸዋቶፍ መልካም ሳምንት ይሁንልን። እለቱ እንደ ዕብራውያን ዘመን አቆጣጠር ላሜድ በትሽሬ ታብሽን ፔዛይን እንደ አውሮፓ ዘመን አቆጣጠር ኦክቶበር 11 ቀን 2062

2016 ዓመተ ምህረት ነው እንደ ኢትዮጵያ ዘመን አቆጣጠር። እሁድ ጥቅምት 1 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮሊን ዳሃን ሲሆን የስቱዲዮ ተረኛ አስተናጋጁ ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜና፣ የጋዜጦችን አምድ፣ ወቅታዊ ዘገባ አለን። ቆይታችሁኛ ጋር ይሁን። አሁን የሰዓቱን ዜና። በቅድሚያም አርዕስተ ዜና፣ የአካዳሚ ከከፍተኛ ትምህርት ዓመት ዛሬ የሚከፈት ሲሆን በከፍተኛ ትምህርት አስተዳደር ምክር ቤት ሪፖርት መሰረት በመላ አገሪቱም በሚገኙ 57 የትምህርት ተቋማት ውስጥ ከ300,000 በላይ ተማሪዎች ይገኛሉ። የሻባክ ማለትም የእስራኤል የውስጥ የመረጃ ድርጅት የቀድሞ ከፍተኛ ባለስልጣን ጠቅላይ ሚኒስትር ናታንያሁ ባለፉት ዓመታት የሐማስን ከፍተኛ ባለስልጣናትን ለመግደል እና በዛ ሰርጥ ላይ ጥቃት ለመሰንዘር የቀረበላቸውን ሐሳቦች ውድቅ አድርገው እንደነበር አረጋገጡ። በፍልስጤም ባለስልጣን የታቀዱ ምርጫዎችን እንዳልተደረጉ እንደሚጠበቀው ይራዘማል ተባለ። ትናንት በሳውዲ አረቢያ ዋና ከተማ ሪያድ በሚገኝ ኪንግ ኻሊድ የአየር ማረፊያ ላይ ሁቲዎች በፈጸሙት ጥቃት ቢያንስ 12 ሰዎች ሲሞቱ ከ300 በላይ የሚሆኑ ሰዎች መቁሰላቸው ተገለጸ። ኢትዮጵያ በኤርትራ ላይ ራስዋን ለመከላከል ስትል እርምጃ እየወሰደች መሆኗን ለተባበሩት መንግስታት ድርጅት ገለጸች። የኖቤል ሰላም ሽልማት ዘንድሮ የሚሰጠው እስራኤልን በአዛ ሰርጥ የዘር ማጥፋት ወንጀል ፈጽማለች እንዲሁም በግዛቱ የአፓርታይድ አስተዳደር ዘርግታለች በማለት ለከሰሰችው የደቡብ አፍሪቃ ህግ ባለሙያ ለናቢ ፒላይ ነው ተባለ። የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። የአካዳሚክ ትምህርት ዓመት ዛሬ የሚከፈት ሲሆን በከፍተኛ ትምህርት ምክር ቤት ሪፖርት መሰረት በመላ አገሪቱ በሚገኙ 57 የትምህርት ተቋማት ውስጥ ከ300,000 በላይ ተማሪዎች ይገኛሉ። ዘጋቢያችን ሊራን እንደዘገበው የተማሪዎቹ ቁጥር ከ2% በላይ መሆን መጠነኛ ጭማሪ አሳይቷል። በአርቲፊሻል ኢንቴሊጀንስ ተጽዕኖዎች የተነሳ በትምህርት መስኮት ላይ ጎጂ የሆነ የአዝማሚያ ለውጥ ታይቷል። ይህም የኮምፒውተር ሳይንስ ፍላጎት እንዲቀንስ አድርጎታል። በኢንጂነሪንግ በሕክምናና በጤና ዘርፎች ግን ጭማሬ ተመዝግቧል። በዚህ ዓመት ለመጀመሪያ ጊዜ 6 የመጀመሪያ የዲግሪ የመርሃ ግብሮች ይከፈታሉ ተብሏል። በቤርሼባ ከተማ በሚገኘው በብኔ ኦር ጎዳና እድሜዋ 40ዎቹ የምትገኝ አንዲት ሴት በጩቤ ተወግታ ሕይወቷን አጣች። ዘጋቢያችን እንደዘገበው ከሆነ በ40ዎቹ እድሜ ውስጥ የሚገኝ ባለቤቷም ለፖሊስ ጣቢያ ደውሎ ባለቤቱን በጩቤቱ እንደ ጎዳትም አስታውቋል። በስፍራው ከደረሱ የፖሊስ ኃይሎች ባልየው በቁጥጥር ስር አውለውታል። ሴቲቱ በከፍተኛ አደጋ ላይ ሆና በከተማዋ ወደሚገኘው ሶሮቃ ሆስፒታል ተወሰደች። እዛው እንዳለች ግን ሕይወቷን አጣለች። በነስ ጽዮና ከተማ ውስጥ በሚገኘው ሃሹኒት ጎዳና ላይ በሚገኝ ግለሰብ ቤት ላይ የእጅ ቦምብ ተወረወረ። ፖሊስ ምርመራ የጀመረ ሲሆን ጉዳዩ በወንጀል ግጭት የተነሳ እንደሆነም ይታመናል። ስለደረሰው ጉዳትም አልተዘገበም። በርሾ ለጽዮን ከተማ በሚገኝ ሻር ያፎ ጎዳና ባለፈው ሌሊት በመኖሪያ ሕንፃ ላይ የተኩስ ጥቃት ተፈጽሟል። ምንም አይነት ጉዳት አልደረሰም።
ግን በሰው ላይ ጉዳት ባይደርስም በንብረት ላይ ግን ውድመት አድርሰዋል። ዘጋቢያችን ሃዳስ ግሪንበርግ እንደዘገበችው ከሆነ በከተማዋ ውስጥ በሚገኝ በዚህ ህንፃ ላይ በቅርብ ቀናት ውስጥ በወንጀል ምክንያት የተኩስ ጥቃት ሲሰነዘርበት ይህ ሁለተኛ ጊዜ ነው። በሰሜኑ ክፍለ ሀገር በታችኛው ጋሊል በሚገኝ ቱርአን በተባለ ቦታ በተፈጸመ ጥይት ተኩስ እድሜዋም 53 የሆነች አንዲት ሴት ከፍተኛ ሁኔታ ቆስላለች። ዘጋቢያችን ኦርሊ አልካ ላይ እንደገለጸችው ሴትየዋ ጉዳት የደረሰባት በቦታ በሚገኝ መኖሪያ ቤት ላይ በተኮሰ ጥቃት ሲሆን ማጌን ዳቪድ አዶም ሕክምና ባለሙያዎቹ በአምቡላንስ ቁስለኛውን ወደ ፖሪያ ሆስፒታል ወስደውታል። በያብኔ ከተማ ውስጥ ደግሞ 28 ዓመት ወጣት በታናሽ ወንድሙ የጦር መሳሪያ ጥይት ተባርቆ ከባድ በትንሽ እድሜው በታናሽ ወንድሙ ላይ በከባድ ሁኔታ አቁስሎታል። በስተት የተኮሰ ጥይት እንደሆነ ተገልጿል። ወጣቱ በአሽዶድ ከተማ ወደሚገኝ ኦስ አሶታ ሆስፒታል ተወስዷል። ከፖሊስ ምርመራ እንደተገለጸው የአንድ ዓመት ወንድሙ በትምህርት ተቋም ውስጥ የጥበቃ ሰራተኛ የሚሰራ ሲሆን በፍቃድ የሚጠቀምበት ሽጉጥ እንደሆነ ተገልጿል። ትናንት በሳውዲ አረቢያ ዋና ከተማ ሪያድ በሚገኝ የኪንግ ሃሊድ የአየር ማረፊያ ላይ ሁቲዎች በፈጸሙት ጥቃት ቢያንስ 12 ሰዎች ሲሞቱ ከ300 በላይ የሚሆኑ ደግሞ ቆስለዋል። ይህንን አስመልክቶ በመንግስቱ የሲቪል አቪዬሽን ባለስልጣን መግለጫ ተሰጥቷል። ከሟቾቹ መካከል 4 የሳውዲ አረቢያ ዜጎች፣ 2 የባንግላዴሽ ዜጎች እንዲሁም ከአሜሪካ፣ ከግብፅ፣ ከዮርዳኖስና ከሌሎች ሀገራት የመጡ ዜጎች ይገኙበታል። የአሜሪካ ፕሬዚዳንት ትራምፕና የአሜሪካ የውጭ ጉዳይ ሚኒስትር ሮቢዮ የአንድ የአሜሪካዊ ዜጋ ህይወት ስለመጥፋቱ ምክንያት በዚህ ጥቃት ላይ ትናንት ማታ ከፍተኛ ውግዘት ሰንዝረዋል። ቀደም ሲል ፕሬዚዳንት ትራምፕ በአሜሪካ በኩል በሁቲዎች ላይ ሊወሰድ ስለሚችለው የአጸፋ ጥቃት ሲናገሩ እንዲህ አይነቱ ምላሽ እንደሚመረመሩ እና አሜሪካም ፈጣን እርምጃ እንደምትወስድ ገልጸዋል። በተጨማሪም ሳውዲዎች ባለፈው ሌሊት በመንግስት መሰረታዊ ክፍል በሚገኝ በዳማም በሚገኝ የኪንግ ፋሃድ ዓለም አቀፍ አውሮፕላን ማረፊያ አካባቢ ሌላ ጥቃት እንደደረሰ ዘግቧል። እስካሁን ስለደረሰ ጉዳት አልተገለጸም። የሳውዲ ሰራዊት ቃል አቀባይ ቱርኪ አልማልኪ ባለፈው ሌሊት እንደተናገሩት በአውሮፕላን ማረፊያ ላይ የተፈጸመው ጥቃት በሁቲዎች የተፈጸመ የጦር ወንጀል ነው ብለዋል። እንዲሁም ጽኑ ምላሽ እንደሚሰጣቸው ቃል ገብቷል። በተጨማሪም ባለፈው ሌሊት በሁቲዎች የተተኮሰ ሌላ የባሊስቲክ ሚሳይል ከዋና ከተማ ሪያድ በስተ ምስራቅ በኩል በምትገኘው በአልሃርጂ ግዛት ሰማይ ላይ መክሸፉን ገልጿል። ይህንን መረጃ የዘገቡት ሮይ ካይስ እና ሊራን አሃሮኒና እንዲሁም ራም ብራንድስ ናቸው። ኢትዮጵያ በኤርትራ ላይ ራሷን ለመከላከል ስትል እርምጃ እየወሰደች መሆኗን ለተባበሩት መንግስታት ድርጅት አስታወቀችም። ናይሮቢ ኬንያ አሶሺየትድ ፕሬስ ዜና አገልግሎት እንደዘገበው ኢትዮጵያም ባለፈው አርብ ዕለት ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት እንደገለጸችው በኤርትራ ላይ ራሷን ለመከላከል ስትል የተለያዩ እርምጃዎችን እየወሰደች መሆኗን ገልጻለች። ጎረቤት ሀገር ኤርትራ ወታደራዊ ኃይሏን ድንበር አቋርጣ በመላክ የሰሜን ኢትዮጵያ ክፍሎች በመቆጣጠር ላይ ናት ስትል ከሳለች። ይህ መግለጫም ቀደም ሲል በነበረ ጦርነት
በውድመት ውስጥ በነበረችው በትግራይ ክልል የመንግስት አጋር ኃይሎች መራመዳቸው እየገፉ መሆናቸው ባስታወቁበት ወቅትም ሰፊ ግጭት ሊከሰት ይችላል የሚል ስጋት ይበልጥ ያጠናክራል። ቅዳሜ ዕለት ከኤርትራ ድንበር በስተሰሜን 25 ኪሎ ሜትር ርቀት ገደማ ከምትገኘው ከዲግራት የተወሰደ የአሶሺየትድ ፕሬስ ቪዲዮ ቀርጻ የኢትዮጵያ ወታደራዊ ተሽከርካሪዎችና ወታደሮች ወደ ከተማ ሲገቡና አንዳንድ ነዋሪዎች ጎዳናዎች ላይ በመውጣት ሲጨፍሩ አሳይቷል። የትግራይ ሁለተኛው ትልቅ ከተማ ነዋሪዎች የርሃብን የተዘጉ ባንኮችና የሕክምና እንክብካቤ ትረት እንዳለ ገልጿል። አርብ ዕለት በተጻፈ ደብዳቤ የውጭ ጉዳይ ሚኒስተር የኢትዮጵያው የውጭ ጉዳይ ሚኒስተር ጊዲዮን ቲማቴዎስ የተባበሩት መንግስታትን ድርጅት ቻርተር አንቀጽ 51 መሰረት ኢትዮጵያ ራስዋን የመከላከል መብት እንዳላት ጠቅሷል። ሀገሪቱ ምን አይነት እርምጃዎችን እየወሰደች እንደሆነ ግን በዝርዝር አልተገለጸም። ሲቀጥል የሊኖር ይቅርታ በቀጣዩ የአየር ጸባይ ትንበያ ለወቅቱ ተስማሚ የሆነ የሙቀት መጠን ይኖራል። ዛሬ ጠዋት በተለይ በሰሜንና በባህር ዳርቻ ሜዳማ አካባቢዎች ደግሞ ዝናብ ሊኖር ይችላል። ከቀኑ ጀምሮ በምስራቅና በደቡብ ክፍሎች ከነጠላ ዝናብ በቀላል የተያዘ አካባቢ ዝናብ ይጠበቃል። በጨው ባህር አካባቢ፣ በይሁዳና በረሃ አካባቢ ደግሞ በአራባ በሰሜን አራባ ወንዝ አካባቢ ላይ በጥቂቱ ይዘንባል፣ ጎርፍም ይከሰታል ይላሉ የአየር ጸባይ ተመራማሪዎቹም። የዛሬ የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢው 27 ዲግሪ ሴንቲግሬድ፣ ተለያዩ ከተማና ቤርሼባ አካባቢ 29 ሀይፋና አካባቢ 28 ኢላት ከተማና አካባቢዋ 33 ዲግሪ ሴንቲግሬድ ይሆናል። ዜናው አበቃ። ሙዚቃ

የተከበራቸው አድማጮች፣ ሲቀጥል የጋዜጦችና በመጀመሪያ ገጻቸው ለአንባቢያን ያቀረቧቸውን አበይት ርዕሰ ጉዳዮች እንዳስሳለን። የዲዮት አህሮኖት ጋዜጣ እንደዘገበው የኢራን ዛቻ እንደቀጠለ ነው ይላል። እንዲያውም ኢራንና በየመን ውስጥ የሚገኝ የሁቲ አማጽያን የማጥቃት እርምጃ አስጊነታቸውን በተመለከተ የተለያዩ ዘገባዎች እንደሚያሳዩት ከሆነም የኢራን ሪፐብሊክ እስላም አስተዳደር እስካሁን በዚህ የተኩስ መረጋጋቱ ጋር በተያያዘ የሚሳይሎች ግንባታ እንደገና መልሶ መገንባት ችሏል። የረዥም ርቀት ተወንጫፊ ተምዘግዛጊ የባሊስቲክ ሚሳይሎችን መልሰው ገንብተዋል። ከዚህ ጎን ለጎን ደግሞ በዚህ የተጧጧፈ የሆነው የመን ውስጥ በሚገኙ የሁቲ አማጽያንና በሳውዲ አረቢያ መካከል ያለው ግጭት የተኩስ ልውውጥ እየተባባሰ ሂዷል። የተኩስ የሚሳይል ተኩስ ተባብሷል። እንደ በዚህ ሌሊቱን የሁቲ አማጽያን ወደ ሳውዲ አረቢያ ዋና ከተማ ሪያድ በሚገኘው ዓለም አቀፍ አውሮፕላን ማረፊያ በሚሳይሉ መጥቶ 12 ሰዎችን ሕይወት አጥፍቷል። የተለያዩ የሀገሪቱ ዜጎችን፣ የአሜሪካን፣ የተለያዩ ሀገራትን ዜጎችን ያካተተ ሕይወት አጥፍቷል። ከ300 በላይ በአየር ማረፊያ አካባቢ የነበሩ 300 በላይ ሰዎችም ቆስለዋል። በሪያድ በሳውዲ አረቢያ ዋና ከተማ በሚገኙ ዓለም አቀፍ አውሮፕላን ላይ ከባድ ሚሳይል ጥቃት ደርሶበታል። ይህን ሁኔታ በተመለከተ ከዋሽንግተን ትራምፕ ለውጥ ግሳቸው ሀሳባቸው አልወሰኑም። እየተለዋወጡ ሀሳባቸው ምንድን ነው? ምናልባት በእነዚህ አሸባሪዎች ላይ ወታደራዊ እርምጃ ይወስዱ ይሆን? ግን ያወላውላሉ። ቆራጥ የሆነ ውሳኔ የላቸውም። ትራምፕ ግን አሁን በሳቸው የምርጫ አለ በመካሄዱ በፊት አጋማሽ ሆን በከፊል በቅርቡ በአሜሪካም ምርጫ ይካሄዳል። ከዛ በፊት ምናልባት ጦርነት ተወስዶ ይሆን? በኢራን ላይ ሆነ ወታደራዊ የማጥቃት እርምጃ ትወስድ ይሆን የሚል ጥያቄ ያነሳል ይኸው ጋዜጣ። ከዚህ ለየት ባለመልኩ ደግሞ የሰላም ኖቤል የምትሰጣትም የደቡብ አፍሪቃ የሕግ ባለሙያ ናተኝ። እሷም የሰላም ኖብል ትቀበላለች። እሷም እስራኤልን በዘር ማጥፋት የምትከስ ሴትዮ አሁን ኖብል ለሰላም ሽልማት ኖብል ትቀበላለች፣ ትሰጣለች፣ ተመርጣለች ነው። ናዊ ፓላሂ ትባላለች። በቅርብ የሰላም ኖብል ትቀበላለች የሚል ዘገባ ፎቶግራፏን በመጀመሪያ ገጹ ላይ ያሳያል። የዲዮት አህሮኖት ጋዜጣ በመጀመሪያ ገጹ ላይ የሊኩድ ፕሮግራም የሊኩድ ፓርቲ በተለይ ለውትድርና እናገልግልም የሚሉትን እነሱን ወደ ውትድርና እንዲዘምቱ እንዲያገለግሉ ፕሮግራም አለው ይላል። ይህን አከራካሪ ነው። በዚህ ጉዳይ ላይ የሃይማኖት ጋር በተያያዘ ውትድርና አናገለግልም የሚሉት ዜጎች ጉዳይ አይዘንኩትም ቢሆን አጠያያቂ የሆነ ጉዳይ እንደሆነ ነው በመጀመሪያ ገጹ ላይ የዘገበው ይኸው ጋዜጣ። ሌላኛው ማሪቭ ዕለታዊ ጋዜጣ ስንመለከት በእስራኤል ብሔራዊ የክነሴት ምርጫ የሚካሄድበት ቀን ተቃርቧል። ከሁለት ሳምንት ያላነሰ ጊዜ ቀርቷል። አሁን ምንድን ነው የሚለው? ምርጫ በእስራኤል የክነሴት ምርጫ ከመካሄዱ በፊት ምናልባት በኢራን ላይ ወታደራዊ የኃይል እርምጃ ይወሰድ እስራኤል ትወስድ ይሆን?
ምን አሜሪካ የሚለው ነው ይሄን በተመለከተ ምንድነው ጠቅላይ ሚኒስትር ቢንያሚን ናታንያሁ እንደዚህውን ይሄን ሐሳብ ለ ምናልባት ለተገብሩት ሊሆን ይችላል ለሌሎቹ ደግሞ አይ ያ እንደዚህ አይነት ማን ሊሆን መጀመሪያ ምርጫ መካሄድ አለበት እዛ በኋላ ነው ጦርነት ብሎ ያስባሉ እና አሁን ከዚህ በፊት የውትድርና እርምጃ ተኩስ ያው የጸጥታ መጓደል ምክንያት በተያዘም ያ ከሆነ ደግሞ የክነሴት ምርጫ ላይ ካሄድ ይቻላል ለሌላ ጊዜ እንዲሆን ሊወሰን ይችላል የሚል አመለካከት እንዳለ ነው ማሪቭ የተመለከተው። ከዚህ ሌላ የፖለቲካ ኃይሎች ፓርቲዎች የቡድን የጉሽ ይሉታል የቡድን አሁን በተለይ የግራ የቀኝ ክንፍ ፓርቲዎች በሊኩድ ደጋፊዎቻቸውን ጨምሮ በአንድ ጥምር መንግስት 56 የሚሆኑ አብላጭ ሆነ ኃይል እና ብዙ ሰዎች ብዙ ዜጎች ከ200 በላይ የቀኝ ክንፍ ፓርቲዎች ድምጽ እንዲሰጡና ይሄን ኃይሉ እንዲያጠናክር ከፍተኛ ጥረት እየተደረገ ነው። የተወዳዳሪ ተፎካካሪዎች ናፍታሌ ቤኔት ደግሞ እኛን በርጣለን የህዝብን ድጋፍ ድምጽ ለማግኘት ደግሞ በትግል ከፍተኛ እንቅስቃሴ ላይ ነው የሚችሉ የናታንያሁ ደጋፊዎቹ ደግሞ ብዙዎቹን ድምጽ እንዲሰጡ ከፍተኛ ሆነ እንቅስቃሴ ላይ ይገኛሉ የሚል ዘገባ አቅርቦ ያሳያል ማሪቭ ለታዊ ጋዜጣ። አዛደ ያው ቀደም በዜናም ዳዳመጣችሁት የመን ውስጥ የሚገኙ ሁቲ አማጽያን የሳውዲ አረቢያን ዋና ከተማ በሚሳኤል አጠቁ የአየር ማረፊያን ተደብድቧል ኢላል በሪያድ ከተማ ባለው ዓለም አቀፍ አውሮፕላን ማረፊያ 12 ሰዎች የሀገሪቱን ዜጎች ጨምሮ ወደ 12 ሰዎች ህይወታቸውን አጥተዋል። ይህም አጠያቂ ጉዳይ ነው። የጸጥታ መጓደል በዚህ ባለንበት መካከለኛው ምስራቅ ያለው በዚህ 2-3 ቀን አካባቢ በጣም ተባብሷል። እንደገና ወደ ጦርነት ይሆን ሌላን አጠያቂ ጉዳይ ነው የሚሆነው። እስራኤል አዮም ለታይ ጋዛ የሚለው የካታር በተመለከተ በድሮ የአዛ ግንባር ጦርነት ከመፈንዳቱ በፊት ከሶስት አመት በፊት ካታር የሐማስና የአዛ ቀበሌ ፍልስጤማውያን ነፍስ አድን ገንዘብ ስትለግስ ቆይታለች በእስራኤል መንግስት ፍቃድ። በእስራኤል ነው እንግዲህ ጦርነቱ ኦክቶበር 7 ከመፈንዳቱ በፊት በየጊዜው ካታር በሻንጣ በርካታ ዶላር እየተቀለለች ለአዛ ቀበሌ ነዋሪዎቹ ለሐማሶቹ ስታስተላልፍ ቆይታለች። ከዚህም ወደ 30 ሚሊዮን ዶላር ሚሊዮን ሌተር ዴሌክ ነው እንጂ ነዳጅ ዘይት ነው ወደ 30 ሚሊዮን የሚሆን ነዳጅ ዘይት ለአዛ ነዋሪዎቹ ሰጥታለች ይላል። ከዚህ ጎን ለጎን ዶላርም ስታስተላልፍ እንደነበረ ነው ይሄ ጋዜጣ የተመለከተው። የነዳጅ ዘይት ከ30 ሚሊዮን በላይ ነዳጅ ዘይት ለአዛ ነዋሪዎችን መለገሷን ኢስራኤል ሃዮም ተመልክቷል። እንግዲህ በመተላለፊያ በጭነት መኪና በነዳጅ የጫኑ መኪናዎች ነበረ ወደ አዛ ሲያስገቡ የነበረ። ሌላኛው ቀደም እንደተገዘ የሰላም ኖብል የምትሸለመው የደቡብ አፍሪካዋ የህግ ባለሙያ ናዊ ፓላይ የምትባለው ፎቶግራፍ አሳይቷል። እስራኤልን የምትወነጅል የጀምላ ጨራሽን እስራኤል የዘር አጥፊ እያለች እስራኤልን የኮነነች እሷ ናት አሁን የዚህ የኖብል ሽልማት ና የተመረጠች ይላል ፎቶግራፏን በመጀመሪያ ገጹ ላይ አስፍሯል።
የእስራኤል ከፍተኛ ትምህርት ተቋማት የዩኒቨርስቲ ተማሪዎች ዛሬ ወደ ትምህርታቸው ይመለሳሉ። አይኤ የተሰኘው ያው አርቲፊሻል በተመለከተው ወደ ዲግሪ ወደ አንደኛ ዲግሪም ወደ ሁለተኛ ዲግሪም በተመለከተ አንድ በትምህርት ላይ ይህ አርቲፊሻል የመገናኛ ችግር እየፈጠረ ነው ይላል በመጀመሪያው ገጹ ላይ እስራኤል ሃዮም። እንግዲህ ማን ነው ሃሬጽ ለታዊ ጋዜጣም በተለያዩ ርዕሰ ጉዳዮችን አስፍሯል። እንግዲህ ከብዙ በጥቂቱ በዚያው ጋዜጣ ላይ የተለያዩ ዘገባዎችን አቅርቧል። በዚህ እናልፈዋለን። ሙዚቃ

0: የተከበራቸው አድማጮቻችን፣ ከዚህ በመቀጠል ወደ ወቅታዊ ዘገባ በተለያዩ ርዕሰ ጉዳዮች እንመለከታለን። ከመንገደኛው ጋዜጠኛ ከሆነው ኡሪ ከበደ ወይም ጀንበር መንግስቴ ከእሱ ጋር ነው የሚሆነው። ጤና ይስጥልን ኡሪ ከበደ፣ እንዴት ነህ?
1: ጤና ይስጥልኝ ኢሳያስ አብርሃም ወይም ደግሞ ኢሻያው ደጉ፣ እንደምን አለ? ለአንተና ለስራ ባልደረቦች እንዲሁም ለአዳማጮቻችን ለህዝብ እስራኤል በሙሉ ሸቧቶ መልካም ሳምንት ይሁንልን።
0: መልካም ሳምንት፣ እናመሰግናለን። እንግዲህ በተለያዩ ርዕሰ ጉዳዮች አለን ብንመለከታቸው። በእርግጥ በዜና እንደተመለከትከው በግጭት ምልህ በየትኛው ማህበረሰብ ብሎ መረጃ ተጨማሪ ባይደርስም ሌሊቱን በተለያዩ ሰፈሮች፣ ከተሞች አካባቢ በበርሼባ ከተማ በጣም በሚያሳዝን ባልየው ሚስቱን በአርባ ዓመት እድሜ ክልል የሚገኙ እድሜያቸው ባልና ሚስቱ ባልየው በጩቤ ሚስቱን በጩቤ ወግቶ ገደለ ተባለ። በሌላም በተለያዩ በነጽዮናም በዛም በቤተሰባዊ ግጭት ሳይሆን ከወንጀለኛ ጋር በተያያዘ የተፈጸሙ መጥፎ ድርጊቶች ግጭቶችን በልተኩስ ነበረ። ምንድን ነው? እስኪ የበርሸባን ጀምር ኡሪ።
1: በመጀመሪያ ደረጃ በእውነት በጣም አሳዛኝ ደረጃ ነው። አንድ ሁለት ጥንዶች አብረው ቤታቸውን መስርተው በፍቅር ተገናኝተው እየኖሩ እያለ እንዲሁ አለመግባባት በሚፈጠር ጊዜ እስከዚህን ድረስ ጭቆና በተሞላበት ሰውን ሰው መግደሉ እንዲሁም ደግሞ በተለይ የትዳር አጋሩን ጩቤ አንስቶ መግደሉ በጣም አሳዛኝ ነው። ሚስት ማለት እኮ እናት ናት፣ እህት ናት፣ አያት ናት፣ እሚታ ናት እና ደግሞ የቤትም ህይወትና የወንድ ነብስ ናት ማለት እንችላለን። በሌላ መልኩ ስንመለከት መጽሐፍ ቅዱስ ላይ እንደተጻፈው ያው የገዛ አካላችን ናት። አዳምን ከሰራ በኋላ ሔዋንን ከጎኑ ነው ፈልቆ ሰራት የሚባል እና አንዱ ደግሞ ትልቁ መነሻው በእርግጥ እኩልነት የምንለው በጣም ደንበሩን የጣሰና ደንበር የሌለው አለ። ይህ ሁሉ የሚነሳው በትንሽ በዚህ በምላሳችን ነው። የትም ቦታ እንበል፣ በቤትም ውስጥ ቢሆን፣ በጎረቤትም፣ በአካባቢም፣ በሀገር አቀፍም ስንመለከተው የምላስ ዛቻ ብቻ ናት። ይቺ ምላሳችን ከሰላሳ ሁለት ጥርስ መሀል ስትኖር ጎበዝ ናት፣ አትነከስም። አንዳንዴ ደግሞ ስትቀብጥ ያው በጥርሶቻችን መሀል ትነከሳለች እና ምላሳችን አውቶማቲክ ቦምብ ማለት ነው። ምላስን መቆጠብ አንዳንዴ ያስፈልጋል። ያን ግጭት ለማብረድ ያ የሚነሳውን ግጭት ለማብረድ በተለይ አንደኛው ገጥ ለሰስ ማለት ያስፈልጋል። ሌላው ደግሞ እስከዚህን ድረስ ክርክር ጭቅጭቅም ቢነሳ እንዲያው መሳሪያ አንስቶ በተኩስም ሆነ በማይተኮስ መሳሪያ በተለያየ ሰውን የሰውን ህይወት በሚያጠፉ አንስቶ የሰውን ነብስ መበቀል ማለት በእግዚአብሔር በኩልም የማያጸድቅ ነው። በቤተሰብም በኩል ደግሞ ትልቅ ጠባሳ የሚያስቀር ለቤተሰብ የጨካኝ ዘር የአረመኔ ዘር እያሰኘ ለወለዳቸው እናት አባቶችም
0: ጎጂ ነው። አዎ በጣም ጎጂ ነው። ቤተሰባዊ ባልና ሚስት በፍቅር ትዳር ልጅ ለመመስረት ብለው በፍቅር የተሳሰሩ የተጋቡ እንዲህ አይነት በሰው ልጅ በቤተሰብ ውስጥ በጩቤ ማጥቃት በጩቤ መውጋት በጣም ተገቢ ያልሆነ ድርጊት ነው እና ደግሞ የሚያሳዝነው ደግሞ እንደዚህ አድርጎ ባልየው ባለቤቴን በጩቤ ወግቻለሁ ብሎ ለፖሊስ ጣቢያ ደውሎ ማሳወቅ ምን አይነት ሰው ነው? እንዲህ አይነት ሰው
1: ይኸውልህ፣ ይህ ሁኔታ እንግዲህ ምን አለ መሰለህ፣ ስንኖር ህይወትና ሞት እንዳለ ከጆሯችን ከጆሮ ጥሏችን ወይም ደግሞ አብሮ እንደሚከተል መላክና ሰይጣን አለ። ይህ እግዚአብሔር የሰራቸው ናቸው። መላክ ሰላሙን ሲያስብ፣ ሰይጣን ደግሞ ያው የሚያስብ መጥፎውን ነው፣ ግፋ ግፋውን ነው። እና ይህ ሰውዬ አንዳንዴ ጊዜ በሚናደድ ጊዜ ሰው ራሱን መቆጣጠር አልችል ባለ ጊዜ ያን ነገር ከፈጸመው በኋላ ይጸጽተዋል፣ ይጨንቀዋል። የሚሄድበት ቅጡ ይጠፋውና ያለው ድበግድ ያንን ነገር ያስተውቃል እና ግን ትልቁ ግን ማሰብ ያለብን አንድ ነገር ከመፈጸማችን በፊት ስታስር ጊዜ ብንቆጥር ከዚያም በላይ ብንቆጥር ያ ያለው ንዴታችን ምናልባት ተቆጥሩ ጋር እየወረደ ሊሄድ ይችላል ግን ለቱን አንድ ትልቅ ሰው ምናሉ ይመስለ ራብ ናቸው ወይም ደግሞ ሃይማኖት መሪ አሁን ምናሉ አንድ የስራ ቦታ ተናደድነና ተዋዋል ነው ውጭ እንደዚህ ሲሉ ለምን እንደዚህ ትላለህ አልኩና በቃ እሱንም ባለቤቱንም ትንሽ ዘለፍኳቸው ዝም ብለው አሁንንካ ውሃ ትፈልጋለህ ሆይ አሉኝ አልፈልግም ብዬ እንደምታውቀው እኛ ስንናደድ እንኳን ውሃ ፈረንጆች ሲናደዱ ውሃ ስጠው ምንድነው ነው የሚሉ እና ከዚያ በኋላ ያ ሁሉ ከበረደ በኋላ አይ የሚሆንልህ እንደሆነ ነው እንጂ ያለ እንደዚህ ይሉ በቃ አሁን ምን አለ ያ ትልቅ ሰውዬ አንተ በጣም ደግ ሰው ነህ አለኝ ነገር ግን መልስ በተናደድክ ጊዜ መልስ ለመስጠት አትቸኩል እና አንዳንድ የሚኮል ምላምዳይ ወይም አንዳንድ ሰዎች ጋር ላይ ጋር ትልቅ ትምህርቶችን ተማርኩ የሚል ያስፈልጋል አመና ተናደድኩ ያንን ነገር በመጥፎ ሁኔታ መፈጸሙ አንተን ራስክን እንደመግደል ማለት ነው የሰው የቋውን እሷ ሞተች እንግዲህ በሰማይ ነብሷን ይማረው በእድሜ አለድሜዋ ተቀጨች እሱም እኮ የቁም ሙት ማለት ነው እሷውን የሚኖረው ኑሮ እንግዲህ ያው እስር ቤት ይገባል የተለያየ ምርመራ ይደረግበታል እና የሚያልፈው ስቃይ የእድሜ ይፍታሽ ስራት ቀላል አይደለም ስለዚህ እንከ ማድረጉ በፊት ማሰቡ እንደውል በዚህ አጋጣሚም አጠቃላይ መልእክት የምናስተላልፈው አብሮ ኑሮ ኑሮ እስከ ህልፋው ከኖረ በኋላ አዚያ በኋላ ደግሞ ደህናዋል ደህናዋይ ማለት መባባሉ ያለ ነው እንደውም በእኛ አካባቢ ስንመለከተው በጣም ጎልቶ ይታየ ነበር አሁን ግና እግዚአብሔር የተመሰገነውን እየቀነሰ ይዷል እንጂ በዚህን በተመለከተ አውሬናችሁ ወይ እንሰሳናችሁ ከመባል የተደረሰበት ነበር አሁንም ደግሞ ይሄ በግጭት ሳይሆን በውይይት የሚፈታ ብዙ ነገሮች አሉ ይሻየው
0: አዎ በእኛ ማህበረሰብ ግጭት የለም ማለት ይቻላል አሁን እንግዲህ እዚህ ስለዚህ በበርሸባ በተፈጸመው በሰባው ግጭት በርግጥ የትኛው ማህበረሰብ የትኛው እንደሆነ አልተገለጸም መረጃም የለንም እግረ መንገዱን ከዚህ በእንዲህ እንዳለ ወደዚህ ወደ መሃል ሀገር ስንመጣ ደግሞ በኔጽዮን ከተማ ወደ አንድ መኖሪያ ቤት በፈንጅ ተወረወረበት እዛው በኩታ ገጠም ነጩ በርሾለጽዮን ደግሞ ወደ አንድ መኖሪያ ህንጻ ላይ ደግሞ ጥይት ተተኮሰበት ምንድነው ነገሩ
1: ይሄውል በርግጥ አሁንም ቅድም እንዳልኩ ይሄ ነገር መነሻዋ ትንሽ ናት ከዚያ ምናልባት በተለያየ አሁን ባለነበት ደረጃ ስትመለከተው የመሳሪያ ቁጥጥር የለበትም ወይም ደግሞ መሳሪያ የሚጉቶች እነማናቸው ብሎ መንግስትን በጥሩ ሁኔታ ማጤን ይገባዋል ለነዚህ ሰዎች መሳሪያ የሚሰጣቸው ምክንያት በመንድነው ብሎም የነም በጥሩ አድርጎ መመርመርና ማወቅ መረዳት ያስፈልጋል አሁን ዛሬ መሳሪያ የሚይዙ ሰዎች ሁሉ እንደምታያቸው ትግስት የጎደላቸው ከአንድ ነገር ሲናገሩ ሁለት ጥፍ የሚመልሱ ከዚያ ሶስተኛ ተደገሙ ያው እጃቸውን ወደ ምላጭ መሳብ ብቻ ነው እና ሌላው በሌላ መልኩ ደግሞ ስትመለከተው ግምታዊ ስንገባ ዛሬ ህገ ወጥ የምንላቸው ሰዎች አሉ በተለያየ ባደንዛዥ ወይም ደግሞ በቁማር ጨዋታ በዚህ የተነካኩ ሰዎች ሊኖሩ ይችላሉ
0: የእርስ በርስ የወንጀል ድርጊት ነው ይሄ እየተነጋገርንበት ያልነው የእርስ በርስ የሚፈጸም ግጭት ነው እና የሽብር ጥቃት አይደለ በዚያው ከውስጥ የእርስ በርስ ግጭት ነው አይደለ
1: ይኸውልህ ይሻየው ምን አለ መሰለ በምንሄድበት ሁሉ ከመንገድ ላይም የሚያጋጥመን አለ ለምሳሌ መኪና እያሽከረከርን እንደሆን እኔና አንተ አብረን እየሄድን ያለ አሳልፈህ በመባባል ለምን ወይስ አቋርጠህ ያለፍከ ይሄድክ በማለት ቀደም ባሉ ጊዜም ያው እርስ በርስ ግድያ እንደነበር የኔ በነደደው ግዜ ማንኛውም መሳሪያ ህይወት ያጠፋል። አሁን ደግሞ አሁን በእነዚህ በተለይ በሁለት ቦታዎች ባልካቸው በነጽዮናና በርሾለ ጽዮን የተፈጠረው ችግር የርስ በርስ ግጭት ሊሆን ይችላል የቆየ ቂም ሊኖር ይችላል አይታወቅም። እና ይሄን ሁሉ ለምን በትግስት እንጀራውን አንበላውም? ለምን በትግስት ኑሯችን አንኖረውም? የኛ የውጩ ጠላት የውጩ ሽብር ፈጠራ አልበቃ ብሎ እርስ በርስ ወንድም በወንድሙ ወገን በወገኑ ጎረቤት በጎረቤቱ ላይ እንዴት ይሄን አይነት ጭከናና ይሄን አይነት ሐሳብ ያስባል? እና በጣም በእውነት እግዚአብሔር ማቱን አቆሮ የሚያስተኝ ነው። ሻየው
0: አይነት እርስ ግጭት በእስራኤል ህብረተሰብ ብቻ ሳይሆን አረብ እስራኤላውያን በእነሱም በቤተሰባዊ በዘመድ የክብር መነካት በሚል ግድያ ተኩስ በብዛት በየጊዜው ይመዘገባል። በጣም መጥፎ ነው። ዝሮ ዝሮ እንግዲህ ይህን ግጭት ማን ነው ማረጋጋት የሚገባው? እንግዲህ ህግ አስከባሪ ፖሊስ ሰራዊት አይደለም? እንዴት ታስባለህ?
1: እንግዲህ ያው በፖሊሶችም እንግዲህ አንዳንዴ በፖሊሶች ላይም ያለ ቅሬታ ስትመለከተው እኒህ ሰዎች አንዳንዴ እንኳ ጥሪ እየተደረገላቸው በተለይ ነብስ ከወደቀ በኋላ ነው የሚደርሱ እና ከዚያም ደግሞ ምርመራውን በተጠናቀቀ ሁኔታ መመርመር አለበት። ይህ ነገር በእርግጥ አዎ እዚህ ሀገር ሰው ገደለ ተብሎም የነብስ እንደገና የስቅላትም ሆነ ወይም ደግሞ የንቃት የዚህ ሁሉ ፍርድ የለም እና እኔም ይህን ነገ ይህን ባደርገው ያው እስር ቤት ነው የምታሰር እንጂ ምንም አልሆን በማለት ያው የሚደረገውን ታያለ። በእርግጥ ፖሊስ በተሰጠው መሰረት ምርመራውን ያካሂዳል። ከዚያ ምርመራውን አጣርቶ በትክክለኛ ወንጀሉ ከተገኘ ያው ወደ ህግ ወደ ፍርድ ቤት ያደርሳል። ፍርድ ቤት ደግሞ ያለውን በተለያየ ባለው ጥናትና ባለው ችሎቱ ያው ወደ ፍርድ ያደርስና ያው ምንጊዜም መኖሪያቸው ወደ እስር ቤት ነው። አንዳንዶች ደግሞ በህግ ጠበቃቸው አማካኝነት እንደዚህ አድርገውም እንኳ ነፃ የሚወጡ እናያለን። እና ይህ ነገሩ በጣም ውስብስብ ያለ ነው። ይሻየው
0: ጠበቅ ያለ ወንጀል መቅጫ የመንግስት የወንጀል መቅጫ ጠበቅ ያለ ፍርድ ያስፈልጋል። አለያም ማረጋጋት ህግን ማስከበር አይቻልም። በዋናነት እንደኔ አባባል የመንግስት ቆራጥ እርምጃ መውሰድና ይህን መሰለ የእርስ በርስ ግጭትን ማስወገድ ትልቅ ኃላፊነት ያለው መንግስት ነው። እና ኡሪ ጀምበር መንግስቴ ወደ አፍሪቃ ልናልፍ፣ ወደ ሰሜን ኢትዮጵያ አካባቢ በኢትዮጵያና በኤርትራ መካከል በተመለከተ በአሶሺየትድ ፕሬስ ዜና ወኪል እንደዘገበው ኢትዮጵያ በኤርትራ ላይ ራሷን ለመከላከል ስትል እርምጃ እየወሰደች መሆኗን ደግሞ ለተባበሩት መንግስታት ድርጅት አሳወቀች የሚል በዜናም ተመለከት ነው። እንዴት ታየዋለህ?
1: እንግዲህ አዎ ኢትዮጵያና ኤርትራ ቀደም ሲል በ1966 ዓመተ ምህረት ጠቅላይ የነበሩትን ንጉሥ ኃይለ ሥላሴን ከተገረሰሱ በኋላ በአንድ ላይ በተለያዩ
0: አንተ የምታወራው በኢትዮጵያ ዘመን አቆጣጠር እስቲ በ1974 ዓመተ ምህረት
1: በ74 እና ያን ቀዳማዊ ንጉሠ ኃይለ ሥላሴን አብረው ተባብረው ተገረሰሱ በኋላ ያው ሁላቸውም በአንድ ላይ እየኖሩ እንዳሉ ከዚያ በኋላ ያው በ91 ዓመተ ምህረት በተደረገው እንደውም ደግሞ መንግስቱ ኃይለ ማርያምን የደርግ ዋና ሊቀመንበር የነበሩትን እሳቸውን ደግሞ ከስልጣን ሲያሰናብቱ ሁላቸውም ተባብረው እና ይችን አገር ያው ኢትዮጵያ 13 ክፍለ ሀገር የነበሩትን ኤርትራን ራሷን ነፃ አወጣለሁ በማለት ያው ተከፋፍለው ሲኖሩ እንደነበርና አልፎ አልፎም ሰላም ሲታይ አልፎ አልፎም ግጭት ሲታይ ነበር። እና እስካሁን ከዚያም ጀምሮ ያው በሚደረገው የእርስ በርስ
0: ነፃነቷን ኦሪ 1991 ግንቦት ወር ነው አም ነበረ። አዎ ኤርትራ ነፃነቷን አገኘች ተባለ። አሁን ከዛ ጊዜ በኋላ በእስራኤል የነበረ በኢትዮጵያ የነበረ የመንግስት ለውጥ ነበረ። ህወሓት የሰኘው ከኤርትራ ቲፒኤልኤፍ የትግራይ ነጻ አውጪ ድርጅት በሚለው ነው መንግስቱ ኃይለማርያምን ከስልጣን አወረደ። ለ27 ዓመታት ያህል መራ ኢትዮጵያን። ከዛን ጊዜ በኋላ አሁን እንዲያውም በኢትዮጵያ የአሁኑ ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ተቀራርበው ሰላም ብለው ሁለቱ መሪዎቹ በየሀገሩ ጉብኝት አደረጉ፣ ሰላም ወረደ የሚል ጥሩ ዜና ሲሰማ ነበር። እና ያን ቀርቶ አሁን እየሰማን ያለው ጦርነት ግጭት የመጣበት ምክንያት ከምን ምክንያት መነሻው ምን ይመስላል?
1: ይኸውልህ አሁን ጥሩ አድርገህ እንዳመጣኸው፣ በእርግጥ ሁሉም በመጀመሪያ በዚህ ባቋቋሙት ዶክተር አብይ አህመድም በመንግስት ሆነው ሲመረጡ እሳቸው በፊት ደሳለኝ ኃይለ ማርያም ነበሩ እና ከእሳቸው ተቀብለውን ስልጣን ሲይዙ ቀላል አልነበረም የነበራቸው ሁኔታ። ከዚያም ቀስ በቀስ ስራውን በመለማመድ የራሳቸውን የህገ መንግስት እያቋቋሙ ከሄዱ በኋላ አንዳንድ ምን አለ መሰለህ፣ አሁን ያለው ፉክክር እኔ በልጥ የሚባል በቴክኖሎጂም ሆነ በመሳሪያ እንደገና ደግሞ በተለይ በአፍሪካ ሀገሮች የተለያየ አምባገነን ወይም ሀብታም የሆኑ ሀገሮች እነርሱን እርስ በርስ ማጣላት ይፈልጋሉ። እና በዚህም የተነሳ በእርግጥ እንደገና ይህም በገበሬውም በኩል ስትመለከተው በወልቃይት በጠገዴ በትግራይ ያለው ሁሉ እስከዚህን ኢትዮጵያ ሰላሟ ሰፈነች ወይም ደግሞ ኢትዮጵያ በሰላም ተረጋግታ እየሄደች ነው የሚባል ዜና በመንግስቱ በኩል ሲወጣ ስታይ፣ በሌላው በተቃራኒው ደግሞ የተለያየ ገበሬው ሁሉ ለምሳሌ በመንግስት ቁጥጥር ስር እንዳልሆነ ነው። በሽፍታም ትበለው ወንበዴም ትበለው ፋኖም በለው በተለያየ ሁኔታ ያው ከመንግስቱ ጋር እኩል አብረው እየሄዱ ሳይሆን እየተቀናቀኑ ነው ያሉ። እና በዚህም ራሳቸውን ወደ ትግራይም ወደ ኤርትራም በማዘንበል በዚህ በሚያደርጉት በተለይ ፋኖዎች ወይም ደግሞ የራሳችን የገበሬ ነጻ የአማራ ክልል እየተባለ በሚባለው ሁኔታ ሁሉ ይህም መቼም በዚያም ትንሽ የጠብ መጫሪያ አንተ የለም ታደርጋለህ አንተ የለም ትደግፋለህ በመባባልም የሚነሳሱበት ብዙ አለ። እንደገናም ደግሞ ያው ጠላት እነዚህ ፋኖ የሚባሉት በኤርትራ በመጠለል በሰሜኑ ኢትዮጵያ የሚያደርሱት አንዳንድ በመከላከያ ሰራዊቱ ቀላል ስላልሆን እንግዲህ በዚህ ማማካኝነት ኤርትራን አንቺ ትረጃለሽ አንቺ ጠላቶቻችን በዚህ ታግዣለሽ በማለት በዚህ ሳይሆን እንደማይቀር እና ሌላውም ደግሞ አለ አይደለ እንትም እንዳልኩ እኔ በልጥ ነው። ግን አሁንም በኤርትራም በኩል ሆነ በኢትዮጵያም ቢሆን በኩል ሆነ የሚያልቀው ደሃው ህዝብና የሚያልቀው ደግሞ ወታደሩ ነው። እና የመጨረሻ ደግሞ የማይቀር የሁሉ ጦርነት የሁሉ የሰው የደም መፋሰስ የሰው ነፍስ ከጠፋ በኋላ መደራደራቸው አይቀርም። ነገር ግን በተለያየ ዓለም ስንመለከተው ይኸው ዩክሬንና ሩሲያ የጀመሩት ትንሽ ጦር በጊዜው በተሎ ያልቃል፣ ሩሲያ ዩክሬንን ይዛለው የምትል ሀሳብ ነበረ። እና ሰላሙ በትክክለኛ የተረጋጋ ሰላም አይደለም። በዓለም አቀፍም ትበለው እሺ
0: እኔ እንኳ ለዚህ ክርክር ዋና የልማት ጥያቄ እንግዲህ ለየትኛው መንግስት ለየትኛው አካል ሳልል ግን እየሰማው ያልኩ ሚዲያ ስከታተል በእርግጥ ቅድም ተነጋገርን የኢትዮጵያ ተቀላላ ኢትዮጵያ መንግስት ነበረች። ዛስከዛን ጊዜ ኢትዮጵያ የቀይ ባህር የመርከብ ወደብ ነበራት። ግን ከ91 ዓመተ ምህረት በኋላ ግን እስካሁን የመርከብ ወደብ የላትም። እና ኢትዮጵያ ተቀላይ ሚኒስተር በተደጋጋሚ ወደብ ኢትዮጵያ ወደብ መርከብ በቀይ ባህር አካባቢ ይገባኛል ጥያቄ ሲያነሱ ሲከራከሩ የቆዩ ነው። እና ከዚህ ከተፈጠረው ግጭ ጋር ይሄም ዋናነት በግንባር ቀደም የቀረበ ጥያቄ መሰለኝ። ምን ይመስላል?
1: እንግዲህ ይኸውልህ አሁን ቀደምም እንዳልኩህ የሁለት ሀገር ባንድ ላይ ቆይተው በሚነጣጠሉ ጊዜ አሁንም ይሄ ይገባኛል ይሄ ደርሰኛል ማለታቸው አይቀርም። አሁንም ይህ በሰላሙ ካልሆነ ያነኛው ወገን ደግሞ አይ እንዴት ታረጋለህ መሆን የለበትም ይሄ እኔ ክልል ነው በማለት ያው በየለቱ የሚነሳው ትንሽ ጠባጫሪነት በዚያ ይነሳና ያነሳት እየፈገገ ወደ ትልቅ ጦርነት ያደርሰዋል። አሁን እንደምታዩ ዓለም በሙሉ የሚነሳበት በትንሽ ነገር ነው። ግን ከዚያ አንድ ጦር ከተጀመረ በኋላ ያ መሳሪያው እስከሚያልቆ ወታደሩ እስከሚወድም ድረስ ብዙ ይዋጋሉ። መጨረሻ ግና አንዱኛው አቅሙን አይቶ ምንድነው ምን እንደራደር አደራድሩን በግልጽም ሆነ በውስጣዊ እና ይሄን ከማድረግ ከሁሉ የቀይ ባህርም የወደቡም ቢሆን ለሁለታቸው የሚበቃ ነው ሰላም ከሆነ ማለት ነው። ከተነጋገሩበት ቀድም እንዳልነው የርስበርስ ጦር ከርስበርስ ግጭት ተነስቶ ወደ ዓለምና ወደ አገር ወደ ጎረቤት የሚሄድ በትንሽ ጠብ የተነሳ ነው። ስለዚህ አሁንም ብሎ መጨረሻው
0: በንግግር እንደ ሽማግሌ በትንሽ ነገር አልከው እንጂ በትልቅ ነገር ነው። ልማት እንዴ ኢትዮጵያ ለዘመናት ለብዙ አመጻት ወደብ ነበራት አይደለ? በቀይ ባህር እንደምጽዋ በመሳሰሩ ነበረ። ያንን አሳልፋ መስጠቷ በጣም የሚገርም ነው። እስካሁን
1: እንግዲህ ይሁን ታሪክን ወደ ኋላ መለስ ብለን ስንመለከተው አንድ አገር ይሄን የሚያደርገው ሰላም በመፈለጉ ይሄን ካደረኩ በኋላ መልሼም የበለጠ ሰላሙን እያጠናከርን ስንሄድ በዚህም ደግሞ መግቢያ አላጣም በዚህም ደግሞ ያው ሰላም ካለ ሁሉ አለ በማለት ነው። ለሰላም ሲሉ አይደሉም የቀድሞ ጠቅላይ ሚኒስተር የሲናይን ተራራ የመለሱ
0: የእስራኤሉ ጠቅላይ ሚኒስተር
1: የእስራኤሉ ጠቅላይ ሚኒስተር ምናይም በይን እና የሲናይን ተራራ የመለሱ ለሰላሙ ሲባል ነው። ይህ ግን ሰላም ስትለው በሁለት የተከፈለ ነው። ሰላም እንደው ዝም ብሎ ያፍ ሰላም ይቅርታ ወይም ደግሞ ያፍ ይቅርታ ሳይሆን የሰላም ሲባል ዘላቂ ሰላም መሆን አለበት። አንተ በጦርነት ላታስበኝ እኔ በጦርነት ላላስብህ በልማትና በብልጽግና አብረን እየተሳሰርነ እንድንሄድ የሚለውን ሰላም ሲል ብዙ የምትተዋቸው ነገሮች አሉ። ብዙ ይቅር እያልክ የምትሄዳቸው አለ እና በተለይ ልማትና ብልጽግናን በተመለከተ ደግሞ የማንም ሀገር መነሻ መድረሻ ልማትና ብልጽግና እስከሆነ ድረስ አው በልማት የተነሳ ብዙ መጋጨት አለ። ሰላም ካልወረደ ያው ብዙ ግጭት ብዙ የደም መፋሰስ ሊመጣ ይችላል። እና በሌላ በኩል ደግሞ ኢትዮጵያን ስንመለከታት አሁን በተለይ ሚኒስተሮችን በማቋቋም አዲስ ካቢኔዎችን በማቋቋም የተለያዩ ሚኒስትሮችን በመሾም እንዲያውም ዶክተር አብይ አህመድ ያው እንዳነበብኩት መሰረት በፌስቡክ ከሌሎች ዓለሞች ሁሉ እኛ ኢትዮጵያውያን

0: ብልግና የጸዳ መንግስት መሆኑ ምን ያህል ነው እንግዲህ ሚታል በቀጣይነት በጥሩ ሁኔታ አስተዳደሩ በየክልሉ በየሀገሪቱ በመላ ያሉ ባለስልጣኖች ጥሩ ሀገሪቱ ኢትዮጵያን እየመሩ ነው? ዜጎቹ ምን ይላሉ? እንጠይቃለን። በልሽ
1: እንግዲህ ያው ሁሉም ስራ ላይ ሲቀመጥ በጥሩ ህሌና በጥሩ እምነት ቃለ መሐላ እንደገባው ሁሉ አገሪቱን ላልክድ፣ አገሪቱን በእምነት ላገለግል፣ የህገ መንግስቱንና ስርዓቱን ላከብር ብሎ እንደ ቃለ መሐላ እንደገባው መሰረት በቃለ መሐላው መሰረት ያው ስራውንም በጥሩ ሁኔታ ማካሄድ ያስፈልጋል እላለሁ። አመሰግናለሁ እና ለሁላችንም መልካም ሳምንት ይሁን። አመሰግናለሁ።
0: በጣም ጠዋት ላይ በጣም ግሩም የሆነ ገለጻን ያደረከው ኦሪ ጀምበር መንግስቴ እናመሰግናለን።
1: እኔም አመሰግናለሁ። መልካም ቀን።
0: እሺ ሸቧቶ

የተከበራችሁ አድማጮቻችን ፕሮግራማችን ልክ 7 ሰዓት ላይ ተጠናቀቃልና ከዛ በፊት ግን ለቴክኒክ ባለሙያችን ለሮኒ እንደሃን መስካና በማቅረብ እንደተለመደው ቀን ልክ 1 ሰዓት በሰላም ያገናኘን ሸዋቶፍ መልካም ሳምንት ይሁንልን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ለተሁድ የከሳት ባለው ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ሳምንት እንዲሆን እንመኛለን። ዛሬ ለቱ እንደ እብራያን ዘመን አቆጣጠር ዮም ሪሾን ላሜድ በቲሽሬ ታፕሽን ፔ ዛይን ሲዮን እንደ አውሮፓያን ዘመን አቆጣጠር ኦክቶበር 11 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ጥቅምት 1 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኔን ዳህን ሲሆን የፕሮግራሙ አጠናካሪ አናስፈረው፣ የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሻየው ደጉና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን የሰዓቱን ዜና እናቀርብና ወቅታዊ ዘገባ ሳምንታዊ የአድማጮች ውይይት እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ተዘጋጅቶ ይቀርባል።
1: ሰጠኝ ዘመን አመሰግናለሁ። አርስተ ዜና፣ የዩኒቨርሲቲ አካዳሚክ ትምህርት ዓለም የአዲስ ትምህርት ዘመን ዛሬ ተከፈተ። ትናንት ሌሊቱን የቤርሼባ ከተማ ነዋሪዋም የአርባ ዓመቷ ወይዘሮ ናንዬ ማለደ በጩቤ ጥቃት በሞት ተለየች። ትናንትና በሳውዲ አረቢያ ዋና ከተማ ሪያድ በሚገኝ የኪንግ ሃሊድ የአየር ማረፊያ ላይ ሁቲዎች በፈጸሙት ጥቃት ቢያንስ 12 ሰዎች ሕይወታቸውን አጡም። በእስራኤል ፕሬዝዳንት ትራምፕ ለኢራንን ለማጥቃት ጦርነት እንዲታደስ ትዕዛዝ ይሰጣሉ ለሚለው እድል ተዘጋጅተዋል። ኢትዮጵያ በኤርትራ ላይ ራሷን ለመከላከል ስትል እርምጃ እየወሰደች መሆኗን ለተባበሩት መንግስታት ድርጅት አስታወቀች። የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የዩኒቨርሲቲ አካዳሚክ ትምህርት ዓመት ዛሬ ተከፈተ። በከፍተኛ ትምህርት ምክር ቤት ባወጣው ዘገባ መሰረት በመላ ሀገሪቱ በሚገኙ 57 የትምህርት ተቋማት ውስጥ ከ300,000 በላይ ተማሪዎች ይገኛሉ። ዘጋቢያችን ሊራን እንደዘገበው የተማሪዎቹ ቁጥር ከ2% በላይ በሆነ መጠነኛ ጭማሪ አሳይቷል። ትናንት ለሪቱን የቤርሼባ ከተማ ነዋሪዋ የአርባ ዓመቱን ወይዘሮ እናንዬ ማለደ በጩቤ ጥቃት በሞት ተለየች። የሟቿም አጎት አቶ መላኩ መለሰ እንደተናገረው ወይዘሮ እናንዬ ማለደ ለሊቱን በባለቤቱ እጅ ተገላለች የሚል ግምት እንዳለው ከመገደሏ በፊት ከቤቷ ከመኖሪያ ቤቷ ሆና ስትጮ ስታለቅስ እንደሰማት ለጋዜጠኞች አስታውቋል። ወይዘሮ እናንዬ ባለትዳር እና የሶስት ልጆች እናት ነበረችን። ሚስቱን በመግደል ወንጀል ተጠርጣሪው ለፖሊስ ጣቢያ ደውሎ እሱ ራሱ አስታውቋል። በስፍራው የደረሱ የፖሊስ ኃይሎች ባልየውን ሰውየውን በቁጥጥር ስር አውለውታል። ነፍስ ይማር። በእስራኤል ፕሬዝዳንት ትራምፕ ኢራን ለማጥቃት ጦርነት እንዲታደስ ትዕዛዝ ይሰጣሉ ለሚል እድል እየተዘጋጀ ይገኛሉ። ከሊኩድ ፓርቲ የሆኑት ሚኒስተር ዮአብ ኪሽ ከኢራን ጋር የሚደረግ ሌላ ግጭት የማይቀር መሆኑን ያምናሉ። ነገር ግን ይህ ከምርጫ በፊት እንደሚሆን አይገምቱም። እስከሚወድቅ ግን የሞሳድ ድርጅት አንድ ከፍተኛ ባለስልጣን እንደተናገረው ኢራን በእስራኤል የክነሴት ምርጫ ከመሆኑ በፊት በዚህ መካከለኛው ምስራቅን በጦርነትን ለማፋፋም ፍላጎት አለው ሲል ገልጿል። ትናንት በሳውዲ አረቢያ ዋና ከተማ ሪያድ በሚገኘው የኪንግ ሃሊድ አየር ማረፊያ ላይ ሁቲዎች በፈጸሙት ጥቃት ቢያንስ 12 ሰዎች ሲሞቱ ከ300 በላይ የሚሆኑት ደግሞ ቆስለዋል። ይህም በተመለከተም የአየር የሲቪል አቪዬሽን ባለስልጣን መግለጫ ሰጥቷል። ከሟቾቹ መካከል 4 የሳውዲ ዜጎች፣ 2 የባንግላዴሽ ዜጎች እንዲሁም ከአሜሪካ፣ ከግብፅ፣ ከዮርዳኖስ እና ከሌሎችም ሀገሮች የመጡ ዜጎች ይገኙበታል። ፕሬዚዳንት ትራምፕ እና የአሜሪካ የውጭ ጉዳይ

0: ሚኒስትር ሩቢዮ የአንድ የአሜሪካ ዜጋ ህይወትም ጠፍቷል። ከዚህ ጋር በተያያዘ ምናልባት በአሜሪካ በሁቲም አማጽያና በኢራን ላይ ወታደራዊ የማጥቃት እርምጃ ሊወስድ ይችላሉ የሚል ግምት አለ። ኢትዮጵያ በኤርትራ ላይ ራሷን ለመከላከል ስትል እርምጃ እየወሰደች መሆኗን ለተባበሩት መንግስታት ድርጅት ገለጸች። ናይሮቢ ኬንያ የሚገኘው ኤፒ የዜና ወኪል እንደዘገበው ኢትዮጵያ ባለፈው አርብ ዕለት ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት እንደገለጸችው በኤርትራ ላይ ራሷን ለመከላከል ስትል የተለያዩ እርምጃዎችን እየወሰደች መሆኗን ገልጻለች። ጎረቤቷ ኤርትራ ወታደሮቿን ድንበር አቋርጦ በትግራይ በኩል ሰርጎ መግባቱን ኢትዮጵያ ከሳለች። ይህ መግለጫ ቀደም ሲል በነበረ ጦርነት በተጎዳችው በትግራይ ክልል የመንግስት አጋር ኃይሎች መራመዳቸው መገስገሳቸውን መሆኑን ባስታወቁበት ወቅት ሰፊ ግጭት ሊከሰት ይችላል የሚል ስጋት አለ። የአየር ጸባይ ትንበያ ለወቅቱ ተስማሚ የሆነ የሙቀት መጠን ይኖራል። ከዛሬ ከቀትር በኋላ ከአካባቢ በምስራቃዊና በደቡባዊ ክፍል በጥቂቱ አልፎ አልፎ ይዘንባል። በይሁዳ በምድረ በዳ ሸለቋማ ቦታዎች አካባቢ ምናልባት የጎርፍ መጥለቅለቅ ይከሰታል የሚል ስጋት አለም። ነገም ሰነበተው ቀዝቃዛማ ሆኖ በሰሜንና በመካከለኛው ክፍላተ ሀገራት አልፎ አልፎ ይዘንባል የሚል ትንበያ አለም። የሰዓቱ ዜና እስከዚሁ ነው። ሰጠኝ
1: ኢሻያው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን በዛሬው የውይይት ፕሮግራም መካፈል የምትፈልጉ ወደ ስቱዲዮ ስልክ ቁጥሮቻችን ደውሉልን። 0723940555 ነው። በድጋሚ ቁጥሩ 0723940555 ነው። ደውሉልን።

0: ወርቅነሽ እሸቴ ሰጠኝ ዘመነ ሸቦዋቶፍ። እንግዲህ ወደ ወቅታዊ ዘገባ ስናልፍ የእስራኤል ብሔራዊ ክነሴት ፓርላማ ምርጫ ሊካሄድ ነው። 16 ቀናት ያህል ይቀራሉና የፓርቲዎች ቅድመ ዝግጅታቸው ምን ይመስላል? ወርቅነሽ
1: አመሰግናለሁ። ሻያው እንግዲህ አው ምን ቢቃጠሩ ደረሰ ቀኑ ነው። 16 ቀን ቀረው ምርጫው። የእስራኤል ብሔራዊ ምርጫ እንግዲህ ቀላል አይደለም። እንደው በጦርነት ምክንያት ነው ያሁን ያለፈው መንግስት የስልጣን ዘመኑን የጨረሰ ይባላል። ብዙ ጊዜ በጦርነት ባይሆን ከጦርነቱ በፊት እስከ 5 ጊዜ መስለኛል 4 5 ጊዜ ምርጫ ተካሂዶ ነበርና የእስራኤል ምርጫ ቀላል አይደለም። በጣም ብዙ ፓርቲዎች ስላሉ አንድ አይነት አመለካከት ኖሯቸው ግን እንደምናውቀው ቁጥራቸው በርካታ የሆኑ ፓርቲዎች ነው ያሉ በእስራኤል ክነሴት ውስጥና ያው እንደገና ወደ ምርጫ በድጋሚ ይሄዳል። እንግዲህ 16 ቀናት ቀርተዋል። በፓርቲዎች መካከል መወቃቀስም አለ። በጣም መተታቸት መዘላለፍ እንበለው እንደዛ ነው። አንዳንድ ጊዜ ፖለቲከኞች መግባባትም አለ። ለምሳሌ የቁጥር ቢተርፍ አሁን ሚስፓር ኮሎት ኦዳፊም እየተባለ የሚጠራው በኤብራይስት ወደ ክነሴት አንድ ሙሉ አባል ሊያስገባ የማይችል ድምጽ ካለው አንድ ፓርቲ ያን ድምጹን ለሌላው ፓርቲ ለመስጠት ስምምነት እያደረጉ ያሉ ፓርቲዎችም አሉ። ባለፈው ሊኩድና ጽዮኑት አዳቲት ፓርቲዎች ሲፈራረሙ አይተናል። አሁን ደግሞ ሻስና የአህዱ ታቶራ እንግዲህ በጣም ቅርብ ቤተሰብ ናቸው። በዚህም ደግሞ ተፈራርመዋል የሚል መረጃ ወጧል ዛሬ። አንዱ ያው የተረፋቸውን ድምጽ ለመበዳደር ለመስጠት ለአንዱ ተፈራርመዋል። ሙሉ አባል ለማስገባት ነው እንዲሁ ድምጹ እንዳይጣል። እንደዛ እንዲህም እየተደረገ ነው። የሚወጋገዙም አሉ ደግሞ በተለይ አንድ አይነት ርዕዮተ ዓለም ኖሯቸው ለብቻ ፓርቲ ያቋቋሙ ትንንሽ ፓርቲዎች እንደ የድምጽ መባከን ይሆናል። ምናልባትም ለነሱ ጉዳት ነው ወደ ክነሴቱ የሚያስገባ በቂ ድምጽ ላይ ያገኙ ይችላሉ። አብዛኛው ማራጫቸው ተመሳሳይ ሮይት ዓለም ያለውን በርካታ ድምጽ ላይ ያገኝ ይችላል ተብሎ የሚጠበቀውን ፓርቲ ይመርጣሉ የሚባሉም አሉ። ምናልባት ደግሞ የታላላቅ ፓርቲዎችን እንደ አምሃ እስራኤልና ሊኩድ ለምሳሌ አሁን እንደዚህ ከሚባሉ ፓርቲዎች መካከል የሊኩድን ድምጽ ይወስዳል የሚል ስጋት አለ አሁን የፓርቲ። እንደገና ደግሞ አይ እንደውም ወደ ሊኩድን ሊመርጥ ይችላል ያው አንድ አይነት ስለሆነ አመለካከታቸው እና በቂ ወደ ክነሴቱ ሊያስገባ የማይችል ድምጽ ምናልባት ሊያገኝ ይችል ይሆን ላይገባ ይችል ይሆን የሚል ነገር ይነሳል። ግን ያው ቢመረጥ ደግሞ ከሊኩድ ጋር ሆኖ መንግስት ስለሚያቋቁም ያው ነው ድምጹ ይሄን መረጥክ ማለት ይሄ ነው ሊሉ ይችላሉ መራጮችና በዚህ ምክንያት እንግዲህ የፖለቲካ ፓርቲ መሪዎች ትችት ይሰናዘራሉ በመገናኛ አውታሮች እንደምንሰማው። ለማንኛውም አሁን እንግዲህ ያው ማን ያሸንፋል ሩጫ ነው፣ ሩጫ ላይ ናቸው ፓርቲዎች።
0: ይህ በእንዲህ እንዳለ በዚህ ተጨማሪ አስተያየት ሰጠ ዘመነ
2: እዚህ ላይ አሁን እንግዲህ ወርቅነሽ እንደገለጸችው ፓርቲዎች ዝግጅታቸውን እየቀጠሉ ነው። እኛም እንኳን ራሱ የፓርቲዎችን የቅስቀሳ ሁኔታ የምናሰማንበት ጊዜ እየደረሰ ነው። በዚህ ሳምንት ይጀምራልና ያው እየተሟሟቀ የሄደበት ሁኔታ አለ። አሁን ለምሳሌ አንዳንድ ፓርቲዎች ካሁኑ ይዘውት ያል ከማን ጋር ስልጣን ልጋራ እችላለሁ ወይም ደግሞ ከማን ጋር ጥምር መንግስት መሰረታለሁ የሚለውም ብዙ አጨቃጫቂ ካሁኑ የአረብ ፓርቲዎችን ይዘን ምን መሰረታለን የሚሉ እስካሁን አልሰማንም። በተለይ ከጥቅምት ሰባት ወዲህ ጽዮናዊ የሆነ ፓርቲዎችን ይዘን ነው መንግስት ምን መሰረት የሚሉ ፓርቲዎች የበለጠ ይበዛሉ። አሁን ቅድም እንደገለጸችው ወርቅነሽ ይሄ አምሃ እስራኤል የተባለው ፓርቲ ሊቀመንበር ኦፌር ቬንተር የእሳቸው አቋም ትንሽ አንዴ እንዲህ እያለ ያስቸገራቸዋሉ በቀኝ በኩል ያሉት ማለት ነው። ለምሳሌ መጀመሪያ ሊኩድ ፓርቲ ናታን የሆነው መንግስት እንዲመሰረቱ ድጋፍ ምሰጥ ብለው ነበር፣ በይፋ አስታውቀው ነበር። ከዛ በኋላ ደግሞ በናታን ላይ የሚያሰሟቸው ንግግሮች አሉ በሌሎች ላይ እና የአቋም የመላላት በዛም በዚህም ታያለህ። ሌላው አንዳንድ ይሄ አሁዛ ሲማ የተባለውን ወደ ክኔሴት መቀመጫ የሚያስገባውን ድምፅ አያገኙም የሚባሉ ፓርቲዎች በኩል ይልቀቁ፣ ይተው፣ አይወዳደሩ የሚሉ አሉ። ለምሳሌ የካሆን ላባን ፓርቲ ሊቀመንበር ቤኒ ጋንዝ አንለቅም እስከ መጨረሻው ነው ውድድራችን ምንቀጥል አሁዛ ሲማ አልፉም እየተባለ ቢነገርም ምርጫውን እስከ መጨረሻው እናካሄዳለን ያሉበት ሁኔታ አለ። አሁን ፓርቲዎች ከምርጫው በኋላ ከማን ጋር መንግስት መሰረታለው የሚለው ላይ ትኩረት ማድረጋቸው ትንሽ የህዝቡ አጀንዳ ህዝቡም ይፈልገው ምንድነው ለውጥ ይፈልጋል የኑሮ ውድነት ደህንነት ወጣቶች ጉዳይ ብዙ ትኩረት ተደርጎ ሲወራ አንሰማምና እንደዚህ አይነት ነገሮችን ነው ህዝቡም ይፈልግ አሁን ከነበረው መንግስታት በተለየ ለህዝቡ አገልግሎት የሚሰጥ መንግስት ይፈልጋል ግን በዚህ ላይ ብዙ አናይም መንግስት በማቋቋሙ ይሄ ጉሽ ያሚን ስሞል መርካዝ ይያሉ በሱ ነው አተኩረው ምን ነው
0: ይበንዲ እንዳለ ወደ አያሉ አሜሪካና በኢራን መካከለ ያለው ውጥረትን ዛሬም እንደቀጠለ ነው ለማሆኑ በባሁን ወቅት ድርድር ያካሩ ነው ወይስ እንዴት ነው ግጭት ነው ጦርነት ነው እንዴ ምን ይባላል
2: ሰጠይቀው ግራ የገባን ነው ፕሬዝዳንት ትራምፕ ነው የሚናገሩ ለሳቸው ምላሽ ደግሞ የኢራን መሪዎች ብዙ ጊዜ እኛ ያልነውን ያቀረብነውን ካልተቀበላችሁ በእናንተ መስመራን ይድም በሚለው አቋማቸው እንደጸኑ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ ከዚህ በዚህ በአሜሪካ በሚደረገው ሴናትና የመማክርት ቤት አባላት ምርጫ በፊት ራሱ እርምጃ የምንወስድበት ሁኔታ ሊኖር ይችላል ሁኔታውን እያጤንበት ነው ብለዋል ግን የሚወስዱ አይመስልም ምክንያቱም ዋጋም ያስከፍላቸው ነው የሚሆን በመርጫው ወቅትና እስከዛ የማስፈራራት ዛቻ የማሰማት ሁኔታ ነው ያለ ግን ኢራን ደግሞ በሌላ በኩል እየተጠናከረች እንደሆነ በትላንትናው ለት የወጡ ዜናዎች አመላክተዋል በተለይ ደግሞ የሚሳኤል ክምችቷን የድሮን ክምችቷ ጸረ ታንክ ጸረ መርከብ መሳሪያዎች ሁሉ በብዛት እንዳላትና እየተጠናከረች መምጣቷ እየተገለጸ ነው ይሄ ደግሞ ስጋቱ በተለይ ለእስራኤል ነው ዞሮ ዞሮ ምክንያቱም ኢራን በተጠናከረች ቁጥር ለእስራኤል ጠላቶች ታግዛለች ለዝበላ ለሐማስ ለሌሎችም ታግዛለች እስራኤልን ለማጥቃት ነው በቀጥታ የምትጥረው ሌላው ባለፈው ሳምንት ሲነገር የነበረና እኔ በጣም ካስገረመኝ ነገር በእንግሊዝ የነበረው የተለያዩ የአሜሪካ የጦር አውሮፕላኖች እንዲሸሹ ዘካ እንዲለቁ ተደርጓል በተለይ ደግሞ ትልቅ ክብደት ያላቸውን ቦምብ የሚጥሉት እንዲለቁ ተደርጓል ማለት ኢራን አሁንም አቅም እንዳላት የሚያሳይ ነውና አሜሪካን ያክል ሀገር እንግሊዝን ያክል ሀገር ኢራንን መፍራት መቻላቸው ራሱ ሌላ ስጋት ነው የሚል ነው ያለ የመካከለኛው ስራ ቁጥረቱ እንደቀጠለ ነው
0: ወርቅነሸቴ ከዚሁ ጋር በተያዘ በሀገራችን ብሔራዊ የክነሴት ምርጫ ለካድ 16 ቀናት ቀርቷልና በዚህ ይህንን ለማስተናከል ቢባል ምናልባት እንዴት ነው ይህን እስራኤል ለማጥቃት ሞክር ይሆናል ምን ይባላል እንደው በዚህ ሁኔታ
1: ኢራን እንዳልከው አሁን በአጋጣሚ እንግዲህ በእስራኤል ጥቅምት ላይ አሁን ጥቅምት መጨረሻ ላይ በአሜሪካ ደግሞ ኖቬምበር ላይ ህዳር ላይ የመማክርት ቤት ምርጫ ይካሄዳል ይሄን በዚህ ምርጫ ወቅት ሆን ብሎ ለማደናቀፍ አንተ እንዳልከው ኢራን ጥቃት ትፈጽም ይሆናል እንደውም ከባድ ጥቃት ያልታሰበ ያው ክህደቱ ምን ያህል ተብሎ የሚጠበቀው በላይ የሆነ ጥቃት ለማድረስ በድብቅ እየተዘጋጁ ነው የሚል መረጃ ይወጣል በእስራኤልም በአሜሪካም በኩልና ኢራን ልታጠቃ ስለምትችል ምናልባት እንግዲህ አሜሪካው ፕሬዝዳንት ለዚህ ነው ምርጫ በፊት እኛ ጥቃት እንወስዳለን ብለዋል የሚባል ትናንት መረጃ መውጣት ጀምሯል ግን ከትናንት ጀምሮ ግን ከዛ በፊት ኢራን ጥቃት ታደርስ ትችላለች የሚል ግምት አለ በእስራኤል ሚደነት መረጃ ደህነ ሰራተኞች በኩል መካከለኛውን ምስራቅ ሆን ብላ በመካከለኛው ምስራቅ በዚህ ቀጠና ከባድ ጦርነት ለመፍጠር እንደው ያልታሰበ ከባድ ጥቃት የማድረስ እቅድ አላት ኢራን ሆን ብላ ያው ለማደናቀፍ የምርጫውን ሂደት በአሜሪካም በእስራኤልም ታደርጋለች የሚል መረጃ ይወጣል እንግዲህ ምናልባት ይሄን ጥቃት አስቀድሞ ለመከላከል በአሜሪካም በእስራኤልም በኩል ወይ እንግዲህ ጥቃቱ እስኪደርስ ይጠብቁ አስቀድሞ እርምጃ ይወሰዱ አናውቅም ይሄን በጊዜ ምናየው ጉዳይ ነው እንደ አይነት ግን ውጥረት ከፍተኛ ውጥረት እንዳለ ነው የሚነገረው
0: ይህ 16 የቀረው እንደው ወደ ሰጠ ተመለስኩና ምናልባት ኢራን እስራኤልን ብታጠቃ በእስራኤል ያለው የፖለቲካ ውድድር በሚኖር ለየትኛው አካል ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ያግዝ ይሆን
2: ይመስለኛል ምክንያቱም አሁን ኢራን ለምሳሌ ወደ እስራኤል ሆም ብላ ጥቃት ላትፈጽም ትችላለች ምክንያቱም ያሁኑ ኔታንያሁ የሚመሩት መንግስት ነው በኢራን ላይ ብዙ ጥቃት ያደረሰና እንደገና ጦርነት ተከፍቶ ኔታንያሁ ተሻለ ሁኔታ እንዲያገኙ ኢራን የምትፈልግ መስሎ አይታየኝም በአሜሪካ ላይ ግን ተጽዕኖ ሊፈጠር ይችላል በተቃራኒው የአሜሪካን ምርጫ ለማደናቀፍና ጦርነት እንደውም አንዳንዶች እንደሚሉት ሆን ተብሎ ሊነሳ ይችላል አንዳንዶች ምርጫውን ማራዘም ይፈልጉ አሉ ሚሏሉ አንዳንዶች ደግሞ ጦርነት ከፍተው የራሳቸውን የፖለቲካ ጥቅም ከፍ ማድረግ ይፈልጉ ሚሏሉ ነገር ግን ያመነይ ምርጫው ጦርነትም ኖራል ኖረ ከተፈጸመ በኋላ ምርጫው አይቀሬ ነው የሚሆንና ያው የራሱን የሆነ ተጽኖ ይኖራል ለጥሩም ለመጥፎም
0: አሃ ወደ ቀጣዩ ወርቅነሸቴ በሳውዲ አረቢያና በየመን ሁቲ አማጽያን መካከል ግጭቱ እንደቀጠለ ነው። የሁቲ አማጽያን በሳውዲ ዓለም አቀፍ አውሮፕላን ጣቢያን የዳጅ ማውጫ ላይ ጥቃት ፈጽማለችና በሰው ህይወት ጠፍቷል። ይሁኔታስ እንዴት ይታያል?
1: በሳውዲና በሁቲ አማጺ ቡድን መካከል የሚካሄደው ውጊያ እንግዲህ እንደቀጠለ ነው። ነገሮች እየተካረሩ እንደመጡ ነው የምናየው። ሳውዲ በቀይ ባህር አካባቢ የሚገኘውን ባብል ማንደብ የተባለውን የንግድ መተላለፊያ የንግድ መርከቦች መተላለፊያ መስመር ከተቆጣጠረች በኋላ በየመንም የሁቲ አማጺ ቡድን እንግዲህ አመታት ያክል ተቆጣጥሮት የቆየውን ዋና ከተማ በሰነአ ለመቆጣጠር ከባድ የአየር ድብደባ አድርጋለች እንደምናስታውሰው ባለፈው ሳውዲ አረቢያ። ከዛ በኋላ የሁቲ አማጺ ቡድን እንግዲህ በሚሳኤል በተለያዩ መሳሪያዎች በሳውዲ ከባድ ጥቃት እንደፈጸመ ነው መረጃዎች የሚመለከቱት። የሳውዲ አየር መንገድ በሪያድ እንግዲህ ዓለም አቀፍ አየር መንገዱ አሁን እንደተዘጋ ዛሬ ራሱ እስከ ምሽት ድረስ ዝግ ሆኖ እንደሚቀጥል እየተነገረ ነው። ሰዎችም ተገድለዋል። የአሜሪካን ዜጎች ጨምሮ ሌላ ውጭ ሀገር ዜጎች የሳውዲ ዜጎች ወደ ከ10 በላይ ሰዎች ተገድለዋል። በዚህ ጥቃት 12 ይላሉ 13 ይላሉ እንግዲህ ከ10 በላይ ሰዎች ተገድለዋልና የሁቲ አማጺ ቡድን እንደው አማጺ ቡድን ይያልን ጠራዋለን እንጂ ኃይሉ በጣም የተጠናከረ ነው። በሚሳኤል የሚያደርሰው ጥቃቱ በጣም መጠነ ሰፊ ነው። ያልተጠበቀ እንግዲህ ሳውዲ ስናስባት በመካከለኛው ምስራቅ ከመከላከያ ሰራዊቱ አንጻር ከዘመናዊ ጦር መሳሪያ ትጥቅ አንጻር ስታያ የተደራጀ ሰራዊት ያላት ታላቅ ሀብታም ሀገር ናት። ግን ይሄ የሁቲ አማጺ ቡድን ከባድ ጥቃት እያደረሰባት መቋቋም ከምትችለው በላይ አይነት እየሆነ ነው ያለውና በታሪክም ከዚህ በፊት ባደረሰው ጥቃት በሀገሪቱ የተለያዩ ተቋማት ላይ በመካከለኛው ምስራቅ ያለው አቋም ይሄ አማጺ ቡድን በጣም ከባድ ነው። አሁን በሳውዲ ላይ ያለው ሁኔታ ለጊዜው ይሆነው
0: ሰጠይ ዘመነ ወርቅነሽ ካለ ትንተና በተጨማሪም የመን ውስጥ የሚገኙ በከፊል እያስተዳደረ ያሉት የሁቲ አማጺያን ናቸው። ለላኛው በርግጥ የየመን መንግስት ደግሞ በሳውዲ አረቢያ ድጋፍ ያለው አለ። ግን አሁን ሁቲ በጣም ቅድም ወርቅለሽ እንደ አለችው በጣም ኃይሉን አጠናክሯል ነው እና ሳውዲ አረቢያን እያጠቃ ነውና ይህን በተመለከተ በዋናነት ይህን ድጋፍ የት ነው እያገኘ ያለው?
2: ምንም የሚያጠራጥር አይደለም። ይሄ የኢራን ጋር ነው ያገኙ ያለው። አሁን የሁቲ አማጺያንን እያጠነከራቸው ያለ የአሜሪካ እና የሌሎች ዓለም አቀፍ አካላት ዝምታ ነው። የሁቲ አማጺያን እንደምናስተውሰው እስራኤልንም ሲያጠቁ የነበረበት ሁኔታ ነበረ። እዛ በኋላ ወደ ሳውዲ አረቢያ ሄዱ። ሳውዲ አረቢያ እንግዲህ ወደ የዚህን የየመንን ማዕከላዊ መንግስት ስለምትደግፍና እርምጃ ስለምትወስድ ለዛ ነው እየተበቀሏት ያሉና በሌላ በኩል ደግሞ ከኢራን ጋር ያላት ግንኙነት የተበላሸ በመሆኑ ያንን ሰበብ ምክንያት በማድረግ እንግዲህ በሪያድ ላይ እንደገና ትላንትና አዋር በተሰኘው ነዳጅ ማውጫ ተቋም ላይ ከፍተኛ ጉዳት አደረሰዋል በተለያዩ ጊዜያትና በጣም የሚያሳዝን ነው። ሳውዲ አረቢያ በጣም ብዙ ቱሪስት በሚሊዮን የሚቆጠር ሙስሊም ማህበረሰብ የሚተምባት በጣም የታወቀች ለእስላሙ ዓለም መርከዝ ማዕከል የሆነች ቦታ አገር ነችና ብዙ በቱሪስት እያጣች ነው። ብዙ ነገር ጉዳት እየደረሰባት ነው። የነዳጅ ምርቷ ሁሉ ችግር ውስጥ ገብቷልና የሁቲ አማጺያንን የሚያግዟቸው ኢራኖች ናቸው። ያው አንተም በዜና ተመልክተዋል ከተገደሉት ውስጥ አንድ የአሜሪካ ዜግነት አለ። እንደውም አሜሪካ እያሰበች ነው ምናልባት በሁቲ አማጺያን ላይ እርምጃ ልትወስድ የምትችልበት ሁኔታ አለ። ግን ከአሁን በፊት እንደምናስታውሰው አሜሪካ የራሷን ጥቅም ነው የምትፈልገውና እስራኤልን እያጠቁ እንኳን የሁቲ አማጺያን አሜሪካ ለራሷ ከሁቲዎች ጋር ከተፈራረመች በኋላ ሁቲዎችን አላጠቃቸው ነበር። አሁንም በተመሳሳይ ሁኔታ ለሳውዲ አረቢያ ብላ ሁቲዎችን መታጠቃ መስሎ አይታይምና በተለይ የአሜሪካ ዝምታ ሳውዲዎችን ዋጋ እያስከፈላቸው ነው። የአካባቢው ሁኔታ በዚህ ሁኔታ ተቀጠለ በጣም ከፍ ይያለ ነው ሜድ ኢራንንም ያጠናከረ ነው ሜድ የኢራን ድጋፍ የሆኑ እነዚህ አማጽያን ጦር መሳሪያ ያዙ አካላት በሌሎች ላይ እርምጃ እየወሰዱ ኢራን እዛ ቁጭ ብላ የምትፈልገውን ነገር ነው የምታደርግና ኢራን እስካልተዳከመች ድረስ ሁቲዎችም ኢዝበላም ሐማስም አይዳከሙም።
0: እሺ በቀጣይ እንመለከቷለን እንግዲህ ያለው ዝግጅት ምንድነው? በቀጣይ አመሰግናለሁ።
2: ያድማጮች ውይይት ነው እንደው ከዛ በፊት ግን በስመር ላይ ስገባ ዛሬ በርሸባ ላይ የሰማ ነው የ40 አመት ሴት ህይወቷ አለፈበት በጭቤ ተወቅ በጣም የሚያሳዝን ነው ሁሉም መነጋገሪያ የሆነ ነው በጣም ያሳዝናል። ናንዬ ማለደ ህይወቷ አልፏል። አሁንም የቅርብ ቤተሰቧ ስልክ መስመር ላይ እንዳለ ነው እስኪ ስለሆነተው እናናግረው። ሃሎ
1: ጥሩ ስልክ መስመራችን
3: ሃሎ ተናስተልን
2: ተናስተልን እንግዲህ ያዘናችሁ ተካፋዮች ነን
3: እና መሰግናለን።
2: እስኪ ስለሆነተው ነገር ነው
1: እንዴት ሰማችሁ? ከባድ ነገር ነው በጣም።
3: አዎ በጣም ከባድ ነበር። በመጀመሪያ አመሰግናለን ተደወላችሁ። በሌሊት 3 ሰዓት ላይ ተደወለብኝ ከብርሸባ እኔ ብቻሽ ከተማ ነዋሪ ነኝ። ከዛ የቴሌቪዥን ደወለው ደውሎና ናኒ እንደዚህ እንደዚህ አለች ተባለው ጋር ጣልታለች ምናምን ቶሎ ድረስ ሲለኝ ተነስቼ መጣሁ። ደረስኩ ከቤታቸው። ከቤት ስደርስ ልጆችንና ሌላ ቤተሰብ አገኘሁ። ያኔ መስላል ባጭሩ።
1: እስኪ ስለናንዬ ንገረን እንደው እንዴት ነበረች? ምን አይነት ሴት ነበረች? እንት ልጆች አሏት? እግሪ ተጠርጣሪው ባለቤቷ እንደሆነ ነው የሚነገረው። እንዴት ነበር እሱ ጋርስ? አብረው ነበሩ ወይስ ተለያይተው ነበር? እንዴት ነው?
3: ከባሏ ጋር ከ25 አመት በላይ አብረው ብቻ ይኖሩ ናቸው። 3 ልጆች አሏቸው። በጣም አሳዛኝ ነው። ለሊት አንድ ሰዓት ላይ አምሽቶ ገብቶ ነው እንደሰማሁት ልጅቱ እንዳወራቸው ከሆነ አደጋ ያደረሰባት። ከዛ በኋላ ራሱ ደውሎ ለፖሊስ ባለቤቴ እንደዚህ አድርጌያለሁ ብሎ እንዳሳወቀና እጁን ለፖሊስ እንደሰጠ ነው ያለኝ መረጃ ለጊዜው።
0: አው ጧት ላይ በስርጭታችን በጣም በሚያሳዝን በተለያየ ቦታዎች በበርሸባም ብቻ ሳይሆን በተለያየ ቦታዎች ግጭት ያምባጓሮ የርስ በርጸብ ተከሰተ ተባለ። በበርሸባ አንዲት ሴትዮ በ40 አመት እድሜ ክልል የምትገኝ በባለቤቷ እጅ ተገላለች የሚል ዜና ሰማን። ስም አልተጠቀሰም ነበረ። ወደ አሁኑ የመጣው አሳዛኝ መርዶ ነው ስለሆነ አሁን ላይ ይሄን ስንወያይ በቀጣይነት ፖሊስ ሰራዊት ሁኔታውን ይመረምራልና ምክንያቱ ተምን ተነስቶ ነው ብሎ በቅርብ አንተ የምታውቀው ነገር አለ ወይ?
3: የለኝም። እኔ ያው የፖሊስ ስራ ነው። ፖሊስ የሚያጣራውን ያጣራል። ለጊዜው ለረጅም አመታት እንዲህ አይነት ነገር ሰምተን አናውቅም። እንደምታውቁት እናንተም በጣም ያሳዝናል።
0: ተረጋግቶ ነበር
3: በጣም እና ያው ማጣራት ስራ ለፖሊስ ነው የሚሆነው። እኔ ብዙም አሁን ለጊዜው ከሀዘንተኞች ጋር አንድ ላይ ሀዘን ላይ ስለሆን ብዙም ማብራሪያ መስጠት አልችልም።
2: ግን እንደ ቅርብ ቤተሰብ እንደው በመካከላቸው ችግር እንዳለ ያጫወተች ነገር ነበር ወይ ወይስ እንዴ?
3: ያው ወደፊት ይገለጽ ይሆናል። አሁን ዛሬ ምንም ማለት አልችልም ነኝ።
1: አዎ እንግዲህ ነፍሴ ማር በጣም ነው የሚያሳዝን። የቀብር ስነ ስርዓቱ ገና መሰለኝ ይቆያል እንጂ እንደሆነ ታውቃለህ።
3: ምን እንዳሉን ከሆነ ነገ ነው የተባለው። ዛሬ ያልቃል አስከሬን ምርመራው። ቀብር ነገ እንደሚሆን ነው የነገሩን። እርግጠኛ አይደለሁም ግን እንደዛ አይነት ኢንፎርሜሽን ሰምተናል።
0: ያዘንዳርቻ ለመላ ቤተሰቡ
3: በጣም እናመሰግናለን።
2: እናን ችለ ስላናገርከን እናመሰግናለን።
3: እናመሰግናለን።
2: ቀላል ነገር አይደለም። አሁን እሱንም ለማናገርኛም ያደረግነው ጥረት ቀላል አይደለም። እሱም ቢሆን ለመላ ቤተሰቡ
1: ከባድ ነው። በዚህ ሁኔታ ሆኖ ማናገር ስለሷ ገና የቀብር ስነ ስርዓቱ አልተፈጸመም። ቅርብ ቤተሰብ ከባድ ነው በጣም። ነገሩን ራሱ እውነት መሆኑን ለመረዳትም ይከብዳል በዚህ ሰዓት። እንግዲህ ትናንት ወዲያ አብሮ የነበረ ሰው ድንገት በሌሊት እንደሆነ ሲባል እንደው እንዲህ አይነት ነገር እንዳልነው ብዙ ጊዜ አልተሰማም ነበር። ጥሩ ነበር በዚህ ቢቀጥል። በጣም ያሳዝናል።
2: አዎ በጣም ያሳዝናል። እስኪ እንደው ደግሞ የመጨረሻውንና ችግሮች ሲኖሩ ተመካክሮ ችግሩን ለመፍታት ጥረት ብናደርግ ለሁላችንም ጥሩ ነው የሚሆን። በጣም የሚያሳዝን ነው። ነፍስ ይማር እንላለን።
1: ነፍስ ይማር። ሲማር ሌላ አድማጭ መስመር ላይ አለ። ወደ ሌላ አድማጭ እናልፋለን። ሄሎ ጤና ይስጥልን።
4: ሄሎ ጤና ይስጥልኝ።
1: ማንን በል?
4: ደሳለኝ ገጤ ወልደማገኝ ይባላለሁ።
1: ጤና ይስጥልን አቶ ደሳለኝ።
4: አቤት። ጤና ይስጥልኝ። በጣም አመሰግናለሁ።
1: እሺ፣ ምን ሀሳብ አለዎት?
4: የሬዲዮ መቀበል ሀሳቡማ ምን ያው የምታዩት ነው። ሁሉም ነገር የተዘጋጋና የተመታታ ጊዜ ነው ሆነ ያለው። አንደኛ በመጀመሪያ ደረጃ የአምላካችን ፈጥሮ የማይረሳው ሰጠ የሚያት ነው የማይነሱ አምላክ ክብሩ ከፍ ይበል። ከርታ ሀገር ነው ሳገር ነው። ሰው ቢሞት በሰው ይለቀሳል፣ አገር ቢሞት በሚ ይለቀሳል ይባላል። ዋናው መጀመሪያው ጊዜ አገሯን ነው። የነኝ የኔ ከመባባል አንዷ ስለዙ አንዷ ምስዙ አንድ ሁለት ሶስት ዘው መተማማት እና ግል ከማድረግ ህዝቡም ሆነ እነዚህ አብረው ይህንን የሚሉ ሰዎች በተራ የገቡ ቢሰሩ መልካም ነገር ነበረ። ባለፈው ጊዜ አምስት ጊዜ ምርጫ ሲሆን አገሯ እንዴት እንደወረደች እና እንደከሰረች ይሄ መስታየት ነው። አሁንም ደግሞ እንደዚያው ሊሆን ነው ማለት ነው።
2: ስለዚህ አሁን ምንድን ነው መሆን ያለበት? አሁን ምርጫው ለማድረግ ዝግጅት ላይ ነው። እንደው
4: እንግዲህ ወቃለ ቃን ተከተል አላማህን ሀገሪቱን የሚል ለሀገሪቱ የሚቆረቆር ለሀገሪቱ የሚያስብ ሰው አደላሎ ህዝቡ መምረጥ ያስፈልገዋል። ዝም ብሎ ግን በወገን ሻና በሳሻሞላ የባራሽ ግማሽ ያረጉት ዙሮ እንዳለፈው ጊዜ ክሳራና ብጥብጥ እንጂ ሌላ አማራጭ የለም። ምንም ሀገሩ ያውቃል። ማን ያውቃል ሀገር? ማን ያጠበቃል ሀገር ነው። ሀገሩ ማወቅና ማጥበቅ አለበት። ህዝቡስ እንዴት ዝም ብሎ ያል? የማይሰሩ ሰዎች እየገቡ ሀገሪቱን እያራቆቱ ሲሄዱ አናውቅም። ተሰጠው ነበር አላገኙም፣ አልሰሩበትም፣ አልቻሉበትም። ቢችሉ ቢሆን ቢወስዱ ጥሩ ነው። ግን ይህን ህዝብ ያውቃል። አንድ ሰው ብቻውን ስንት ሚሊዮን ገንዘብ ወስዶ እንኳን አልተጠየቀም። ይሄ ሰውዬ ግን አገሯን ስለሚልና ህዝቧን እንድትቸገርም ለአገሯ ቆሞ ስለሚኖር በአክቡ ሸጠ ይህን አለ ምን አለ ይባላል። ለምን ነው ግን ነው? በጊዜው ደግሞ እኮ ይህ ሰው የሚሰራ ካለ እኮ መውሰድ ይችላል። የሚሰራ የለም ነው
1: ለምን የሚሰራ የለም አሉ? የሚሰራ
4: የለም
1: እንደዛ። መቼም አንድ ሰው ብቻ ከሆነ የሚሰራ በአንድ ሀገር፣ ያ በአጋጣሚ ያ ሰው ባይኖር እኮ ሀገር ችግር ላይ ናት።
4: አዳም ሲነት እንግዲህ ተራው ስተገረ
1: እኮ እንደው ያብራሩት እየ ነው የሚሰራ የለም ሲሉ
4: የለም። የሚሰሩ ቢሆኑማ የዛን ጊዜ ተሰጥተው በስንት በአምስት ወር ባልሞላ ዛቅ አርጎ ስሎ ቤቱን ሰርቶ በቃኝ ሲሉ የዛን ጊዜ ነው ያሁን ሀገሪቱ እንድጠፋ የታወቀ ሀገሪቱን ለማጥፋት የተነሱ እንጂ ምንም ሊሰሩ አይደለም። ሁልጊዜ ይኸውልሽ አንደኛው መስመር ሰንበት ሻር ብለው በሰንበት ስራ ይሰራ መኪና ይነዳ ብለው ያሉ ጊዜ አምላካችን ማስጠንቀቂያ ሰጧል። የዛን ጊዜ ማስጠንቀቂያው ምንድን ነው? አዲስ ቢናን ተራቢ ላይ ተሰርቶ ለራሱ ሲፈንዳ ሰው እንዳያልቅ ብሎ ለራሱ አፈንድቶ ለራሱ ሰው እንዳይሞት አረጋ። ይሄ አንደኛ አላማ ነው።
2: እንዴት እንዴት? እስኪ ግልጽ ያድርጉት አቶ ደሳለኝ። አሁን ነገር አልገባኝም እኔ።
4: በሰንበት በዕለተ ሰንበት አውቶብስ ይነዳል፣ ስራ ይሰራል ብለው አወጁ። እስኪ ህዝብ የሚመለስ እንደሆን ብሎ ማስጠንቀቂያ ፈጣሪያችን አዲሱ ቢራን እየተሰራ የተሰራው ቢራን ከቢናን እንዳለ ለራሱ ፈነዳ። ሰው አለመኖሩ
1: በዚህ ምክንያት መሆኑ እንዴት ታወቀ?
4: በደንብ ነዋ። ለምን ለምን አይታወቅም? ሰንበት እንዴት አታውቅም? የዓለም መጀመሪያ እኮ የመጀመሪያ የባል መጀመሪያ እኮ ሰንበት ናት። ስድስት ቀን ሰርቶ ሰባተኛዋን ያረፈባት ናት። እኛንም የሰው ልጅ ረፉባት ያላቀማ
2: ሰንበት እንግዲህ በፈጣሪ ያዘዘው ጉዳይ እንዳለ ሆኖ ግን አሁን በመርጫው ምን ይደረጋ አሁን በተጨባጭ ሁኔታ በሰንበት አትስሩ አሁን ብንል አብዛኛው ሰው ይሰራል አብዛኛው ሰው ይሄዳል ማስቆም የሚቻላል ምን ይሁን በመርጫው
4: እንግዲህ ያዚያ ጀምሮ ሁልጊዜ በለተሻባት አፍጋና ይሆናል ምን ወረደ ታፋኒ ወረደ ለጻድቃን ያን ያህል ዝም ተጨፈጨፈ ያን ያህል ወከደውም ደሞ ተሰቃይተው ለቱ የሞቱስ መልካም ነው ስንት ተሰቃይተው ስጋቸውን ጨርሰው አጥንታቸው የተመለሱም አሉ ይሄ እንዴት አናስብም ብዙ ምንድነው አለማወቅ እኛንን በማለት እኔ ራሴን እኔን በማለት ያን እኔን በማለት ሰንበትን በመሻር ሰንበትን በመናቅ ሁሉ ችግር ደርሷል
1: አቶ ደሳለኝ እንግዲህ እንዳሉት መቼም ሰው የሚደግፈው የሚቃወመው ፓርቲ ይኖራል ሰንበት የሚጠብቀው ሃይማኖት ጠባቂ ይኖራል ማይጠብቁ ደግሞ ይኖራል
4: ለምን አትጠበቅም ለምን ማንም ብለን ቆመን ነው ሰንበት
1: እንግዲህ አመለካከት ሰው እንደራሱ ነው ግን ለኛ ማህበረሰብ የሚመክሩት ካለ እንደው በመርጫው ባጠቃላይ
4: ለማህበረሰባችንማ ዋናው አላማ ሀገሪቱን የሚለውን ማስቀመጥ ይቻላል ለሰው ኋላ ነው የሚታሰብ መጀመሪያ መጥቀመቻና በጅንጀሮ ዋናው አገር ከለለ የትገበሳል አሁን ቅድምስ ሁለት እግዚአብሔር ሱ ቢሰደድ የዱር ፍሬው ጫውልየው ሲንሳው አደንጓሪው ሁሉ ምግብ ነበር አራዊቱ ዋውሪው አንበሳው ዝሆኑ ቢበዛ ደንጋ ሞልቷል ደንጋው የተካበ እኛ ሀገራችን እኮ ሰሙ ከሚባል ነበር ስንት መከላከያ የተሰራ አሁን እስኪ ህዝብ ቤት አድርጎ ነው ሙላው ጨለማ ዙሪያው ጨለማ ሁና ቤት አድርጎ ነው የሚበተም ለመበተን ነው የሚታሰበው ነው ከዚህ ሁሉ ህዝቡ ምን አለበት ይኸው ናገሯል የሚለውን አደላለሁ ገብ የምረጡ ምን ልኝም እኔ ዋናው መሰረቱ ግን አገሯን
2: ጥሩ ሀሳብ
4: የሚከላከል መሆን አለበት በሁለተኛ ደረጃ ደግሞ
2: ካለን ጊዜ አንጻር
4: ሁለት ቃላት እኔ በጣም የወላችሁ በችግር ላይ ያለሁኝ አሁን አንደኛው ችግር ያው መቼም ግን የወለደ ራሱ ስሞ ጨርፈን ባልነበገር አለ በዛዶ ገብቶ ይሄ በዛ ከፈላ ላይ ያለሁኝ ይህን መንግስት ያውቃል መንግስት ያውቃቸዋል መንግስት እንዴት አይጠይቃቸውም መንግስት እንዴት አይዛቸውም ዛውተረፈ ዛሬ ባለንበት አካባቢ መውጫ ነው ያተን ተዘጋግቶ መከራ እንደያለ
2: ያውም በዴ ቡድኖች ጋር የተያዘ ነው መሰለን
4: አዎ ለምን መንግስትም ብሎ ያያቸዋል
2: ሌላ ጊዜ በሰፊው ነው ወይ
4: ተኛ ስብሰባ ሆነ ሁለት ነጮች ሶስት እኛ የተወዶች ምስጣራ መጥቶ ስብሰባ ነው እኔ መቼም መጠየቅ አልቀረም ሁሉ ዝም ሲል ጠየቅኩኝ ይሄን የመሰላለ እንዴት ነው ስል እኔም የመንግስቱን አደራት የተሰጡት ምስጣራዎች ለምን አንነካቸውም ብለው ይላሉ ምንድን ነው ሽርካለ እንዴ ማለት ይቻላል
1: አቶ ደሳለኝ እንግዲህ ያሁን መንግስት ጥሩ ነው ያልነው በአንድ በኩል ደግሞ እዚህ በችግሮች ደግሞ ያው ችግር እያነሱ ነው መንግስት አልሰራም ስራም እያሉ ነው እስኪ እንወያይበታለን ለወደፊቱ ሰፋ ያለ ጊዜ ሰጥተን እናወራው እናነጋግሮታለን አድማጫውን ብዙ ይሄ ችግር የብዙ ሰው ችግር ስለሆነ ነው እርሶ ብቻ አይደለም
4: አመሰግናለሁ
1: እናነጋግራለን
4: እናንተም ጤናችሁን ይስጣችሁ ሁላችሁ ግቡ አንቺ ነው እየሰጠኝ ነው አውቃለሁ አብረን አዲስ አበባ ነው የነበርነ ታውቀኝ ሆናል እኔንም እንኳን ደሳለኝ ገጤ ነው ሰላሙን ሁሉ በርቱ አይዟችሁ ከጎናችሁ ነን ወንድሞች እህቶች
3: ሰላም አለይኩም ሰላም ያርግልኝ ቻው ሰላም እንደሞ በሰላም ደሞ የቀረው ይመለስልን አገሬን ደሞ የሚያውጣቱን ወደ ላይ መለስልን በሩ ደናውን ሰላም ይሁን ሰላም አሁን ሌላ አድማጭ አለ ሃይማኖት አባታቱ ተስፋዬ ደሳለኝ ስልክ መስመራችን ይገኛል ነገ ሰላማዊ ሰልፍ አለ ብሎናል ጤና ይስጥልን ደናነን
2: እንግዲህ ነገም ሰላማዊ ሰልፍ አለን ከጠቅላይ ሚኒስትሩ ቢሮ ፊት ለፊት ቢሮ ፊት ለፊት ብላችኋልና እስካሁን የነበረው ሂደት ለውጥ አላመጣም
3: እስካሁን የነበረው አለ የተወሰነ ለውጥ ግን ሙሉ በሙሉ እኛ ምንፈልገው ሻባክ ሙሉ ኃላፊነቱን እንዲወስደው ስለሆነ ይሄን ደግሞ ጠቅላይ ሚኒስትሩ ነው ትዛዝ መስጠት የሚችለውና
5: ይህንን ነገር እሱ ጋር ድምጻችንን ለማሰማት የሁሉም ህዝብ ጥያቄ እንደሆነ ለማሳየት ያው የሁሉም ህዝብ ድጋፍ ያስፈልገናል እና ለዚህ ነው ሰላማዊ ሰልፉን የምናደርገው።
1: አዎ አቶ ተስፋዬ፣ አሁን እንዴት ነው በሱኮት ያው ዝነበራችሁ ኢየሩሳሌም ዳስ ጥላችሁ ዳሱ ያው እንትን ላይ እንደምናውቀው የተለያዩ ችግሮች ነበሩ፣ አልቀጠላችሁም? ከዛ በኋላ አሁን መዛው ተቀምጣችሁ አድማውን እንደቀጠላችሁ ነው ወይስ ወደ ቤታችሁ ተመለሳችሁ?
5: አድማውን እንደቀጠልን ነው። ያው ሁሉም የክነሴት አባላቶች እዚህ በመምጣቱ ህዝቡን በመታገሉ በመጨረሻ ደግሞ የኛ ተወካይ ያው ፍኒና ታምኑ በመደወል ሮሻይሩ ሁሉንም ኢትዮጵያዊ በመጥቼ አፍጋን አላረግ ነው ከቢሮ አንንቀሳቀስ ምን ካልፈቀድክ ብላው፣ በመጨረሻ በሷ ሽምግልና እንግዲህ ተፈቅዶልን ያው እዚያው ድንኳኑን ተክለናል ማለት
2: ነው። አሁን ሰላማዊ ሰልፍ ነገ ስንት ሰዓት ነው? ከየት ወዴት ነው? ምንድነው የምትጠይቁት ህብረተሰቡን?
5: ያው እንግዲህ ለሁሉም ህዝብ እስራኤል በእውነት ይሄንን ለሚከታተለው ታሪኩን ሁሉም ያውቀዋል፣ ብዙ መናገር አልፈልግም። ግን አንድነት ኃይል ነው፣ አንድነት ጉልበት ነው እና ይህንንም ሰሞኑን አይተነዋል። የኢየሩሳሌም ኤሪያ አልፈቅድም ብሎ የኢየሩሳሌም ነዋሪዎች፣ ሌሎች የክነሴት አባሎች፣ ሌሎችም ህዝቡ ሁሉ በፌስቡኩ በመገናኛ ብዙሀን ሁሉ ተጽዕኖ ፈጥሮ ይህንን ያው እንዲፈቅድ ተደርጓል። ፍርድ ቤት ከመድረሳችን በፊት የሁሉ ነገር ተሳክቷል ማለት ነው እና አሁንም ደግሞ ህዝቡ ጉልበት ስላለው ብዙነት ማለት አንድነት ኃይል ስለሆነ ጉልበት ስለሆነ ነገ ከጠቅላይ ሚኒስትሩ ቢሮ ፊት ለፊት ክነሴት እዚያ ሆዲ እንኳኑ ተነስተን ቀኑ 5 ሰዓት እዚያ ጋር ሰላማዊ ሰልፍ እናደርጋለን። ለጠቅላይ ሚኒስትሩ ድምጻችን እናሰማለን። እሱ ነው ሻባክን ማዘዝ የሚችለው እና ይህን ትእዛዝ እንዲሰጥልን ነው እኛ የምንፈልገው። ሌላ የፖለቲካ አላማ የለንም። ሌላ እሱንም መቃወም አይደለም። ባለው ስልጣን መሰረት ይህን ትእዛዝ እንዲሰጥልን ነው እና በእውነት ሁሉም ህዝበ እስራኤል በሙሉ ይህን የሚከታተለው በሙሉ ሁላችሁም አሁን በሆኑ ኢትዮጵያዊ በትኮት በጣም ብዙ ኢትዮጵያዊ መጥቷል፣ እስከ ዛሬው የተለየ አሁንም ነገ ደግሞ ይህንን ኃይላችሁን ጉልበታችሁ ያስፈልገናል እና በመገኘት ለጠቅላይ ሚኒስትሩ ይህንን መልእክት ብዙ ጋዜጠኞችም ይመጣሉ፣ የፖለቲካ ተወካዮችም ይመጣሉ። ሁሉንም እኛ ስሞላ ያሚና ሳንል ሁሉንም የፖለቲካ አካሎች የሃይማኖትን ጉዳይ እንደ አንድ አጀንዳ አድርጎ እንዲይዝ ሁሉንም አዘምነናል። እየመጡን በሱኳው ከርመዋል። እና የዚህ ደጋፊ የዚህ ተቃዋሚ አንልም። ሁሉንም ህዝብ እስራኤል በሙሉ ሰብአዊነት የሚሰማው ሰው ሁሉ እንደ ልጁ አይቶ ሃይማኖትን መጥቶ ድምፅ እንዲሆናት ስንል ነው በእግዚአብሔር ስም ጥሪያችን የምናስተላልፈው።
1: አቶ ተስፋዬ፣ አሁን መቼ መልክ የምታስተላልፈው? አማርኛ ለሚሰማው ሰው ነው፣ ለኛ ህዝብ ለሚያዳምጡን። ባለፈው ኢየሩሳሌም በመጣን ጊዜ አሁን በሱኮት ብዙ ሰዎች ነጮች ከአሽቀሎን መጣን ይሏሉ፣ ከሌላም እዚሁ አካባቢ ኢየሩሳሌም የተወሰነ ቢሆንም እየመጡ ነው። አንድ አዲስ ችግሩን ያላወቁም ያውቁማሉ፣ የሚጠይቁ ያወቁማሉ፣ ነጮች ይመጣሉ። ሀበሻ የተወሰነ ቢኖርም እንደው ብዙ አላየንም እኛ በነበርንበት ጊዜ። እና ምንድን ነው የምትለው ስለ ሀበሻው? አሁን በቂ እየመጣ ነው ትላለህ? አሁን የኛ ኢትዮጵያ ይሁዳውያን ለማየት ሁኔታውን እና ጎናችንን ለማለት ይመጣል ሰው?
5: ከእስከ ዛሬው የተሻለ ነው፣ ለውጥ አለው ነው እንጂ እንደ አንጻራዊነት ስናየው ሙሉ በሙሉ ህዝቡ አልመጣም ማለት ይቻላል። ግን ያው ከድሮ ከነበረው ኢየሩሳሌም ከመጣ ለውጥ አለ። ብዙ ሰዎች በተለይ ኢየሩሳሌም አካባቢ ያሉ ነዋሪዎች በጣም ብዙ ይመጣሉ። ከርቀትም ከተለያየ ሩቅ ቦታ የሚመጡ አሉ። ግን በቂ አይደለም። የእኛ ህብረተሰብ ካለው ቁጥር አንጻር በቂ አይደለም። ይህን ትግል የራሳችን ቢሆንስ ብለን ማየት ያስፈልጋል። ዛሬ በእኛ ላይ የደረሰ ችግር ነገ በሌላ ሰው ላይ ሊደርስ ይችላል። መተባበር ያስፈልጋል። አንድ ስንሆን መብታችን እናስከብራለን፣ ጥያቄያችን ይመለሳል። እና እባካችሁ ይህንን ነገር እንደ ቸልታ አትዩት፣ እንደ ሚስብ አይታችሁት። በእውነት ሰው በወር አንዴ በወር ሁለቴ ታሞም ይቀራል። እና እግዚአብሔር ካልበረከው ሁላችሁም እንደ ሚስብ አይታችሁት እንድትመጡ ነው የምለው እኔ።
2: ጥሩ። አሁን ምናልባት ያልመጡ አድማጮች ካሉ አሁን የሚሰሙን ቦታውን እናንተ አሁን ያላችሁበትን እንዲሁም ደግሞ ነገ የዚህ የሰላማዊ ሰልፉን ቦታ ብጠቅስና እናጠቃልል በዚህ።
5: እሺ፣ አመሰግናለሁ። ያው ቦታው ድንኳኑ ካለበት ቦታ ነው የምንነሳው። 5 ሰዓት ነው ከክነሴቱ ፊት ለፊት ወይም ደግሞ ከውጭ ጉዳይ ሚኒስቴር ፊት ለፊት ድንኳን አለ፣ የግቦራ የሚባለው እሱ አጠገብ ነው። እኛም ድንኳን ወርቅነሽ አይታችሁታል ባለፈው የመጣችሁ ጊዜ። ከዚያ ተነስተን ጠቅላይ ሚኒስትሩ ቢሮ ክነሴቱ አጠገብ ከእሱ ነው ሰላማዊ ሰልፍ የምናደርገው ማለት ነው። ሁሉም ሰው ሰላማዊ ሰልፍ ጊዜ ስለሚመጣ ያውቀዋል።
2: ሰዓቱ
5: እና እዚያው ቦታ ነው
1: 5 ሰዓት ከሰዓት በኋላ
5: አምስት ሰዓት ከቀኑ አምስት ሰዓት
1: በየቀኑም እንግዲህ መምጣት የሚችል ሰው ካለ በየቀኑም ትገኛላችሁ ሁልጊዜ እዛው ናችሁ
5: አለን እኛ ያው ዛሬም ያሬድ ሌቪ ነው የሚባለው መጥቶ እዚያም እሱም ጋር ተገናኝተናል እዚያ ሌላ ፕሮግራም ነበረና ሁሉም ህዝብ እየመጣ ነው እዚያ ነው እኛ የመልስ ካልተመለሰ ሻባክ ኃላፊነቱ ሙሉ በሙሉ ካልወሰደ ልጆች ትምህርት ቢያቋርጡም ብዙ ብርድና ፀሐይ ቢኖርም የመልስ አንቀበል አንንቀሳቀስም ትግሉን አናቋርጥም
1: ጥሩ እንግዲህ እናነጋግራችኋለን ያለውን ሁኔታም እንግዲህ ያሳውቁን እስኪ እንግዲህ መልካም ነገር ያምጣ መልካም ነገር ያሰማችሁ
5: እግዚአብሔር ይስጥልን እናንተ ሙሉ ጊዜ ስለምትተባበሩ በጣም እናመሰግናለን
1: መልካም
5: ተወዳራችሁ
1: ሌላ አድማጭ መስመር ላይ አለ ሄሎ ጤና ይስጥልን
6: ሰላም ሰላም አብሮ ይስጠና እህት ወርቅነሽ እንደምን ዋላችሁ
1: እንደምን ዋልሽ ወይዘሮ አብሰል
6: መልካም ሳምንት
1: አለን ሰላም ነሽ
6: ደህና ነኝ እህትዋ ሰላም ናችሁ
1: ሰላም ነና አመሰግናለን እሺ የዛሬው ሐሳብሽ ምንድነው
6: የዛሬው ሐሳብ በመጀመሪያ አመሰግናለሁ ለእህት ሐና ለሁላችሁም ስራ ባልደረቦቻችሁ እና መልካም ሳምንት ያርግልን እያልኩኝ የዛሬው ሐሳብ የገባውበት ያው ስለ አገር ሁኔታ ባለፈው የመታሰቢያ የሶስት ዓመት የሆነው ወገኖቻችን የተጨፈጨፉት ለዚያ ልናገር ነው የገባሁት ግን በመጀመሪያ ቀድም ዛሬ ለተገደለች እህታችን ነፍሷን አራጅነት ያዋርሰው ልጆቿን ሳታሳድግ አላማዋን ሳትፈጽም ሳትጨርስ እንደዚህ ባጭር ለተቀጨችው መንግስተ ሰማያት ያዋርሳት ልጆቿና እናት ወንድሞቿን ደግሞ መጽናናትን እመኛለሁኝ። የሐዘናቸው ተካፋይ ነኝ በእውነት። በአካል በአምሳል እንደዚህ ራስን ማጣት በጣም ያሳዝናል በጣም ያማል። እኛ እኔ የምለው ከኛ ህብረተሰብ ውስጥ ቅድሚያ ጥንቃቄ ሊደረግ ቅድሚያ ቢነቁ ሴቶች ቢነቁ ቅድሚያ እኔ ክፉ ሁኑ እያልኳቸው አይደለም እውነት ለመናገር ግን ያንድን ወንድ አይምሮ ያንድን ወንድ አይስተሳሰብ አይነገጡን ሁኔታውን መመርመር ክፋዳ ጋር ያደርስባቸው

0: እያሰበ ሲሆን ራስን ቀድመው ቢከላከሩ ራሳቸውን ቀድመው ቢያስመልጡ ይሄን ሐሳብ ሰጣለሁ። ምናልባት ክፉ ተናገርሽ ሊል ይችላል ሰው ግን ይችል ልጅ አሁን ማን ነው የሚታደጋት ከዛ ጥቁር አፈር? ልጆቹ አባት አልባ ቀሩ፣ እናት አልባ ቀሩ። ሁለታቸው ነው ያጡት ሁለታቸው ነው
1: እንግዲህ በኋላ
2: ዘሮ አዲስ ዓለም በጣም የሚያሳዝን ነው። ይህን ነገር ብዙ ጊዜ ባለሙያዎች ይናገራሉ። ችግሮች ሲኖሩ ተነጋግረን ንፍታው ሲባል ችላ እንለውና መጥፎ ነገር ላይ እንደርሳለን። ከዛ በኋላ እንድሰማውን እናወራበታለን። አሁንም ይጠፋል፣ አሁንም ድርጊቱ ሲፈጸም ብቻ እናወራበታለንና ዘላቂ መፍትሄ ለማምጣት ምን ማድረግ አለብን? ዘሮ አዲስ ዓለም
0: ምን ማድረግ ይውልህ? እኔ እውነት ለመናገር በዚህ በሃይማኖትም ትንሽ ልናገር ፈልጌ ነበር፣ ጊዜ ወርግጥ የለም እንጂ ልጃችን እውነት ለመናገር እግዚአብሔር ደግሞ ረርቷቸው እነዚህ እናት አባቶች ተቆሉ በክረምት በበጋ ሳይሉ እግዚአብሔር ለቤታቸው ያብቃላቸው። ለህዝበ እስራኤል ልጅ ናት፣ የህዝበ እስራኤል ልጅ ናት። እውነት ሳይሆንልን ሁላችንም አለመሳተፋችን በጣም እውነት እኔ ለራሴ ይቅርታ ጠይቃለሁ። በውስጤ ባይምሮዬ ግን ሁለጊዜ ማስላታለሁ። እና ወደዚህ ስመለስ እውነት ለመናገር ቀድሞ መጠንቀቅ፣ ምናልባት ያ ወንድ በምን ምክንያት ነው ይሄ ሊሆን የቻለው? ይሄንን ሊያረግ ያጣረው ለምንድን ነው? ይሄስ ድንገት የተፈጠረ ነው ወይስ ሁልጊዜ አብረው ሲኖሩ ጥርሱን ይነክስባት ከሆነ ያፈጥ ከሆነ ምናልባት ወንድ ልጅ ሲቆጣና ለክፉ ሲያስብ ከጥርሱ መንከስና ከግንባሩ ጥቁረት ያስታውቃል። ያንን መመርመር አለ።
2: እንደዚህ ብሎ ሙሉ በሙሉ ሳይሆን አሁን ችግሮችን ለምሳሌ ተዋይቱ በመፍታት ነገሮች
0: ችግሮችን ለመፍታትና
2: የተቆጣ ሁሉ እንደዚህ ያደርጋል ማለት አይቻልም።
0: ለወደ ውይይት ስንመጣ በህብረተሰብ በቤተሰብ መልኩ ስትመጣ ቻዩ አብሮ ማሳደግ ልጅ ጥሩ ነው የሚባሉ ነገሮች አሉ። እንደገና ደግሞ ወይም ደግሞ የወጭ ጉዳይ ሊኖር ይችላል። ወይም ደግሞ ወደ አብርሃም ወደ ዘን በተሄደ ቁጥር ደግሞ ጊዜ የበለጠ ነገሮች እየተካረሩ ወደ ክርመበጥስ ይመጣል። እና ግን እኔ የምልህ ወንድም ሰጠኝ ብዙ ካሳለፍኩት አንጣር ብዙ ጊዜ ጭቅጭቆች ካሉ ከሆነ ተስማምቶ መኖር ካልሆነ ደግሞ መለያየት እኮ የጨዋሊ ሲገባ ይፋታ ይመስላል። ማን ነው ሲፋታ ይገባ ይመስላል የሚባል አባባል አለ። እና
1: ከባድ ነው። እያንዳንዱ ሰው አጋጣሚ ይለያል። እንደው መቼም ያካለን ጊዜ አንጻር ነው። ወይዘሮ አዲስ ዓለም እንደው ሰው መቼም መጣላት ከጀመረ በኋላ እንደገና እስኪንያቸው እስኪ የሚል አንዳንድ ጊዜ ዝም ብሎ አጉል ሽምግልና ምን እንደዚህ አይነት ነገሮች ይዳርጋል። እና
0: ሽምግልና ምንም በላይ ወደ
1: ምናልባት ከተቃረኑ በኋላ መራራቁ ጥሩ ሊሆን ይችል ይሆናል። እንግዲህ ምናልባት
0: ይሻላል፣ መለያየቱ ይሻላል። አሁን እኮ ይኸውልሽ ጥቁር ጠባሳ ነው። ወንድም እህት ወርቅ ነሽ ወይ እናታቸውን አላገኙ ወይ አባታቸውን አላገኙ። እናታቸው ገዳይ አባቴ ብለው ሊኖሩ አይችሉም።
2: እንግዲህ እዚህ ደረጃ ላይ ላለመድረስ ሁላችንም መጀመሪያ እዚህ ደረጃ ላይ ላለመድረስ ሀሳባችን በበጎ ማድረግ እና መተሳሰብ፣ አብሮም ሆኖ ቢሆን ወይም ተለያይቶም መተሳሰብ ካለ ነገሮች አሁን አንዱ በአንዱ መፍረድ ባይቻልም ይሄ ነው ይሄ ነው ማለት ይከብዳል። ግን መተሳሰብ ቢኖር አብሮ የኖረ ሰው ሲለያይም ቢሆን
0: ምንም ነገር አይኖርም። ከፈለገ ጥሯት መሄድ ይችላል፣ መፍታት እኮ ይችላል። ወንድሜ ለምን የሰው ነፍስ ይጠፋል? ለምን የልጆች እናት ትጠፋለች? ለምን
2: እሱ ጋር መድረስ የለብንም?
0: አዎ መፍታት እኮ ይችላል። አምሳያውን የፈለገውን አይነት ማግባት ይችላል እኮ ለምን። እና ሌላው እውነት ለመናገር ያለቁት ወገኖቻችን የተጨፈጨፉት በነጠላ ጫማ ገብተው የጨረሷቸው ደውዬ ነበር፣ ጊዜ የላቸውም ነበርና አልገባውም።
2: ሶስተኛ አመቱን የጥቅምት ሰባት
0: የሚያሳዝነው ነገር ወንድም ሰጠኝ ልናገር እስካሁን ያልተናገርኩት፣ ምናልባት ስትናገርም ትጠላለህ፣ ዝም ሲባልም ሆድ ይነሳል፣ ሲናገሩትም ይከፋል የሚባል አባባል አለ። እስካሁን ድረስ ይህን ያህል ሶስት አመት መታሰቢያቸው እየሆነ ሲታሰብ ቢያንስ እንኳ ወጥቶ በመገናኛ አውታር ህዝበ እስራኤል ይቅርታ ያላለ መንግስት፣ ሲቀጥል ደግሞ የተጨፈጨፉበትን ምክንያት በምርመራ ላይ መረጃ ያላስታወቀ መንግስት፣ ወደፊትስ ጠላት ሲመጣ በምን አይነት መልኩ ልንከላከል በምን አይነት መልኩ ልናውቅ እንደምንችል ግራ እንደገባኝ አለ። እኔ ሁሌውም ህዝበ እስራኤል ለምንድን ነው ይሄን ያህል ህዝብ አልቆ ይሄን ያህል ህዝብ ይሄን ያህል ወታደር ተሰውቶ ችግሩ የደረሰበትን ምክንያት መርምሮ እንዲታወቅ ያላደረገ ሲቀጥል ደግሞ ለምርጫ ምረጡኝ እያለ መምጣቱ ትንሽ አይከብድም? ወንድም ሰጠኝ አይከብድም?
1: እንግዲህ የብዙ ሰው ጥያቄ የሁሉም ሰው ማለት ይቻላል እኮ ጥያቄ ነው።
0: ወርቃለም ምርጥ ልጆቹን ነው የቀበረ።
1: ከባድ ነው እንግዲህ
0: ሀገሪቱን ጠብቆ በኩራት እንዳያዝ አድርገው ደግሞ ከምረው ይሄን የመሰለ ሀገር ጠባቂ መጀመሪያ ሀገር ነው ያ ሰው ስለሚጠብቃና ሀገሪቱን ትጠብቀው የሚሉ ሰው እግዚአብሔርን ረስተውታል። ሲጀመር ህዝብ እስራኤል በእግዚአብሔር ነው የሚጠበቀው በእኔ ተመኩ ነው የሚለው። ሰባ ጊዜ ብዛት ጉልበት ቢኖራችሁን ያህል ገባውበት ዋጋ የለም ስለ ብዛት እነሱ ይበልጣሉ ብሏል።
2: ወይዘሮ አዲስ አለም በመንግስት ደረጃ ሆኖ የተሰሩም ጥሩ ነገሮች ጉድለቶችም አሉ ግን
0: አሉ። ስማንገር ሀገር ከጠበቀ በነጠላ ጫማ ገብተው ወርሰውን ጨፍጭፈውን በቦምብ ስንቱን ወታደር እንትን ብለው ጨባልቀው ሲሄዱ የት ነበሩ? ያን ይቅርና እንኳ በቴሌቪዛ መስኮት ወጥቶ ህዝበ እስራኤል ይቅርታ አላፊነቴን አልተዋጠውም ይቅርታ አይባልም ይባላል? ወንድም ሰጠኝ ለቆሰለና ጀግና ልጅ
2: ዋለ የሚጠይቀው ነው ወይዘሮ አዲስ አለም። ይሄን
1: አዎ የጥቅምት ሰባቱ ጥቃት ወይዘሮ አዲስ አለም በርግጥ በጦርነት ወታደር በጦርነት ይሞታል ወደ ሀገሩም እንግዲያ ሲዘምቶ ለውትድር ነው ማገሩ ሊጠብቅ እንደዚህ አይነት አጋጣሚ እንደሚፈጠር አውቆ ነው የሚገባው። የጥቅምት ሰባቱ ጥቃት ግን ወታደሮች ልጆች የ19 አመት የ20 አመት ልጆች ለወላጆቻቸው እየደወሉ ልሞት ነው ደና ሆኖ ወዳቸዋለሁ ይቀርበሉኝ እያሉ ነው የሞቱ። አዎ ከባድ ነው እንደ አይነት ነገር ሊገሉኝ ነው መጣ ደርሰዋል እያሉ
0: አንድ መልስ መልሽልኝ ለዚህ ህዝብ ማለት ነው። እንደ መሪ እንደ ገዥ እንደ አገረ ገዥ እንደ መንግስት በመስኮት ወጥቶ በቴሌቪዛ መስኮት ህዝበ እስራኤል ይቅርታ ይባላል አይባልም? አቤት እኮ ልጆቼ እኔ ራሴ ስህተት ወይ ጮክ አልኩባቸው ወይ ያልሆነ ቃል አልተናገርኳቸው እኔ ልጆቼ ይቅርታ እግዚአብሔር ለእኔ ስጦታ ሰጠኝ እንጂ እኮ እናንተና እኛ ልዩነት የለንም አንድ ነን እግዚአብሔር የተቀደሰሽ መንፈስ ናተኛ።
1: መርማሪ ኮሚቴ ይቋቋም ይባል ለዛ ነው መርማሪ ገና እኮ መርማሪ ኮሚቴ አልተቋቋመም ህዝብ የሚጠይቀው መልኩ ተቋቁሞ አልመረመረም ገና ነው ለዛ ነው የሚጠይቀው።
0: እንደገና ይቅርታም አልተጠየቀም።
2: ሀሳብሽ ግልጽ ነው ወይዘሮ አዲስ አለም
0: የተሰራ ነው።
2: እናመሰግናለን።
0: ያ ላይ ጦርነት እየጀመረ የወገኖቻችን ነገር ቢታሰብበት ጥሩ ነው። እሺ ጋር ቦታ ጊዜ አልወስድባችሁም ተላልፉልኝ።
2: ሰላም እናመሰግናለን።
1: እሺ መልካም ስቀን ይሁንልሽ።
2: ወደ ቀጣይ መጭ እንደፋለው አለው። ጤና ይስጥልን ማንበል?
3: ጤና ይስጥልኝ ሀብቴ ጌታሁን እባላለሁ።
2: እሺ አቶ ሀብቴ ሀሳቦትን ያካፍሉን።
3: ኧረ አንቱም አልባል ወንድሜ ልጅ ነኝ። አሁን ደህና ናችሁ
2: እንበል? እሺ ደህና ነን
3: መልካም። በመጀመሪያ ደረጃ አመሰግናለሁ ለዚህ ላቀረባችሁኝ። እሻቧቶ ወደሽቶም።
2: እሺ መልካም ሳምንት መልካም ወር።
3: አሜን አሜን። እና እኔ የምናገረው እንትን ያልኩትኝ እንደው በዛሬው ብዙ ጊዜ ቀርቶ ነበር ይሄ ባልና ሚስት መጣላት መጋደል በሚሉት እንደው ብሱም ብሰማ በእውነቱ እንደው በቼ ቀረውን በሚል ነው የደወልሁኝ። እንደው ይህን ነገር እግዚአብሔርስ እንደው እስራኤል አምላክ ቢተወው ሰዎችስ ቢሆን እንደው እውነት ከሰው ላይ እንዲህ ያለ ጭካኔ ካራ የሚጥሉበት ምክንያት እንደው ምን አይነት እንደሆነ እንደው ይሄ ነገር እንትን ብሎ ነው የደወልሁኝ። እንደው ይሄ በእውነቱ ብዙ ሰው ይጣላል በየተለያዩ የሆነለት አግብቶ መኖር ይችላል ያልሆነለት ደግሞ ልጆቹን እያየ መኖር ይችላል። እንዴት የልጆችን እና ተነገ ወዲያ ልጆች እንደ የት ይሄዳሉ አይሉ እንደው እንደዚህ ያለ ጭካኔ የሚያደርጉ እኔ ስታሰር ልጆችስ ተባዶ ጨለማ ይቀራሉ የእሷንስ አንድ ዜ ጎድቻታለሁ ይበል እንደው የተፈጠሩትን ልጆች እንደው የት ይወድቃሉ የሚል አስተሳሰብ የላቸውም እንደው ይሄ ነገር የሚያደርጉ አንዳንድ ሰዎች እና በእውነቱ
1: እንግዲህ ሰዎች የነበሩበትን ሁኔታ አይታወቅም። አቶ ሀብቴ ግን ብዙ ጊዜ አልተሰማም ነበር የሚለው ነገር ጥሩ ነው እንደው ደስ ይላል። ይሄም የመጨረሻ ቢሆን መልካም ነው እንደው መጨረሻ ቢሆን።
2: አሁን እኛ በምኞት ብቻ አይደለም ችግሮችን መተው ያለብን ብዬ ነው የማስበው። በምኞት ብቻ ሳይሆን በተግባር ለማሳየት እያንዳንዳችን ሴቶችም ወንዶችም ራሳችንን አይተን አብረንም ስንኖር ተለያይተንም ስንኖር ምን አይነት ለዛኛው ወገን ምን ማድረግ አለብን? ሁላችንም ተባብረን የምንኖርበትን ሁኔታ መፍጠር መቻል አለብን እንጂ አሁንም አይሆን አይدرسንል ሲደርስ እናወራለን ችግሩ ግን አሁንም ቀጥሏል።
3: አው ለዚህ እኮ ነው ዛይር ይሄው አንዳንድ ወንድሞች ሆነ አንዳንድ እህቶች አለን ያው ብዙም የተለያዩም አሉ ያውኛም አለን ያሉም ደግሞ አሉ። ይሄን ነገር እንዲያው ለሚሰማው ሁላ በሙሉ እንዲያው ይሄን ነገር ቢተው ቢጠነቀቁ የተፋቱም ሆነ የባሉበትም ቀስ ብለው የሚስማሙ ከሆነ አልተፈቀደ የተለያዩ መኖር ይቻላል። አንድ ልጅ እኮ አንድ ልጅ እናትና አባት ከሌለው እንኳን ሁሉም የለ ሆኖ እናት የለ ሆና ወይ አባት የለ ሆኖ እናት በድግስ ቦታም ሆነ ባንዳንድ ቦታ አስተያየው እንዴት እንደሚያሳዝን በቤት ሰፈርም ሲሆን እንዴት እንደሚያሳዝን
1: አንድ እንኳን ሲያጣ ይከብዳል።
3: አዎ አን ወይ ሁሉት ሲጨልም ምን ነገር ሊያገኙ ነው እንዴ ይሄን ነገር የሚሰሩት? በእውነቱ
1: እንግዲህ ፈልገውት ላይሆን ይችላል ይሄን መቼም አናውቅም። ግን እንግዲህ ከተለያየ በኋላ ሰው ተሸማግሎ እንዳይሆን እንዳንል ምናልባት አንድ ሆነው ጥሩ ነገር ካለፈው ተምረው ጥሩ ትዳር የሚቀጥሉ ይኖራሉ። ግን ደግሞ በአንዳንድ አጋጣሚ ደግሞ እንደገና ሲገናኙ እንዲህ አይነት ነገሮችም ይፈጠራሉና ከባድ ነው። እያንዳንዱ ሰው አጋጣሚ ከባድ ስለሚሆን ባለሙያ ይመልከተው። አዎ በጣም ከባድ ነው።
2: ሁላችንም ቆም ብለን ለችግሮች መፍትሄ ለመፈለግ መጣር አለብን። ልጆች አሉ ሁላችን የሁላችን ህይወትም አለ። አሁን እሷ ተገደለች ሰውየውም ተጠርጣሪ ተባለው ተታሰረ ለወደፊት የሚሆነው አይታወቅም። ሁሉም ልጆች ባዶ ነው የሚቀሩና እንደዚህ አይነት ነገር ሁሌም በጣም ያሳዘነን ግን የአንድ ሳምንት መነጋገሪያ ሆኖ ስለሚጠፋ ነውና በመንግስትም ደረጃ ብዙ መሰራት አለበት በዚህ ጉዳይ።
3: አዎ መንግስቱ ማያው ምን ተደረሰ ከነሱ ማው ነበር ይው ደግሞ አንዳንዱ ሳይደርስ እንዲህ የሆነ ነው እንጂ እና ሁሉንም ያው መቼም ነፍሷን ይማረው ሰትዩዋንም ልጆችን እግዚአብሔር ያጥናቸው እና መልካም ብዙ ማልጋፋም መልካም ቀን ያርግልን።
2: ወዲያው ምን ያበቃ ነው እና መሰግናለን
1: ስለተሳተፈ
3: እግዚአብሔር ይስጥልና።
2: እሺ መልካም ቀን። አዎ ቀላል አይደለም። አሁን እንግዲህ መቼም አብረን በመኖር ውስጥ የተለያዩ ችግሮች ይኖራሉ ግን ነፍስ እስከመጠፋፋት መድረሱ በጣም ሁለቱንም የሚያሳጣ በመሆኑ እነሱ ከዛሬ ጀምሮ ባለሙያዎች ካሉ በዚህ ዙሪያ በነነጋገርበት በነወያይበት ጥሩ ነው። አሁን እኛ ችግሩ ምንድነው የሆነ እንደዚህ አይነት ነገር ይኖራል በወጣቶች በሆነ ችግር ሲደርስ በዛ ጊዜ ነው የምንነጋገርበት ከዛ በኋላ ይረሳል።
1: አዎ እንደዚህ አይነት ነገር በርግጥ በተለያየ ምክንያት አዲስ ገቢ መሆን በራሱ ከባድ ነው። እንደዚህ አይነት ችግሮች ማህበራዊ ቀውስ ያመጣል። እንደዚህ አይነት ነገር ነበር ምናልባት ባለፉት ቅርብ አመታት በብዛትና በእኛ ማህበረሰብ። አሁን ግን ነገሮች እየተለወጡ እየተሻሻሉ መጥተው ነበር። ግን ደግሞ እንደ አይነት ነገር ድንገት ሲፈጠር እንዳልከው ያሳዝናል። የሆነው ሆኗል። ግን ለወደፊቱ የሚፈጠረውን ችግር ለማስቀረት እንዳልከው ባለሙያዎች ምክር ቢሰጡ መልካም ነው። አንድ ቤት ሲፈታ አንድ ቤት ሲፈርስ የብሶ ህይወት ነው ከንቱ የሚሆነውና ባለሙያዎች ጥሩ ብትደውሉ አስተያየት ብትሰጡ ደስ ይለናል።
2: አዎ ባለሙያዎች ማብራሪያ ቢሰጡ ትምህርት ቢሰጡ ጥሩ ነው። እኛም ራሱ እንግዲህ ቀላል አይደለም ረመጃ የራሳችን ከመውሰድ ይልቅ ነገሮችን ቁጭ ብሎ ለመፍታት መሞከር መነጋገር ጥሩ ነው። በጣም ያሳዝናል። ነፍስ ይማር እንላለን። ጉዳዩ በጣም ውስብስብ ነው። ብዙ መሰራትም አለበት። እንግዲህ ስርጭታችን ሊጠናቀቅ ነው። ርቅነሽ የሚቀረን አንድ ደቂቃ ነው። ለቴክኒክ ባለሙያችን ሮኔን ዳህን ለአጠናካሪያችን
1: አናስፈራው ነበረች ባልደረባችን ሻየው ደጉ እና መሰግናለን። እንግዲህ እኛ ጋር ምሽት ላይ እንገናኛለን አድማጮች።
2: ለናምሽ

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤነስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ አብራን ዘመን አቆጣጠር የምርሹን ላሜድ በትሽሬ ታፍሽን ፔዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 11 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥቅምት 1 ቀን 2019 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ ሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ፕሮግራማችን አገርህን ወቅ ፕሮግራም ይቀርባል። ከተለያዩ አድማጮች ጋር በተለያየ ርዕሰ ጉዳይ እንወያያለን። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል።
2: አመሰግናለሁ ወርቅነሽ። አርዕስተ ዜና፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተጠረጠሩባቸው የተለያዩ ክስ ፋይሎች ዙሪያ የቀድሞ የመንግስት ሕግ አማካሪ አቢሃይ ማንደልብሊት በፍርድ ቤት የምስክር ቃል ሲሰጡ አሉ። በፔታት ቲክቫ ከተማ የማኑ ዘለቀን በጩ ወቅቷል ተብሎ በዋናነት የተጠረጠረው ታዳጊ ልጅ ድርጊቱን ማመኑ ተገለጸ። የመከላከያ ሚኒስትር እስራኤል ካጽ የቱርክ ፕሬዝዳንት ታይብ ኤርዶዋንን በጥብቅ ወቀሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነቱ እንዲታዘዝ ትዕዛዝ ያስተላልፋሉ በሚል ምክንያት እስራኤል እየተዘጋጀች መሆኑ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተጠረጠሩባቸው የተለያዩ የክስ ፋይሎች ዙሪያ የቀድሞው የመንግስት ሕግ አማካሪ አቢሃይ ማንደልብሊት በፍርድ ቤት የምስክር ቃል ሲሰጡ አሉ። የቀድሞ የመንግስት ሕግ አማካሪ በኢየሩሳሌም አውራጃ ፍርድ ቤት ቀርበው ዛሬ የምስክር ቃል በሰጡበት እንደተናገሩት የፖሊስ ሰራዊት በምርመራው እኔ ያልፈቀድኩትን መጥፎ ነገር ፈጽሟል፣ ይህም አናዶኛል ብለዋል። ጠቅላይ ሚኒስትር ኔታንያሁ በፍርድ ቤቱ ተገኝተው ነበር፣ እውነቱ ይወጣል ብለዋል። በፔታት ቲክቫ ከተማ የማኑ ዘለቀን በጩቤ ወቅቷል ተብሎ በዋናነት የተጠረጠረው ታዳጊ ልጅ ድርጊቱን ማመኑ ተገለጸ። የ15 ዓመቱ ተጠርጣሪ ዛሬ በሎድ ከተማ በሚገኘው ፍርድ ቤት ቀርቦ በሰጠው የእምነት ቃል በእስራኤል ነጻነት ቀን ምሽት በፔታት ቲክቫ በነበረ ወጣቶች ግጭት መካፈሉን ገልጾ በእጁ ጩቤ እንደነበረውና እንደወጋው ገልጿል። ጩቤው ውጊያ ለሞት ይዳርገዋል ብሎ አለማሰቡን መግለጹን የተጠርጣሪው ጠበቃ አስታውቋል። ባለፈው ሐምሌ ፍርድ ቤት በዋለው ችሎት ተጠርጣሪው ምርመራውን እስኪጨርስ ድረስ በቁጥጥር ስር እንዲቆይ መወሰኑ ይታወሳል። ይህ በእንዲህ እንዳለ ባሳለፍነው ሌሊት ናንዬ ማለዳ የተባለች 40 ዓመት ግለሰብ በጩቤ ውጊያ መገደሏ ይታወቃል። በቤርሸባ ከተማ ድርጊቱን ፈጽሟል ተብሎ የተጠረጠረው የትዳር አጋሯ ነው። ራሱ ለፖሊስ ደውሎ ማስታወቁም

0: ጥቅምት 7 የሽብር ጥቃት የተካፈሉ ሽብርተኞችን እስራኤል እየተከታተለች እርምጃ እየወሰደችባቸው ይገኛል። በመጪው ክነሴት ምርጫ የቀኝ ክንፍ ፓርቲዎች ካሸነፉ በህግና ፍትህ ዘርፍ ለውጥ ለማምጣት የሚንቀሳቀሱ መሆኑን ሚኒስትር ያሪቭ ሌቪን ገለጹ። የህግና ፍትህ ሚኒስትር ያሪቭ ሌቪን በኢየሩሳሌም በተካሄደ አንድ ዝግጅት ላይ ባሰሙት ንግግር የህጉ ዘርፍ እሳቸውን እየተዋጋ ነው፣ ግን አልረታም። የቀኝ ክንፍ በምርጫው ካሸነፈ በህግና ፍትህ ዘርፍ ለውጥ ለማድረግ ጥራለሁ። በመጪው ስልጣን ዘመን ሌሎች የከፍተኛው ፍርድ ቤት ዳኞች ይኖራሉ። ሌላ የህግና ፍትህ ስርዓት ይኖራል። የህግ ዘርፉ ለይሁዲ ሀገር ብቻ ሳይሆን ለዲሞክራሲም የሚመች እንዲሆን እናደርጋለን። ዳኞች የእነሱን ፍላጎት በህብረተሰቡ ላይ መጫን ይፈልጋሉ ብለዋል የህግና ፍትህ ሚኒስትር ያሪቭ ሌቪን። የመከላከያ ሚኒስትር እስራኤል ካጽ የቱርክ ፕሬዝዳንት ታይብ አርዶዋንን በጥብቅ ወቀሱ። እስራኤል ካጽ የቱርክ ፕሬዝዳንት አርዶዋንን ለሐማስ ገዳዮች ቀይ ምንጣፍ ማንጠፋቸውን ቀጥለዋል፣ ከሀገራቸው ሆነው የሽብር እንቅስቃሴዎችን በማድረግ ጸረ እስራኤልና የአካባቢው ሙስሊም ሀገራትን ለማስጠቃት ይደግፋሉ፣ እኛ የሐማስን መሪዎች ደምስሰናል፣ ያል ሀያ ተራም ይደርሳል ብለዋል የመከላከያ ሚኒስትሩ ኤክስ በተሰኘው ማህበራዊ መገናኛ አውታራቸው። ቃል አቀባያችን ጊሊ ኮሄን ካደረሰችን ዘገባ መረዳት እንደቻል ነው የሐማስ ድርጅት የውጭ ግንኙነት ኃላፊ ሀሊል አልሀያ ካዛ ውጭ የሚኖር መሆኑ ይታወቃል። የሚያስተናግዱትም ካታር አሊያም ቱርክ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነቱ እንዲታደስ ትእዛዝ ያስተላልፋሉ በሚል ምክንያት እስራኤል እየተዘጋጀች መሆኑ ተገለጸ። ሚኒስትር ዮአቭ ኪሽ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት ከኢራን ጋር ዳግመኛ ጦርነት የማይከፈትበት ሁኔታ የለም፣ እኔ እንደምገምተው ከምርጫው በፊት አይሆንም የሚል ነው። አንዴ እኔ እንደማስበው የኢራን መንግስት የሚረታና የሚቀየር መስሎ አይታየኝም። እናም ነገሩ ማብቂያ የለውም። አሜሪካ ይህን ጉዳይ የበለጠ ተረድታለች። ፕሬዚዳንት ትራምፕም በጥሩ ሁኔታ ተረድተዋል። አሁን ሁኔታው ለሳቸው በጥሩ ሁኔታ እየሰራ ይገኛል። ኢራናውያን ተዳክመዋል። አጠቃላይ ገደው ተጽዕኖ እያሳደረ ይገኛል። በመሆኑም በዚህ ሁኔታ እያለ እስራኤል ወደ ጦርነት የምትገባበት ፍላጎት የለም፣ ከሆነም ከምርጫው በኋላ ነው ብዬ ተስፋ አደርጋለሁ ብለዋል ሚኒስትር ዮአቭ ኪሽ። ይህ በእንዲህ እንዳለ የአሜሪካ የገንዘብ ሚኒስትር ስኮት ቤሴንት በኢራን ላይ ጦርነቱ እስከ መጪው ወር መጀመሪያ ቀናት ድረስ ይካሄዳል የሚል እምነት የሌላቸው መሆኑን ገለጹ። የአሜሪካ ገንዘብ ሚኒስትር እንደተናገሩት ፕሬዚዳንት ትራምፕ እንዳሉት በአሜሪካ ከሚካሄደው የሴናትና የኮንግረስ አባላት ምርጫ ማለትም ህዳር 3 ቀን ድረስ በኢራን ላይ ጦርነቱ ይታደሳል ብዬ አልገምትም። ሁኔታው እንዴት እንደሚቆም አላውቅም። ኢራናውያን እየተፍረከረኩ ይገኛሉ፣ እጅም ይሰጣሉ። ምናልባት ህዝቡ ሊነሳ ይችላል፣ አሊያም የኢራን አብዮታዊ ዘብ አባላት እርስ በርሳቸው ጦር መሳሪያ ይማዘዙ ይሆናል፣ አሊያም ከስምምነት ሊደርሱ ይችላሉ። ከላይ የተጠቀሱት 3 አማራጮች አሉ ብለዋል ከፎክስ ኒውስ ቴሌቪዥን ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ። የአዲሱ ዓመት የከፍተኛ ትምህርት ተቋማት ዛሬ ተጀመረ። የከፍተኛ ትምህርት ተቋማት ኮሌጆችና ዩኒቨርሲቲዎች ዛሬ የመማር ማስተማር ሂደትን የጀመሩ ሲሆን ከ300,000 በላይ ተማሪዎች በዚህ ዓመት ትምህርታቸውን ለመከታተል መመዝገባቸውን የከፍተኛ ትምህርት ተቋማት መማክርት ቤት አስታውቋል። በዚህ ዓመት በዩኒቨርሲቲዎችና ኮሌጆች የሚማሩ ተማሪዎች ቁጥር ከ2% በላይ ጨምሯል። በተለይ የኤአይ ተጽዕኖ ተማሪዎች በኮምፒውተር ሳይንስ ይበልጥ ትምህርታቸው እንዲከታተሉ አድርጓል። እንዲሁም ምህንድስና፣ ሕክምናና አጠቃላይ ጤና ጥበቃ ዘርፎች ለመማር የተመዘገቡ ተማሪዎች ቁጥራቸው ጨምሯል። በዚህ ዓመትም በኤአይ ዘርፍ የመጀመሪያ ዲግሪ ትምህርት ይሰጣል ተብሏል። በመጨረሻም የአየር ንብረት ትንበያ፣ ዛሬ ምሽትና ሌሊት በአንዳንድ አካባቢዎች ቀላል ዝናብ ይዘንባል ተብሎ ይጠበቃል። በነገ ዕለት ሙቀቱ በመጠኑ ይቀንሳል። ነገ ጠዋት በሰሜን የሀገሪቱ ክፍልና ባህር ዳርቻዎች አካባቢ ቀላል ዝናብ ሊዘንብ ይችላል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገ የሙቀት መጠን በዲግሪ ሴንቲግሬድ፣ በኢየሩሳሌምና አካባቢዋ 23፣ በቴል አቪቭ ሃይፋና በኤርሸቫ 27፣ በኤላት 33 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: አመሰግናለሁ ስጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ተለያዩ ርዕሰ ጉዳዮች አሉን። ወርቅነሽ፣ አሁን በየማኑ ዘለቀ ጉዳይ የክስ ሂደት ዛሬ በሉድ ከተማ ችሎት ተካሂዶ ነበር። ዋናው ተጠርጣሪ እንዳመነ ነው የተገለጸ። እንዴት ነው?
1: አዎ ስጥ፣ እንግዲህ ዋናው ተጠርጣሪ በዚህ ግድያ እንደምናስታውሰው ታዳጊ ልጆች ነው ግድያውን እንደፈጸሙት የሚታወቀው። በምርመራውም በክሱም ሂደት እንግዲህ በጩቤ በመውጋት ህይወቱ እንዲያልፍ ያደረገው ታዳጊ ጥቃቱን ካደረሱት ቡድኖች መካከል በቡድን ነው ጥቃቱን ያደረሱት። የ15 ዓመት ታዳጊ ነው እድሜው። ዛሬ እንግዲህ እስካሁን ከነበረው ነገር ለየት ያለ አንተም በዜና እንደተመለከትከው ለመጀመሪያ ጊዜ በጩቤ የወጋው መሆኑንና ጩቤ ይዞ እንደነበረ አምኗል ተብሏል። እንግዲህ ዋናው ተጠርጣሪ የህግ ጠበቃውም እንዳስረዳው ከዚህ በፊት በአዲሹት ምንድን ነው በቸለልተኛነት ህይወቱ እንዲያልፍ ሆነ እንዲሞት ሆነ እንጂ ሆን ብሎ አስበው ወይም አጥቅተውት የሚል ነገር አልሰማንም ነበር። በቸለልተኛነት ብለው ደግሞ ቁጣን የቀሰቀሰ ጉዳይ ነበር። በፍርድ ቤቱ በቸለልተኛነት ህይወቱ እንዲያልፍ ተደርጓል። እንግዲህ ከ15 ከ16 በላይ ታዳጊዎች አንድ ላይ አጥቅተውት ህይወቱ ሲያልፍ ይሄ ልጅ በቸለልተኛነት ማለቱ ፍርድ ቤቱ ቁጣ እንዳስነሳ እናስታውስ ነበር። ዛሬ የዚህ ታዳጊ ጠበቃ እንግዲህ ልጁም አምኗል፣ ግን ይሞታል ብዬ ስላላሰብኩ ነው የወጋሁት፣ ወግቸው ነበር፣ ይሞታል ብዬ ግን አላሰብኩም ነበረ፣ ለመግደል አስቤ አይደለም። በአጋጣሚ እንደዚህ አይነት ሀሳብ ከዚህ በፊትም አንድ በፖለቲካ የተወዳደሩ የሄርጸሊያ ኗሪ በሊኩድ ፓርቲ ኃላፊነት አላቸው ብለዋል። ይሞታል ብለው አይደለም የወጉት የማኑን ማለታቸው እናስታውሳለን። እንግዲህ ተጠርጣሪውም ዛሬ ይሞታል ብዬ አይደለም ግን አወግቸዋለሁ፣ ጩቤ ይዤ ነበር፣ ይሄ ነው አዲስ ነገር አምኗል። ይሄን ሌላው በቸለልተኛነት ከመግደል ወደ ቀላል ወንጀል በወንጀለኛነት ቀላል ወንጀለኛ ሆኖ ሊፈረድበት ይችላል ብሏል ጠበቃው፣ የህግ ጠበቃው፣ የተጠርጣሪው ህግ ጠበቃ። ሌሎች እንግዲህ በዚህ ግድያ ወንጀል የተሳተፉ እድሜያቸው ከ14 እስከ 16 የሚሆኑ ልጆች እንደሆነ ነው የሚታወቀው። በእድሜ ደረጃ ሲታይ ዋናው ተጠርጣሪ በጩቤ የወጋው 15 ዓመት ሆነ 15 ዓመት ታዳጊ ነው። እንግዲህ በቸለልተኛነት እንዲሞት ሆነ አደረጉት በሚለው ምናልባት እስከ 20 ዓመት የእስራት ቅጣት ሊያስፈርድ ይችላል ተብሎ ነው የሚታሰበው በተጠርጣሪዎች ላይ። እንግዲህ ያለው ሁኔታ እንደ አዲስ ምናየው ይሄው ነው። እንግዲህ ማመኑ ነው ልጁ።
0: አዎ ይህ አሁን የወጣቶች ግድያ ብዙ መነጋገሪያ ሆኖ ከቆየ በኋላ ከቤተሰቦች ጋር እንደውም በቅርብ እየተነጋገርን ነበርና አንዳንድ የክሱ ሂደት ላይ ቅሬታ ያለባቸው አሉና እስካሁን ለምን ቆየ፣ እስካሁን ለምንስ እንደዚህ ያልሆነ የሚል አንዳንድ ትምህርት የሚጀምሩ ተጠርጣሪው ትምህርትን መጀመር አለባቸው የተባለበት እንደገናም ወደ ጉብኝት እንዲሄዱ ሁሉ መሆን እንዲፈቀድ የተባለበት ሁሉ ቤተሰቦችን ያላስደሰተበት ነገር ነበር አለ።
1: ቁጣን የቀሰቀሰ
0: ጉዳይ ነው እና የኢማኑ ዘለቀ ጉዳይም ቀስ በቀስ የተዳፈነ የሚቀር መስሎ ይታያል። ያሁሉ ህዝብ ያሁሉ መንግስት ባለስልጣናት እንደዛ አደረጉት፣ አሁን የት ላይ ነው ብሎ የሚከታተል ብዙም አካል ያለ አይመስለኝም። በተለይ አባትየው ይህን ብለውኛል ባለፈው ሳምንት ያለው ሁኔታ ደስተኛ አላደረጋቸውም። የደስታው ቸኮል ጉዳይም በተመሳሳይ ሁኔታ ነገሩ ተዳፍኖ ቀርቷልና ፍትህ ቶሎ ቢሰጥ እና እርግጥ ታዳጊ ስለሆኑ የህጉ ሁኔታ ቀላል አይደለም፣ በታዳጊዎች ላይ የሚተላለፈው እንትን እንደ ትልቁ ሰው አይደለም እና ገና እድሜያቸው አልደረሰም በሚል ፍርድ ቤትም ታሳቢ የሚያደርግበት ነገር አለና ለተጎጂ ቤተሰቦች ግን ይሄ በጣም ቁጣን የሚቀሰቅስ ነው። ለማንኛውም በህግ የምትተዳደር አገር ናትና ህጉ ያው የሚለውን እንከታተላለን።
1: ህጉ የሚለውን በነገራችን ላይ እንዳልከው ትልቅም ሆነ ታዳጊ ታዳጊዎች ላይ በተለይ እድሜያቸው ስላልደረሰ እድሜያቸው እስኪደርስ ድረስ ያለው የወንጀል ቅጣት እንደ ትልቅ ሰው ላይ እንደሚፈረደው አይደለም ይታወቃል። ትምህርትም እየተሰጣቸው እዛ እድሜ ላይ እስኪደርሱ ብዙ ነገር ይደረጋል መሻሻል እንዲኖር። ግን ዞሮ ዞሮ ደግሞ ታዳጊዎች ላይ አስፈላጊው ቅጣት ካልተሰጠ እርምጃ ካልተወሰደ ምን አይነት ዜጋ ነው ሀገሪቱ የምታፈራው? ሌላው ታዳጊስ ነገ ከነገ ወዲያ እንዴት ይሄን ነገር እንትን ማለት ይችላል የሚለው ነው። እንግዲህ ቀጣይ ሌላ ርዕሰ ጉዳይ አለን።
0: ኤር ሀይፋ አዳዲስ በረራዎች እንደሚጀምር ነው እና በተለይ ደግሞ ወደ ኤላትም ወደ ሀይፋም አዳዲስ በረራ አለ ይባላል እና እንዴት ነው?
1: እንግዲህ በጣም ጥሩ ዜና ይመስለኛል። መንገደኞች ተለይ ተሎ ተሎ ሰሜን ለሚሄዱት ኢላት ነበር ካሁን በፊትም በረራ ምናልባት ከሃይፋ ወደ ኢላት አውናልከው ይሆናል ከቤንጎሪዮን ግን ነበር ወደ ሃይፋ ወደ ሰሜን እስራኤል አካባቢ አዲስ ነው እንግዲህ ኤር ሃይፋ የሃይፋ አየር መንገድ ነው የሃይፋ አየር ነው የሚለው የፊታችን አሁን ያዝነው ወር ጥቅምት 25 ቀን በረራ መጀመሪያ በረራ ይጀምራል ተብሏል። የሚከፈለው ክፍያ 79 ሸቀል ተብሏል። እንግዲህ ላንድ ጊዜ ጉዞ ብቻ ይመስለኛል 79 ሸቀል ለደርሶ መልስ እንግዲህ አይታወቅም ምን ያህል ጥፍ ወይ ምቀንስ ምናምን ሊኖር ይችላል። ይሄ የቆየ ግልጽ የሚሆን ነገር ነው። አሁን ግን ባለው ሁኔታ 79 ሸቀል ላንድ ጊዜ በረራ ጥቅምት 25 ቀን የሚቀጥለው ሳምንት መሆኑ ነው ይጀምራል። ለመንገደኞች እንግዲህ አዲስ የምስራች ነው። ምናልባት እንግዲህ ከኢየሩሳሌም እንኳን ዞሮ ዞሮ ወደ መሃል ሀገር ወደ ሉድ ወደ ቤንጉሪዮን አየር መንገድ መሄድ ያስፈልጋል። ከዛ በኋላ ነው በረራ ያለው። ከመሃል ሀገር ግን ለሚነዱ በማሽከርከር ለሚጓዙ ሰዎች ምናልባት ድካም ይቀንስ ይሆናል። የመንገድ መጨናነቅ ላይ እንደዚሁ ጥሩ ነገር ሊፈጥር ይችላል። የመንገዶች መጨናነቅ ያለ ሁኔታ ሊቀንስ ይችላል። እንዴት ማንተስ እንዴት አየው?
0: ጥሩ ነው። አዳዲስ አየር መንገዶች በረራ መጀመራቸው በተለያዩ መንገዶች በተለያዩ ጥሩ ነገር ነው። በተለይ ደግሞ አሁን ወደ ደቡብም ወደ ሰሜንም የሚደረጉ በረራዎች ጥሩ ነው ለመንገደኞች ብዬ ማስበው። ግን አሁን ትልቁ ችግር ምንድን ነው? አሁን ወደ ኢላት እንኳን እንውሰድ ብንል ከኢየሩሳሌም ናት ባግ ወይም ደግሞ ቤንጎሪዮን ዓለም አቀፍ አውሮፕላን ጣቢያ ሰው ሲሄድ እዛ በኋላ ወደ ተርሚናሎች ለመግባት ጉዞው ከባድ ነው። ምናልባት አሁን የባቡር እንቅስቃሴ ስላለ በባቡር መሄድ የሚቻልበት ሁኔታ አለ። ከዛ ደግሞ እንደገና መቆየቱ ምናምን ሲል ሰዎች መኪናን የሚመርጡበት ነገር አለ። ግን የአውሮፕላን በረራ መፈጠሩ በጣም ጥሩ ነው። እንግዲህ ያቃልላል ለመንገደኞች።
1: አዎ፣ በተለይ ድካሙ በበጋ በክረምት ሊሆን ይችላል። ከሁለት ሰዓት ሶስት ሰዓት እዛ በላይ ማሽከርከር ቀላል አይደለም። አዎ፣ እንግዲህ ጥሩ እንዳልከው ሰው እንደ ምርጫው በረራ መኖር ግን ጥሩ ነው። አማራጭ
0: በረራ መኖሩ በጣም ጥሩ ነው
1: ነገር ነው። አዎ፣ የሀገር ውስጥ በረራ እየተበራከተ ነው ማለት ነው። እንግዲህ ተባባ እስራኤል ሁለት የሀገር ውስጥ
0: በረራ፣ ሌላም ዓለም አቀፍ አውሮፕላን ማረፊያ መሰራት አለበት ተብሎ ባለፈው ጊዜም በደቡብ እስራኤል ይሰራል ተብሎ ተነግሮ ነበረ። ምንቸም አንዳንድ ጊዜ እቅዶች ይወጣሉ፣ ግን የሚፈጸምበት ሁኔታ ብዙም አይደለም እንጂ ቶሎ ቢሰራ ጥሩ ነው። በቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ያለው መጨናነቅ በጣም ከፍተኛ ነው እና ይሄ ቢሰራ ሌላም ዓለም አቀፍ በረራዎች በተለይ ደግሞ አንደኛው ኤላት የራሞኑ ኤላት ድረስ የሚሄዱ ሰዎች ብዙ ስለሚከብዳቸው ወደዚህ ቀረብ ብሎ መሀል ሀገሩን ያካለለ ቢሆን ጥሩ ነው። እንግዲህ ቆንጆ ነው።
1: አማራጭ አየር መንገድ መኖር አለበት። ምናልባት ይሄ ለወደፊቱ አማራጭ የሌለው መፍትሄ ሊሆን ይችላል። እንዳልከው ብዙ ጥያቄዎች እየተነሱ ነው። ጥሩ እንግዲህ ያለው ሁኔታ በሂደት እናያለን።
0: ወደ ቀጣይ ፕሮግራም ማለፍ ሸጋገሪያ ሙዚቃ
1: ፕሮግራም ሙዚቃ

0: ኢየሩሳሌም ደና
1: አገርህን ኦክ አዘጋጅና አቅራቢ ይሻያው ደጎም ኩራትና ክብራን አድማጮቻችን ከዚህ ቀጥለን ባጭሩ የምናቀርበው ሳምንታዊ አገርህን ኦክ ፕሮግራማችን የሚያተኩረው በየሰፈሩ ከባድ ጭሆት ጎረቤቶችን እንዳይረብሽ የሚከለክል መንግስት ያወጣው ህገ ደንቦችን እንቃኛለን። እንደምታውቁት ሁሉ አገርህን ኦክ የሚለው ፕሮግራማችን በርካታ ጉዳዮችን የሚዳስስ ሁለገብ እንደሆነ ይታወቃል። በመኖሪያ ሰፈሮች ውስጥ የጫጫታ መቆጣጠሪያ ህግም በመኖሪያ ሰፈሮች በጋራ ህንጻዎችም ሆነ በግል ቤቶች ውስጥ የሚፈቀዱ የተከለከሉ ሰዓታትም በግልጽ ተለይተዋል። አንደኛ የረፍት ሰዓታት የግዴታ ጸጥታ መከበር ያለበት መቼ ነው? በመኖሪያ አካባቢዎች በሙዚቃም በዘፈን በድምጽ ማጉያ መሳሪያዎችና በመሳሰሉት ድምጽ ማሰማት ሙሉ በሙሉ የተከለከለባቸው የተወሰኑ ሰዓታትም አሉ። እነሱም በሌሊት ከምሽቱ 11 ሰዓት ጀምሮ እስከ ጧት 7 ሰዓት ድረስ ገደብ ጮሆት ማድረግ ክልክል ነው ተብሏል። ማታ ከ11 ሰዓት ጀምሮ በሰርግ ድግስ ምክንያትም በማድረግ ከባድ ሙዚቃ ጮሆትም ሆነም የህዝብ ጫጫታም ማሰማት በህግ የተከለከለ ነው። ከሰዓት በኋላም ከቀኑ 2 ሰዓት ጀምሮ እስከ ሰዓት በኋላም 4 ሰዓት ድረስ ደግሞ ተኝተው የሚያርፉ ሰዎች ስላሉም የሙዚቃ ጮሆትም አስፈላጊ አይደለምና ጸጥታም አስፈላጊ ነው። ለዚህም ህግ ይደግፋቸዋል። በረፍት ቀናት በሳምንቱ መጨረሻና በበዓላት ከረፍት ቀን በፊት ባለው ምሽት እገዳን ቀደም ብሎ ይጀምራል። አብዛኛውን ጊዜ ከሌሊቱ 12 ሰዓት ለምሳሌ የአርብ ምሽት ጀምሮ እስከ ረፍቱ ቀን ጧት 7 ሰዓት ድረስ ይቆያል። ሁለተኛ በተፈቀዱ ሰዓታት ውስጥ የሚፈጠር ጫጫታም ማወቅ አስፈላጊ የሆነው በየቀኑ ከሰዓት በኋላም ከአራት ሰዓት እስከ ማታም 11 ሰዓት ድረስ ባሉት ሰዓታት ጎረቤቶችን የሚረብሽ ከባድ ጩኸት ማሰማት ህገ ደንቡ ይከለክለዋል። ይህም ማለት ምሽቱ 6 ሰዓት ጩኸት መኖሪያ ቤት ህንፃዎችን ሁሉ የሚያናውጥ ከባድ ሙዚቃ ጩኸት ማሰማት ክልክል ነው። ጩኸቱም ጎረቤቶችን በማይረብሽ ሁኔታ ሙዚቃ ማዳመጥ መጠቀም ይቻላል። ሶስተኛ የቤት እደሳ እና የጥገና ስራዎችን በመኖሪያ አካባቢዎች ጫጫታም የሚያስከትሉ የጥገናም የእደሳት ወይም የግንባታ ስራዎችን ከምሽቱ 8 ሰዓት እስከ ጧቱ 7 ሰዓት ድረስ ማከናወን ሙሉ በሙሉ የተከለከለ ነው። ይህም ማለት እንግዲህ ቤት ማደስ መጠገን ይቻላል፣ በህግ ይፈቅደዋል፣ ግን በከልክ ባለፈ እንዳይረብሽ በሚለውና ለማንኛውም ከምሽቱ 8 ሰዓት እስከ ማግስቱ ጧት 7 ሰዓት ድረስ ማከናወን ሙሉ በሙሉ የተከለከለ ነው። ለምን? ህዝቡ ሌሊት ርፍ ብሎ ተኝቶ በሰላም ያለ ጩኸት ማደር ይፈልጋልና በዛን ጊዜ ጩኸት መፍጠር የተከለከለ ነው። ይህ እገዳም በእረፍትና በበዓላት ቀናትም ተፈጻሚ ይሆናል። ከረፍቱ ቀን ዋዜማም ከአርብ ከቀኑ 11 ሰዓት ጀምሮ እስከ በዓሉ ቅዳሜ ማብቂያ ድረስ። አራተኛ የማሽኖችና የጓሮ አትክልት መሳሪያዎችን አጠቃቀም። የሞተር የጓሮ አትክልት መሳሪያዎችን፣ የሳር ማጨዳዎችን ወዘተርፈም በመኖሪያ አካባቢዎች ከምሽቱ 7 ሰዓት እስከ ጧቱ እስከ ማግስቱ ጧት 7 ሰዓት ድረስ እንዲሁም ከቀኑ 2 ሰዓት እስከ አራት ሰዓት ከሰዓት በኋላ ድረስም መጠቀም የተከለከለ ነው። ማሳሰቢያ፣ የደረቁ ቅጠላቅጠሎችን በንፋስ የሚሰበስብ መሳሪያዎችን በተመለከተ በመኖሪያ አካባቢዎችም እንዳይጠቀሙ ሙሉ በሙሉ የሚከለክል ይበልጥ ጥብቅ የሆነ መመሪያዎችም አሉ። ስለማዘጋጃ ቤት የከተማ ደንቦች ማጠቃሚ ማስታወሻዎች አሉ። የአካባቢ መስተዳድሮች ማዘጋጃ ቤቶችም የጫጫታ መከላከልን በተመለከተም የራሳቸውን ደንብ የማውጣት ስልጣን አላቸው። ብዙ ጊዜ የአካባቢ ማዘጋጃ ቤት ደንቦችም ከሀገሪቱ አጠቃላይ ሕግ ይበልጥ ጥብቅ ሊሆኑ ይችላሉ። ለምሳሌ በበዓላት ዋዜማ የጫጫታ እገዳ ሰዓትን ቀድሞ መጀመር ወይም ለልዩ ክንዋኔዎች የተለያዩ ገደቦች ማድረግ። ከባድ ጩኸት የሚመነጨው ከሙዚቃ ድምፅ ብቻ ሳይሆን ከቤት ውስጥ የተሰበሰቡ ሰዎች እርስ በርስን ሲያወሩ ጩኸቱ ጎረቤቶችን ይረብሻል ብለው አስተያየት ሳያደርጉ ከልክ ባለፈ ጫጫታ ጎረቤቶች ይረበሻሉ። እንዲያውም ያለ የነበረ ባህል ደንብ በደስታ ጊዜ በአብዛኛው አልኮል መጠጥ መውሰድና ከቤት ውስጥ ተሰባስቦ መሳቅ መጫወት ያለ የነበረ ስለሆነ ይሄ ደግሞ ጎረቤት ይረብሻል ብሎ ማሰብ ደግሞ በጣም ጥሩ ነው። በመሆኑም ስለ ጩኸት መቼ መጠቀም የሚቻልበትን ሰዓታት የሚያውቁትን የመንግስትን ሕግ በደንብ የሚያውቁ ጎረቤቶች አሉ። አንዳንድ ጎረቤቶች ደግሞ ሕጉን ስለማያውቁም በምኝታ ሰዓታት ከባድ ጩኸት በሚያሰሙበት ጊዜ ሌሎቹ ጎረቤቶቻቸው ለተረበሸን ጩኸቱ ረበሸን በሚል ሮሮ ለፖሊስ ቴሌፎን ደውለው ጸጥታ እንዲሰፍን ጥሪ ያደርጋሉ። በዛን ሰዓት ሕግና ስነ ስርዓት አስከባሪ የፖሊስ ሰራዊት አባላት ፈጥነው ጩኸት ወዳለበት ቤት መጥተው ባለቤቶችን እባካችሁ ጎረቤቶቹ ጫጫታችሁ እየረበሸ ስለሆነ እባካችሁ ጩኸት አትረብሹ፣ አካባቢ ሰዓቱ ከዚህ ሰዓት ጀምሮ ማታ ከ11 ሰዓት ጀምሮ እስከ ንጋቱ እስከ ማግስቱ 7 ሰዓት ላይ ድረስ ጩኸት መፍጠር ጥሩ አይደለም። ጸጥታ መስፈን አለበት። ሁሉም ያለ ጩኸት ሳይረበሽ በሰላም ፎይ ብሎ መተኛት ስለሚፈልግ ዝም በሉ ይላሉ። እንዲህ ብሎ ፖሊሶችም ከማስጠንቀቂያ መጀመሪያ እንዲህ ጩኸት ለሚፈጥርበት ቤት ኃላፊዎች ያሳውቃሉ። ግን አንዳንዶቹ የፖሊስን ትዕዛዝ የማይፈጽሙም አሉ፣ ይቀጥላሉ። ለሁለተኛ ጊዜ ደግሞ ጩኸት ጥሪ በስልክ ይደርሳቸዋል። የማይጠበቅ ከሆነ ፖሊስ ሕግን ለማስከበር እርምጃ እስከሚወስድበትም አጋጣሚ አለ። እንግዲህ የተከበራቸው አድማጮቻችን፣ ይህ ዝግጅት በአገሬን ወቅ ፕሮግራማችን እንግዲህ ያለውን በጎረቤት ሰላማዊ ሁነን መኖር ስለሆነም እኛም የማይረብሽን ጩኸት ከልክ ያለፈ ጩኸት ባረፍን በተኛንበት ጊዜ መስማት አንፈልግምና ያንን ስነ ስርዓት ማክበር አለብን እና ይህ ሳምንታዊ አገርህን ወቅ ዝግጅት እንዲያው ባጭሩ ተመለከት ነው በዚህ ርዕሰ ጉዳይ ከዚህ ላይ ተፈጸመም። በሚቀጥለው ሳምንት በቸር ያገናኘን።
0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ሰጠኝ ቀደም ሲል አድማጮቻችን ያደረስነው አዲስ መረጃ ይሄ ሃይፋየር መንገድ መሆኑ ነው። እንግዲህ ስንተረጉመው ከቤንጎሪዮን ዓለም አቀፍ አየር ማረፊያ ወደ ኢላት ነው በረራው። ስሙ ግን ያው ሃይፋየር የሃይፋ አየር መንገድ ነው የሚለው የበለጠ ግልጽ ለማድረግ ነው በረራው የሚያደርገው። እንግዲህ አሁን በወጡ መረጃዎች ስናይ ደግሞ ከቤንጎሪዮን አየር መንገድ ወደ ኢላት ነው።
2: ጥሩ ነው በጣም። በ80 ብር እስከ 4 ሰዓት ከምናምን የሚያስጉዝ መንገድን በ80 ብር መሄድ ጥሩ ነው።
0: አዎ፣ ክፍያው እንደውም የክፍያው መቀነስ ነው። እንግዲህ ምናልባት እዚህ በፊት የነበሩት እንትን ያው ተወዳዳሪ የሆነ አየር መንገድ ነው፣ ይቀንሳል ለደንበኞቹ መልካም ነው እየተባለ ነው። ይህን ማስተካከያ ለመስጠት ነው። ስልክ መስመራችን ላይ አሁን ደግሞ ባለሙያ አለን። يقول لك هلوت أسلت أني سن البونا أما كاري زرف إنجليز وزرف سفالنو تل بتل أي جزء أما كرست ألش بزي فينا من بمسرة بتريرو يجي باش وزرو أجري من جستوس لك مسمارات لينات
2: آه وده سن لف
0: أجريت أنا استلنت إنه بنا مشش
3: سلام أركنا سندم ستين بيتام ست
0: سلام نن نمسكنا لنا نديت نش دنانش
3: سلام نعيني نان تسندم ناتيو
0: يا سلام نن رهنانن داو ياو زارين تني فلقنش عندن بيت السواي قتتم هون داو بجلس بوش مكاكل ودال هون أنا قري ماسك أبو على مجابة تسي فطرو بويت ملك ديتنا وانش يوم كرسج بتلاقي جزي مكرس لمسج نديني أنا تجروتشن ودك فاق قتت كمهد بويت ملك ديت مفتاتي تشالل دولو رفتان داندش جروتش ماسك ومن ديتشال ممكرو ومكاكرو ملك أمسلونا من تيالش
3: Awang di organis ye, bermacam macam ada raja betamaz nallo, zare berdera saudrugit, bertacin, bernani malle dengan simar. Di, beta serv bermacam macam ada raja, beta serv malat, yau sekarang nasi itu, salam nasi itu, bank berkabe, abro, tegakzu yang bizarlek bet. بكف بده قوم بمتفون تجاوزوا مزلك بيت بيت سرنا وانا مالت سيف وانم وانا و ي يمياس جستنا وانا يميت بكنا يميا كورانا بيت سرنا ومالتنا جينا عندنا ده من دين دينت بزو يمالك وابات خنا تكال ده منه كبيت سرنا وانا وشجرو مالت Ehun daya nazarin, wana unagir dit bilan takbabten manor nchilalen, wemdomu avran manor kalchalen dit bilan besalam malayten nchilalen yemilona wana.
2: Dit no chigrochin fatah, un chigroch adlu macam chigreel labbet tadar, chigreel labbet gunungnet, yatlab hulim sabem malamak babatam ni nori chilalen. Mungkin bersalam ayam angkat lintas cium mencelon di tanah itu. Gust mendengar miasfad lagi, senarnya ada bezuna garis ni nuru cila luna. Indolo defitin dzairat naga rendah kasat, anci bawa masih mentamak realis.
3: Engi disetengi bermacam rada raja. Bukan tidar, mai karakter bet, wemno moye mai gubu bet lede. Ilam lalu bezuna garisin. عندي نجار بدلاً أقصي بالهم كركر الله أستعيت تلاقي يليون وشلال راسو سلالة جيم بقولن بقول مثلاً أندول ما أيام مالك بابات هنا تال إيه أنا يانو مالك تشلال كلهم نجار وريت راسو تكركونه وتطلعي مدرسوت مثلاً رشلاء الله خاونه موسونت تتكركرو بحالا نمالك نونا كركر الله ناو جين كركرو Wadah zaman masa dulu. Anda di kerakoch, lari ya mascara ratna, wemdemo, ya zaca, ya lebaju kerakoch. Betulu, mesti mungkinnya terlibat. Ini agar ayah dan anak ucai, wemcalat, ayah ini nama malaf lebih. Ia yang berana dengan betulku, betul darah cinc senoroku, ia tidak berdebna mendial namun menor. Ahi alfal ialnya ia wakna alfal yang menelau negar lalfi cilal dia ini takgat amim leader cilal. Lebih enanya kerkerenna enanya atabal demu design telu lenau kacau lenaradacau yang Ya lebih nahun itu allah. Anda tahu balan abad kiza, bezul jatai menek abad abad, bezul balamu ya cahlu abad. Aladat sama krom mana, wem dah mutemar tetasat atau mana, yemmi talaf na, yemmi semua abad zade kau na. Innan wadah temar, wadah balamu ya karbo menek ager, wem dah muas balan na mister maka krom ini tetabat mager kalle turunaugin. Ia istilah tak hanya masmaru, wemdemand itu anda fellegu, karena itu ina ragi shallow, ina indazi badli shallow, ina dergi shallow. Belo iya tena gera ayah dergim belo maet, wenila seni cilal.
0: Amaluno ibala, lihatlah mereno, amaluno.
3: Aw, አዎ ይሄ የተለመደ ነው በሽታም እኮ አንዳንዴ አሞኛል የለመደችው ነው አያሉ በቃ
0: መጨረሻ ይኖራል
3: መጨረሻ ላይ ያላደ እስከሚሄድ ዝም ብሎ ይታያልና እንደዚህ መሆን የለበትም አመሉንም መባልም የለበትም ከኛ ማሳልፈናል ማለት የለብንም ዛሬ እኛ ብናሳልፈው በአገራችን በተለያየ በኢትዮጵያ በተወል በነበርንበት ጊዜ እናቶች እንበል ብዙ አሳልፈው ነው የመጡ እንግዲህ በዝገረስ ዳታ ሆነ ተከባብረው መቼም እንደምንም ብለው የዘለቁ ማለው ሌላም ለምን ችግርም ደረሱ ሊኖር ይችላል አላውቅም ሆኖም ግን ያንንና ይሄን ማስተያየት አለብን በአሁኑ ሰዓት ብዙ እርዳታልን አስቀድመን የምንቋጭበት አስቀድመን ስምምም ሆነ ተለያይቶ መኖርን በሰላም ልጅ ከመሃል ካለ በሰላም ተለያይቶ ያንን ልጅ ማሳደግ እንዴት እንደሚቻል ይሄ የምንቀበልበት መንገድ ይኖራል ብዙ መንገዶችን ልንማር እንችላለን እኛ ብቻ ሳይሆን አላደች ይየው ለልጅ ይየው ወይም ደች ይየው ለሰው ሰው ምን ይለን ከተለያየች ወይስ ደግሞ ከተለያየው በኋላ የኢኮኖሚን ችግር ሊኖር ይችላል እኔ እንዴት አርጌ ልጅ አሳድጋለሁ ቤቴንስ እንዴት አርጌ እካፈላለሁ አብዛኛውን መስማው ይኖር አንዳንዴ ከተፋጠው ቤቴን እካፈለው አይደል ልጆችስ እንደዚህ ለለለ ቤተሰብስ ምን ይለኝ ይሄ ነገር አለና ማይሆን ከሆነ አቅጣጫው ታይቶ ዝም በይ ቻዩ ማለት ሳይሆን እንዴት አርገን እንርዳት ወይም እንዴት አርገን እንርዳው ምንድነው ችግሩ ማለት ወይም ደግሞ ያወቀ ሰው ራስ መፍታት ካልቻለ ወደ ባለሙያ እንድትሄድ እንድትመካከር ወይም እንድመካከሩ ማድረግ መርዳት አለብን ዝም ብለን ማየት አይደለም ቻዩ ለፊው ምንም አይደለም እንደዚህ ማለት ኋላ ለኛ ሊጠቅሰን ይችላልና ብዙ በቀላሉ ብዙ መንገዶች አሉ አስቀድመን ማስተካከል የምንችለው መንገዶችና ይሄን ነው ምለው
0: አው እንደው በባልና ሚስት አጋጣሚ ሰው አንዳንድ ጥንዶች ከተለያዩ በኋላ ያው ወይ ልጅ በመካከል ይኖራል ወይ እንዳልሹ የቤት ኪራይ ልጅ ማሳደጉ ምን ወጭ ምን ካቅም በላይ ይሆናልና እንደገና የነበረውን ጠብ ግጭት ረስቶ እንደገና አብሮ የመሆን የመግባባት አይነት ምልክት ይታይና ወዳል ሆነ ነገር ይሄዳል አይ እንደው እኮ ተለያይተናል እንደውም ግዴታ የለብኝም እና በሚል ደግሞ ግጭት ሊነሳ ይችላል እንዴ አይነት አጋጣሚዎች አሉ ነበሩ ሰው ከተለያየ በኋላ እንደገና አብሮ ይሆናል በግድያ ይጨርሳል እንትሩ እና ምን ታያልሽውን ሰው ከተለያየ በኋላ ምንድነው ማድረግ ያለበት
3: ከተለያየ በኋላ አንደኛ በፍርድ ቤት የሚወሰኑ መንገዶች አሉ እያንዳንዱ ውሳኔ የሚቀበለው አለ ልጅን እንዴት አድርጎ በየተራ ለምሳሌ አንተ በዚህን ቀን እኔ በዚህን ቀን የሚል ነገር አለ እንደገና ልጆቻቸውን አክብረው በስነ ስርዓት እነዛ ከመሃል ያሉትን ልጆች ለመንከባከብ ሲሉ የራሳቸውን በቃ ተለያይተዋል ከተለያዩ ለልጆች ሲሉ ጸባያቸውን ራሱ ማስተካከል አለ የድሮ እንዲህ አድርገኛል እና ዛሬ አሳያለሁ ዛሬ አሳይሻለሁ ዛሬማ ምን አለብኝ ማለት ሳይሆን በስነ ስርዓት ተከባብሮ በቃ በሰላም ወልደናን እነዚህ ልጆች በሰላም እናሳድግ በማለት መሃል ላይ ያሉትን ራስ የራስን መንገድ መርጦ መጓዝ አስፈላጊ ነው። ከምን ደረሰች እኔ ከኔ ልትበልጠኝ ነው ገሌን ያዘች ገሌን እንደዚህ ነው እያለው ሲከታተሉ ራስን ማሳደግ ቀርቶ ወደ ታች አላረን የራስን መንገድ ማያስትቶ የእሷ መንገድ እንዴት ነው የእሱ መንገድ እንዴት ነው እያለው ሲከታተሉ እዚህ ላይ ነው ነገሩ የሚመጣውና የራሳቸውን እድገትተው እንዴት አርገል ዝቅል አርጋት እንዴት አርገ ዝቅል አርገው በማለት በትንሽ አስተሳሰብ የበለጠ ቤተሰብን እነሱ ብቻ ሳይሆን ልጅም አለ ቤተሰብም አለ ወገንም አለ እየተረባበሸ እየተራራቀ በነገር እየተስፋፋ ብዙ ደረጃ ይደረሳልና አንድ ሰው ከተለያየ በኋላ የራሱን መንገድ ይዞ መጓዝ አብሮ መዝለቅ ስላልተቻለ ተለያዩ ከተለያዩ በሰላም አገሩ ሰፊ ነው የፈለግነው መርጠን ማድረግ እንችላለን መስራት እንችላለን ማደግ ከፈለግነ ሁሉም አለ እና ዋናው አስተያየታቸው
2: መተሳሰብ እንደው በመካከል አብሮም እየኖር ሆነ ተላይቶ መተሳሰብ ያንዱ ጉዳይ የኔም ነው ብሎ የማየት ሁኔታ በተለይ ደግሞ ከመካከል ልጆችም ሲኖሩ ችግሩ እንዲው በቀላሉ የሚቀረፍ አይደለምና አብሮ ለልጆችም በጋራ የማሰብ የማድረግ ብዙ ኃላፊነት አለና በአጠቃላይ ሁኔታ የመተሳሰብ እንደ ባህላችን አንዳንድ ጊዜ ነገሮችን የማየት ሁኔታ አሁን እየጠፋ ነው ይባላልና እንዴት ነው ማረም ምን እንችለው?
3: አው መተሳሰብ አሁን ሰጠይ በእውነት ይሄ ኢጎ ወይም ደግሞ የኩራትና የበላይነት መሰማት የንቀሽ ወይም እንደዚህ ሳይሆን እኔ ለሷ ካሰብኩ ማለት ለሱ ካሰብኩ ለልጆቼም አሰብኩ ማለት ነው። የልጆቼን አባት በስነ ስርዓት አለ አይደል? ልጆቼ እሱን ጎዳው ማለት ልጆቼን ጎዳው ማለት ነው። ባልየውም ባልዋም እንደዚሁ እሷን ጎዳው ማለት ልጆቹን ጎዳው ማለት ነው። ቢለያዩም ራሱ አብረው ካሉ ደግሞ ዋናው ነገር ችግሩ የት ነው? አለመግባባት አለ አይደል? እኔ የምለውን አለማዳመጥ፣ እሱ የሚለኝን አለማዳመጥ፣ አለመረዳት፣ ስሜቱን አለመረዳት፣ ስሜቴን አለመረዳት፣ ይሄ ነው ዋናው ደግሞ ክርክርና ሌላ ሰብ ሊመጣ ይችላል። አይ ያልከው ዝም ብሎ ነው ንቀሽ ነገር ከውስጥ ካለ ይሄ ንቀሽ በተለይ ወንድ ልጅ ንቀሽ ካለ እኔ እንጃ እንግዲህ በእኛ በህብረተሰብ ማለት ነው ኩራት መብቴ ወይም ደግሞ ክብሬ ለምን ይነካል የሚባል ነገር አለ እና እዚህ ላይ ራሱ መከባበር ምን ያክል ጥቅም እንዳለው መከባበር በትንሹም ሆነ በትልቁ ጠላትን ስንነጋገር ክብር መስጠት አለብን ለሰው በባለም ደረጃም ሆነ በሰውኛም ደረጃ ክብር መቀበል አለበት። እኛንም እንደዛው እንዲያከብሩን እንደከፈለገ ማዳመጥ አስፈላጊ ነው። ለምንድን ነው ይሄን ያለው? ለምንድን ነው ይሄን ያለችኝ? ወይም ደግሞ ያኔ ያዳመጥኩት ነገር በጣም ከኔ ጋር የማይሄድ ከሆነ በጣም የሚጎዳ ይመስሎ ከታየኝ ወይም ደግሞ አይ ባስረዳውም ሊገባው አይችልም ይሄ እሱ የሚመኘውና እሱ የሚያስበው ነገር ራቅ ያለ ከሆነ ይሄ ነገር የሚጎዳ መስመር ካለ በምክርም የማይመለስ ከሆነ ተለብዬ ወደ ባለሙያ መሄድ አለብኝ። አይ እስኪ እንደዛ አድርጌ ልመልሰው አይ እንዲህ ብዬ የምችለው ነገር ከሆነ ሆነ ኬን ግን መረዳት አለብኝ። ሀሳቡንና አነጋገሩን አይቼ ባለሙያ ጋር መመካከር ከእህት ከወንድም ጋር ከአጎት ከአክስት ጋር ሳይሆን አስቀድመን ከባለሙያ ጋር። ባለሙያ ሲባል እንግዲህ አይ ባለሙያ ተሄድኩኝ ይጻፍብኛል ይሰማብኛል መጨረሻው እንግዲህ ወይ ፍቹ ትለኛለ ይችናን ፍራች አለ። የግል ባለሙያም አለ በግድ የሪያ ሰራተኞች ወይም ደግሞ የተለያዩ ቦታዎች ሰራተኞች ባይሆንም የግል ባለሙያዎች አሉ። ከነሱ ጋር መካከረው ማየት መሞከር ይሄ ነገር ምን ይመስልሻል? እንደዚህ ላይ ይሄ ነገር እንደዚህ ተሰማኝ ምን ይመስልሻል? ስለዚህ ከዛች ከበዛ ባለሙያ ተቀብዬ ያን ነገር መከታተል አለብኝ። ችግሩን ማስተካከል አለብኝ። ያልፋል ያልፋል ያልኩ ያለቀስኩ የሚያዘንኩ ዝም ካልኩኝ ጥሩ አይመጣም። ያንንም ሰው ደግሞ የሚጎዳ መስሎ አይታየውም። እየቆየ እየጨማመረ እየጨማመረ ነገርም ሆነ ቂምም ሆነ ሐሳቡም መጥፎ ሐሳቡም እየጨማመረ ሌላ ድርጊት ላይ ነው የሚደርሰው ማለት ነው።
2: ጥሩ እናመሰግናለን። መልካም ምሽት። እንግዲህ ማያዊ ምክርሽ አይለየን።
3: እሺ ሰጣኝ ነው አመሰግናለሁ። ሰላም ያርገን።
2: ሰላም
0: ሰላሙኝ። በጣም እናመሰግናለን።
2: አሁን ደግሞ እንግዲህ ወርቅነሽ ከህግ ጠበቃ ዜብ ካሱ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን።
4: ጤና ይስጥልንም ለአንተም ለወርቅነሽም ለሁላችሁም ለአድማጮች በሙሉ እንዴት አመሻችሁ?
2: እኛ ደህና ነን። በጣም ነው እናመሰግን። እንግዲህ በጠቅላይ ሚኒስትሩ ዙሪያ የተለያዩ ጊዜ የመሰክር ቃል ይሰጣል ይባላል። ዛሬም ደግሞ የቀድሞ ህግ አማካሪ አብርሃም አንደልብሊት ፍርድ ቤት ቀርበው መሰክር ቃላቸውን ሰጥቷል ይባላል። ዋናው ሐሳቡ ምን ነበር? በፍርድ ቤት ውሎስ እንዴት ነበር?
4: መጀመሪያ በጣም ጥሩ ጥሩ ጥያቄ አመሰግናለሁ። በጣም የዛሬው እንግዲህ የእስራኤል አቃቢ ህግ ኢመጅ የነበረው የሰጠው በዚህ በክሱ መሰረት ማለትም በወንጀሉ መሰረት ቢንያሚን ነታንያሁ በተከሰሰበት መሰረት የሰጠው መረጃ በጣም አስቸጋሪ እንደሆነ ለሁላችን ትንሽ አስቸጋሪ እንደመሆን ተረድተናል። አንደኛ ዋናው አቃቢ ህግ እንግዲህ ሀገሪቱ ዋናው ክስ የሚያቀርበው በጠቅላይ ሚኒስትሩ ላይ ወይም በማንኛውም ባለስልጣን በሚቀርብ ክስ በሚቀርብበት ጊዜ አንደኛው ማወቅ ያለብን እንግዲህ እሱ ማንኛውም ክሱን ግዴታ የክሶችን መሰረት ማወቅ አለበት። ይህ አንዱ ነው። ሁለተኛው ደግሞ የክሱን መሰረት መፈረም አለበት። ሶስተኛው ደግሞ ክስ ሲቀርብ ደግሞ እሱን መፍቀድ አለበት። አራተኛ ደግሞ ማንኛውም አካሎች ደግሞ በዚህ ውስጥ ጣልቃ እንዳይገቡና ጣልቃ እንዲገቡ አይፈለግም ነበር። እንግዲህ እሱ የጠቀሰው በእንግዲህ በዚህ በምስክሩ መሰረት እነዚህ ሶስቶችን አንደኛ 315 የሚሆኑ እንግዲህ የምስክር ወረቀቶች እነዚህን ትክክለኛ አላየሁም ወይም ደግሞ ትክክለኛ ሁሎችንም አላየሁም በማለት ወይም ደግሞ ከሁሎችም አልፈረምኩም አልፈቀድኩም የሚል ነው ሐሳብ ነው የሰጠ። ከዛም ደግሞ የሰጠው ምንድነው ፖሊስና ያቃቢ ህግ ማለት ነው ሰራተኞች ትክክለኛ እንዳልሰሩ ገለጸ ማለት ነው። እና እንግዲህ አጋልጦ ሰጠው ወይም ደግሞ አላፊነቱ ለሌላ ሰጠ ማለት ነው። እንግዲህ የሚያሳየው ሁለታቸውና ወይም ደግሞ የሱ ሰራተኞችና ማለቱ ራሱ አቃቢ ህግም እንግዲህ ይህን ነገር የሚያካሂዱትና እሱ በኃላፊነትም ትክክለኛ አልተስተካከለም እንግዲህ ጥሩ አድርጎ አልተከታተለም ማለት ነው የሚያሳየው። ከዛ ደግሞ በጣም አስቸጋሪ ነገሩ ደግሞ በጣም የሚለው ደግሞ ምንድን ነው የፍርሚያ ጉዳይ ደግሞ ማለትም የታየው አንደኛ እሱ እንዳልፈረመውና እና ደግሞ የፍርሚያ ጉዳይ ደግሞ የእሱን ማለትም እንደገና
2: ፕሮቶኮል የሚባል ነገር የለም ወይ እንዳንዱ እንዴት ነው
4: ይሄ ፕሮቶኮል ነገር እሱ በመጀመሪያው ክሱ ሲቀርብ 1121 ሲቀርብ ትክክለኛ እሱ የሰጠው እንግዲህ ቃለ መሐላ ለፍርድ ቤቱ ክሱ ሲቀርብ እንግዲህ የሰጠው ቃለ መሐላ ትክክለኛ ሆኖ በእንግዲህ በስነ ስርዓት በጉ መሰረት ማንኛውም በክስ በቀረበው በስነ ስርዓት ቀርቧል በኃላፊነቱ የሚያስፈልገውን በሙሉ በህግ መሰረት ተሟልቶ ቀርቧል ብሎ ይህን እንግዲህ የቃለ መሐላ ሰጥቷል ማለት ነው። አሁን ስናይ ግን ዛሬ የሰጠው መረጃ ከነዛ ማለትም የተለየ ነው። የሚያለው ምንድን ነው አንደኛ እኔ ሁሎችን አላየኋቸውም ምናልባት ሁሎችን መረጃዎችም አልፈረምኩም አላየኋቸውም ለምንድን ነው ምናልባት ተመሳሳይ ነው በማለት ወይም ደግሞ እነዚህ ተመሳሳይ ናቸው እና ተመሳሳይ ስለሆኑ ለሁሉም መፈረም ማስፈልግም ለሁሉም መፍቀድ ማስፈልግም በማለት አውቀርቧል። ከዛም ደግሞ የሚለው ምንድን ነው የፖሊስን አቃልና የእንግዲህ መርማሪ ክፍል ማለት ነው እንግዲህ አቃቤ እና የአቃቤ ህግን ማለትም ደግሞ ከሱ ሰራተኞች ከሱ አሉት ወይም ደግሞ በኪራ መዲና የሚባለውን አንዱ አካል ነው እሱ እነሱን የሚለው ምንድን ነው እነሱን ዋለህዳውን ወደ እነሱ ነው የጣለው ትክክለኛ እንዳልተሰራ ወይም ደግሞ ትክክለኛ አለመሆኑን ተረድቻለሁ ብሎ ይህን ደግሞ መሰከረ ማለት ነው። እና የሚያሳየው ታሁን ቀደም እንግዲህ የቢንያሚን ነታንያው አቃቢ ጠበቃዎች ይህን ነው ስታሁንም ያሉ አንደኛ በሀገሪቱ እንግዲህ ወደ ህጉ ስንመለስ ወደ ኋላ እንመለስ እና ማንኛውም ነገር ለጠቅላይ ሚኒስትሩ ወይም ህግ ወንጀል ሲመሰረት ማንኛውም ሆነ ምርመራም ሆነ በፖሊስ ወይም ደግሞ በአቃቢ ህግም ሆነ ሲካሄድ ፍርድ ቤቱ ወይም ወደ ፍርድ ቤት ከመውሰድ በፊት ወንጀልና ከመመስረቱ በፊት ግዴታ የአቃቢ ህግ ፍቃድ አስፈላጊ ነው። ባስፈላጊ ስንል ደግሞ ወይም ደግሞ ዝም ብሎ አይደለም አዎ በቴሌፎንም አይደለም ወይም ደግሞ በቃልም አይደለም ግዴታ ጽፎ ይህን የተመሰለውን አንቀጽ ወይም ደግሞ ይህን የተመሰለው ወንጀል አሁን መወንጀል ትችላላችሁ አዎ ማቅረብ ትችላላችሁ ወደ ፍርድ ቤት የሚል ፕሮቶኮል እንደገለጽከው የለም በፍጹም። እና ከዚህ ላይ እንግዲህ የሚያሳየው እነሱ ሁልጊዜ የቢንያሚን ነታንያው ጠበቃዎች የሚሉትም ይህን ነው እሱ አልፈቀደም በቅዱ የነበረው ችግር ከዋናው እንግዲህ ከፓክሊተ መዲና ጋር የነበረው ችግር ያንን እንደ ማንም አጓን ገብግቦ ይህን ነገር አገባ እንጂ ምንም ነገር ፍቃድ አልነበረበትም ወይም ደግሞ እውነት ወይም ደግሞ አላመነበትም የሚል እንግዲህ ሀሳብ አምረው ነበር። ይሄ እውነት እየሆነ ቢሄድ ነው ማለት ነው።
0: አካሄዱ ደረጃውን የጠበቀ አልነበረም የፕሮቶኮል መዝገብም አልነበረም ማለት ነው። እንግዲህ ዛሬ ሚካኤል ማንድልብሊት የሰጡት የምስክርነት ቃል በዚህ የክስ መዝገብ ላይ የሚፈጥረው ተጽዕኖ ምንድን ነው? ለጠቅላይ ሚኒስትሩ ጉዳት አለው ወይስ እንዴት ነው?
4: እሺ እንግዲህ ለጠቅላይ ሚኒስትሩ የሚሰጠው ሶስት ነገሮች ናቸው። አንዱ ምን ያህል ይህን ሰውዬ ዝም ብለው ይህን ሰውዬ ሲመሰረቱ ክሱ ሲመሰረቱ በህግ ውጭ መሆኑን ማለትም ፕሮቶኮልና የአቃቢ ህግ ፍቃድ አስፈላጊ ነው ለመመርመርም ፍርድን ክስን ለማቅረብም ማንኛውም ነገር ፕሮቶኮል አስፈላጊ ነው። ይህ የለም ይህ አንዱ ነው ማለት ነው። እንግዲህ ህግ ውጭ ነው ማለት ነው። እንግዲህ ይህ አንዱ ነው። ሁለተኛ ደግሞ ክሱ የቀረበው ደግሞ በቂ ጥናት አልወሰደበትም ማለትም በጡ ሰውየው አቃቢ ህግ የክሶችን መሰረት ትክክለኛ አድርጎ አጥንቶ እውነተኛውን ወይም ይሆናል ያዋጣና ላያዋጣና እውነተኛ ነው አይደለም የሚለውን ትክክለኛ ራሱ ይህን ነገር ተቀምጦ በቃ አላጠናውም ማለት ነው። እንግዲህ የሚያሳየው ማለት ነው። እነዚህ ከሆነ እንግዲህ የሰውዬ ካልፈቀደና የሰውዬ ይህን ነገር የህጉ መሰረት ካልፈቀደ ወደ ፍርድ ቤት ወንጀል መስራት አይቻልም ነበር ማለትም አሁንም አይቻልም እና ለቢንያሚን ተለ የሚሰጠው ይህን በዚህ ላይ የተካሄደውን እንግዲህ ፍርድ ወይም ደግሞ ወንጀል ትንሽ በጣም ዝቅ እንደሚያደርገውና ከዛም ደግሞ ምናልባት ይህ ነገር እንግዲህ በዚህ ይጨረሳል የሚል ሀሳብ አለ ማለት ነው።
2: አሁን በቀጣይ እንግዲህ ጠቅላይ ሚኒስትር ናታንያሁ በተጠረጠሩባቸው የተለያዩ ጉዳዮች እየቀረቡ እሳቸው መከራከሪያ ያቀርባሉ፣ አንዳንድ አካላትም ይጠይቃሉ። ምንድን ነው የሚሆን መጨረሻው? ስንት ጊዜ ሲወስዳል በዚህ ሁኔታ?
4: እንግዲህ የጠቅላይ ፍርድ እንግዲህ ነገሩ ከባድ ስለሆነ ወይም ደግሞ ክሱ ትንሽ ከበድ ስላለ ክሱ የሚለውም እንግዲህ ምንድን ነው ጉቦ ነው ማለት ነው። የጉቦ እንግዲህ በጣም አስቸጋሪ ነው። አብዛኛውም የጉቦ ክስ በጣም ተቀባይና ሰጭና ተቀባይ አስፈላጊ ነው። ሰጭና ተቀባይ አለ፣ ሰጭ ከሌለ ሊከሰስ አይችልም ማለትም ሊወነጀል አይችልም። ወይም ደግሞ ተቀባይ አለ፣ ሰጭ የለም እና እነዚህ ሁለታቸው መገኘት አለባቸው። በዚህ የምናየው እንግዲህ በጣም አስቸጋሪ ነው እና ከሁለቱ አንዱ የታጣ ነው ማለት ነው እንግዲህ እና ይህ ስለሆነ አስቸጋሪ ነው እንግዲህ ለወደፊቱ ህጉን ለመቀጠል ፍርዱን እንግዲህ እዚህ መቀጠል ትንሽ አስቸጋሪ ነው። አሁን ቀደም ዳኞች ብለው ነበር የአቃቤ ህግ ምንድን ነው ያሉታኝ በጉቦ በምትሉት ክስ አዋጣችሁም እና ብታስቡ ጥሩ ነው ወይም ወደ ስምነት ብትሄዱ ወይም ደግሞ ነገሩን ብትመለሱ ሀሳብ ሰጥተው ነበር። ግን አቃቤ ህግ ግን በፍጹም አልመለስም በማለት ያው እስከ ዛሬ ድረስ አለ እና ለወደፊቱ እንግዲህ ይህ ሰውዬ ከጨረሰ በኋላ ሌሎችም አሉ እንግዲህ የሚቀርቡም አሉ። እነዛ ከጨረሱ በኋላ እኔ እንደ ሀሳቤ ከሆነ እንግዲህ ይህ 4000 የሚለው የክስ መሰረት የወንጀል መሰረት በቃ ከጥቅም ላይ እንደማይሆን ወይም ደግሞ ነገሩ እንደ መሰረታዊ የሆነ ክስ እንደማይሆን የታወቀ ነው ይመስለኛል።
2: ጥሩ ስቲንግ ሌላ ጥያቄ ከተቻለ በተለይ ዛሬ በኢማኑ ዘለቀ ዙሪያ ፍርድ ቤት ተውሎ ነበር። የመጀመሪያው ተጠርጣሪ ዋናው ተጠርጣሪ ታዳጊ አምኗል ተባለ። እንዲሁም ደግሞ በታዳጊ ልጆች ዙሪያ ያለው የህግ ሁኔታ ምንድን ነው የሚል አንዳንድ ጊዜ ግራ ያጋባል እና ቤተሰቦችን የሚያሳዝነው ሁኔታ ሰውም እየተከታተለ ለምንድን ነው እንደዚህ ምን ተብሎ ፍርድ ማይሰጥ የሚል ሀሳቦች ይነሳሉ እና በታዳጊ ልጆች ዙሪያ ህጉ ምን ይላል ሂደቱ?
4: ዋይ እንግዲህ አንደኛ ፍርዱ የነፍሱን ይማረው በዚህ ልጅ ኢማኑኤል በጣም ለጋ በጣም የዚህ ልጅ ፍርድ በጣም ለሁላችንም በጣም ራሳችንን ሰውነታችንን ነክቶናል። ለምንድን ነው ዝም ብሎ ከስራ ከሄደው እንዲህ በመሆኑ በጣም ያሳዝናል። ትልቅ ለእነሱ ብቻ ሳይሆን ቤተሰቡ ለሀገሩ በጣም ያሳዘነ ነው እና አብዛኛውን እንግዲህ እነዚህ ልጆች ህፃን ወይም ደግሞ እድሜያቸው ከታች ዝቅ ከ18 ዓመት በታች ስለሆነ የነዛ ፍርድ ማካሄድ በጣም አስቸጋሪ ነው። አብዛኛው ብዙ ውጣ ውረዶች አሉ፣ ብዙ ችግሮች አሉ። ብዙ እንግዲህ ህጉ ነው እንግዲህ እነሱ ሳይሆን ህጉ ነው እና ይህን ነገር ለመወሰንና ነገር ላይ ነገሩን ከጥቅላይ መጠቅለልና ወይም ደግሞ ውሳኔ ለመድረስ ለዳኞችም ትንሽ አስቸጋሪ ነው። ለምንድን ነው ህጉ ነው እንግዲህ ብዙ ነገሮች አሉ እንግዲህ ያተዳደግ ሁኔታ ያኑን ሁኔታ እንዴት ነበር የሚለውን ሁላ ውጠረዱ በጣም አስቸጋሪ ነው እና በመጨረሻ ግን ያው የታወቀ ነው እንግዲህ አቃቤ ህግ እናለ ወይም ደግሞ ከዛም ደግሞ የእነሱ ጠበቃም እንዳለ አምናለሁ በዳሩ ነው አቃቤ ህግን ይረዳል ያላቸው የእነሱን ሀሳብና የእነሱን ሀቤታታ ያቀርባል ከአቃቤ ህግ ጋር ሆኖ ግን መጨረሻ ጊዜ ግን ኃላፊነቱን ይህ ልጅ ኃላፊነቱ እንደሚወስድና ወይም ኃላፊነቱ እንደሚቀጣ ሙሉ ባለ ተስፋ አለኝ። ግን ዋናው የሚወስነው ግና ወርቅነሽ ወይም ደግሞ ሰጠኝ ዋናው የሚወስነው ግን ተጽዕኖ መሆን አለበት። ማለትም ዝም ማለት የለብንም። ሁልጊዜ ፍርድ ቤት እየሄድን በፍርድ ቤት አካባቢ ነገሩን ካለንበት በምንትን ሁልጊዜ እኛ ይህን ነገር ዝም ማለት የለብንም። ፍርድ በሚነሳበት በሚሄድበት ጊዜ በአካባቢ መገኘት ወይም ደግሞ ከፍርድ ቤቱ መገኘት መጮህ ማለት የመቤታው መቅረብ አስፈላጊ ነው። ይህን ፍርድ ቤት የሚያየውና ምንድን ነው ይህ ነገር በጣም አንገብጋቢ ነገር ነው ወይም አስቸጋሪ ነው ለወደፊቱም ለእነዚህ ብቻ ሳይሆን ለልጁ ብቻ ሳይሆን ለወደፊቱም መቀጫና ለወደፊቱም ይህ ነገር እንዳይሆን ገደብ መሰጠት አለበት የሚለውን ማሰብ አለበት ይለዋል ፍርድ ቤቱ። እንግዲህ ከዚህ ላይ
0: እንደው ህጉ ግን እዚህ ላይ አሁን እንዳልከው ታዳጊ ልጆች ስለሆኑ ለዳኞችም ለህግ አካላትም ከባድ ሊሆን ይችላል፣ ውሳኔ ለማስተላለፍ ከባድ ቅጣት ለመቅጣት። ግን የ15 ዓመት ልጅ 16 14 እንደውም የ14 ዓመት ልጅ ጩቤ ይዘው የሚወጡ መቼም ጩቤ ኳስ አይደለም፣ ለመጫወቻ አይሆንም። ክፉ ነገር ቢያስቡ ነው ሌሊት የሚዞሩ አንድ ላይ በጋራ የዚህ ልጅ አገዳደል አሁን በጣም ይዘገንናል። እንዳልከው ለስራ የወጣ ልጅ ሳይመለስ መቅራት ምንም ሳያደርግ ልጆቹ እንደው ልጅ ናቸው ተብሎ ልጆች አስቀድመው የሚበስሉበት ጊዜ ላይ ነው ያለ ነው። አሁን ምናልባት ህግ ቀደም ብሎ የወጣ ህግ ነው። አሁን ግን በቴክኖሎጂውን በመታገዝ የልጆች አስተዳደግ ሁኔታውን ስናይ በጣም እድገታቸው የልጆች የፈጠነ ነው እና ህጉ እንደው የሚሻሻልበት ሁኔታ የለም ቅጣት ለመስጠት ዜነ ልጆች?
4: ጥሩ ጥያቄ በየስ መመሰለች። ምንድን ነው የሚሉ ባለንበት ዘመን አሁን ማለት ያለንበት ዘመን አስቸጋሪ ሆኗል። ህጉ ካለንበት ጊዜ ጋር አብሮ አይከታተልም ነው የሚለው። ማለትም ህጉ አብሮ መፍትሄ አይሰጥም የሚል ብዙ እንግዲህ የህግ ተመራማሪዎች እንዲያይሉ እና ባለንበት ዘመን ይህ ህግ የነበረው የቀድሞ ነው፣ ማለትም ቀደም ሲል ነው፣ በጣም ቀደም ሲል ነው እና የዛን ጊዜ የነበሩት ልጆችና የዛሬ ልጆች በጣም የተለዩ ናቸው። ዛሬ ጩቤ ወይም ደግሞ ካራ ይዞ መዞር እና ይህ አንዱ ብቻ ሳይሆን ሌላ ነገሮች አሉ። ለነዚህ ቀደም ብሎ ህግ መፍትሄ መስጠት አለበት። ለነዚህ ቀደም ብሎ ለልጆች ወይም ልጆችን ግዴታ በቁጥጥር ላይ ማዋል አለበት፣ ወይም ደግሞ ነገሩን አካሎች ማለትም ይህን ኃላፊዎች መፍትሄ መስጠት አለባቸው። ልጅ እስከሚመታ ወይም ደግሞ አንድ ልጅ እስከሚሞት መቆየት የለበትም የሚል ሀሳብ አለ።
2: ህጉ መሻሻል አለበት ነው
4: ህጉ። አዎ ህጉ አስቸጋሪ ነው። ለምንድን ነው ህጉ የሚቆየውም ድረስ ከሚሆን ነው ከሆነ ወዲያ ነው። ማለትም ህጉ አስቸጋሪነቱ ምንድን ነው? ከዚህ ላይ ህጉ ከሆነ ወዲያ ነው እንግዲህ ነገሩን እንግዲህ የሚካሄድ ማለት ነው እና ቀደም ብሎ ይህን ነገር እንደዚህ ያሉ ልጆች ሲገኙ ካራ ይዘው ሲሄዱ እንዲህ በአንድ ላይ ደግሞ ይህን ባህሪ ሲያሳዩ ቀደም ብሎ ለዚህ መፍትሄ መሰጠት ነበረበት። ይሄ የሚሰጠው መፍትሄ ማን ነው? ፖሊስ ነበር። ፖሊስ አብዛኛውን እንግዲህ የራሱ ችግር ስላለበት ወይም ደግሞ የስራ በጣም እንግዲህ ፖሊስ ስራው ስለበዛ ለእነዚህ በቂ መፍትሄ አይሰጥበትም ነበር። አንድ ልጅ እንዲሎ ሲሆን ወይም ደግሞ እንደዚህ ሲታዩ አንድ ሁለት ቀን ሶስት ቀን ሲታዩ እነዚህ ግዴታ በቁጥጥር መዋል ነበረባቸው። ለምንድን ነው? ለወደፊቱ ይህን ነገር ያመጣል፣ ይህን ነገር ይህ አደጋ ይደርሳል በማለት ይህን ነበር። ግን አስቸጋሪ ነው እና
2: ታዳጊም ስለመሆና በመሆናቸው ምክንያት በወንጀልም ቢጠየቁ የሚፈረድባቸው እንደ አዋቂ አይደለም እና ይሄ
4: ነው እንግዲህ ትንሹ እንግዲህ የልጆች ስለሆኑ እንግዲህ የልጆች በተመለከተ ራሱን የቻለ ህግ አለ ማለት ነው። አብዛኛውን ጊዜ ራስ የቻለ ህግ ምንድን ነው የሚሰዳቸውም በቃ ቲፑል ባሽጋኻ የሚባል ነገር አለ እንግዲህ ቲፑል አኒሻ ባሽጋኻ ሁለቱም ማለት ምንም እስር ቤት ይሆን እንጂ አብዛኛውን ህጻኖች ስለሆኑ የሚሰዳቸው ወደ እንግዲህ ወደ ተወሰነ እስር ቤት ነው።
0: ትምህርት እንክብካቤም ይኖረዋል። እስር ቤት
4: አሁን እንክብካቤ ይኖረዋል፣ ትምህርት ይኖረዋል፣ ብዙ ነገሮች ማለት ከ18 ዓመት ማለት ነው። ከ18 ዓመት በኋላ ግን ካልጨረሱ ቅጣታቸውን ወደ ትልቁ እስር ቤት ይተላለፋሉ ማለት ነው። ከዚያ ወዲያ ነው እንግዲህ ቅጣቱን በጣም ቅጣቱን የሚያውቁትና ልባቸው ይህን ነገር ወንጀሉን እስከዚህም ድረስ ጠበቃ መሆኑ የሚያውቁት በጣም ከዛ ነው። እስካሁን ግን ያውም የሰዷቸው ቦታ ይሄዳሉ፣ እንደ ስር ናቸው የሚቆጠሩ። ወንጀልና ወንጀል ነው ግን ክብካቤ ትምህርት አለ በደንብ በደረጃቸውና ወይም ደግሞ በእድሜያቸው ስለሆነ የሚሄዱበት ቦታ እስከዚህም ድረስ ለትልቆች ማለት ከ18 ዓመት በኋላ ግን እንደገና ወደ ትልቁ ገብተው ግን የተሰጣቸውን እድሜ ወይም ደግሞ ቅጣት ጨርሰው ይወጣሉ ማለት ነው። እንግዲህ ይህ ነው እንግዲህ ከዚህ ያለ ማለት ነው።
0: ጥሩ እንግዲህ ያው ስርጭታችን ሰዓት እየተጠናቀቀ ስለሆነ ምናልባት አጠር አድርገህ ማጠቃለያ።
4: እሺ እንግዲህ ሁለት ነገሮችንም እንግዲህ በቢንያሚን ነታንያሁ ያለው ፍርድ እኔ በበኩሌ እንግዲህ በ4000 በሚባለው ወንጀልና መዝገብ ወይም ደግሞ ክስ እኔ በበኩሌ ይህ ሰውዬ ከጨረሰ በኋላ ነገሩ አልቋል ማለትም ይቻላል። እንግዲህ አልቋል ማለትም ይህ ሰውዬ እንግዲህ እኔ ያልፈቀድኩም 315 የወንጀሎች መሰረት እኔ ያላየኋቸውም ሁላቸውም ሁለተኛ ፍርሚያም የኔ ማደል ከዛም ደግሞ የፖሊስ ክፍልና የአቃቢ ሕግ ክፍል የሰራው ስራ ትክክለኛ አይደለም ካለ እንግዲህ በቃ የክሱ መሰረት እንግዲህ የወንጀሉ መሰረት ወደቀ ማለት ነው። በህጉ መሰረት ግዴታ እነዛ ዳኞች ይህ ከተጨረሰ የዚህ ተጨረሰ በኋላ ይላል ጉ እንግዲህ እሱ ተጨረሰ በኋላ የሰውዬ ከሰጠው መረጃ ማለትም ከሰጠው እንግዲህ በኋላ ግዴታ ፍርድ ቤቶች ወይ ፍርድ ዳኛ ግዴታ ያው በቃ ይሄን ነገር መናገር አለባቸው ማለት ነው። ቲኩን ያው በቃ መሰረዝ አለባቸው የሚል ሐሳብ አለ ማለት ነው።
0: ጥሩ በጣም እናመሰግናለን ህግ ጠበቃ ዘይብካሱ። መልካም እሺ።
4: እናንተም ለአድማጮቻችንም እንኳን ደህና መሻችሁ ነገር ደህና መሻችሁ።
2: በጣም እናመሰግናለን ዘወትር ተዘብር።
0: እንግዲህ ያው እናመሰግናለን ሰጠኝ ስርጭታችን ተጠናቀቀ። የቴክኒክ ባለሙያችን ናቲ ብላንኬት ነበር። ለናቲ እናመሰግናለን። ነገ ጧት 6 ሰዓት ላይ ያው እንደገና እንገናኛለን ከአድማጮች ጋር።
2: ለሀገሬም እናመሰግናለን።
0: እናመሰግናለን።
2: መልካም ምሽት መልካም አዳር። ነገ ጧት 6 ሰዓት እንገናኛለን።